ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ድሃዩ ክትገብር ናብ ስርሓ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ከም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ዝጸንሓ። ድሕሪ ሓደ ሰሙን ናይ ጨቒት 198 ክብደት ሰውነት 100 ግራም በፂሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜል ክትገልጽ እንከላ ልክዕ ከምትን ውላድና ባንቡላ ነምፃሉ ነዚኦም እውን ወላዲቶም መሲልዎም መታን ምችኡነት ክፈጥረሎም ባንቡላ ክንህቦም ኢና ትብል። ብተወሳኺ ሓዊ ክኾኖ 1201 ዝስመ ጫቑት ኣምፅሉ። ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጫቑት ወስኻሎም። ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍርኦም ዝቕመጡ። ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል። እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ። ጫቑት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ፣ ግን ሕጉስ ዑፍ ኮይኑሎ ትብል።

ሰማንያ ነጥቢ ካልኢቲ ኮይና ትዓዊት ኣላ ሞራል ሞራል ናሃቦም ሞራል ናሃቦም ሽለማ ወደላ ድማ ታብለት ትሽለማ ኣላ መዳልያን ታብለትን ትሽለማ ኣላ መወዳእታ ቀዳማይ ኮይኑ ተዓዊቱ ዘሎ በረኸት ተስፋይ ብ284 ነጥቢ ካብ ቤት ትምህርቲ ሰማዕታት በረኸት ተስፋይ ካብ ቤት ትምህርቲ ሰማዕታት ብ284 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣሎ ሽልማቱ ድማ መዳልያን ብሽክለታን ይወስድ እዩ።

ሰላምታና ይብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም ናትራን ናቦኹም ዘበለሉ ሰዓት ኣኸኢሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ዓለም ስነጥበብ ኣብ ሳትረብ ዝሰልጠኑ ብስነጥበብ ወይ ድማ ብቕብኣን ብሙዚቃን ዝሰልጠኑ ተምሃሮ ማለት እዩ ስራሕቶምን መምረቕቶምን ብሓባር ክንከታተሉ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣብ ግብፂ ብዘይካ ካይሮ ካልእ ርእሰ ከተማ ተነፃላሞ ኣተናንፃ ነዛ ሓደ ርእሰ ከተማ ከመይ እዩ ዝመስል ዘለዋ ፍሉይነት ከ እንታይ እዩ ዝኸውን ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ፍኖተ ሂወት ድማ ንናይ ኣዲኣ ጥዕና ፀገም ዝፈጠሩ ሕልክላኻት ናይ ሂወት በዲሃ ዕውት ነጥብታት ተመዝግብ ዘላ ኣብ ኣካደሚያዊ ትምህርታ ማለት እዩ ዕውት ውፅኢታት ተመዝግብ ዘላ ተምሃሪት ተመኩራ ብሓባር ክንከታተሎ ኢና። ብዘይካ እዚ ተኸታታይ ድራማሳ እውን ከምኡውን ፋን ክሊፕ እውን ኣካል ትሕሰ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕስ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ የከስግረኩም ሰናይ ምስትምቃር

ንኡስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ክፍለማርያም ኣዳሊሉና ዘሎ ኣብ መዓልታዊ ሂወትና መቸም ልሙፅ ዝበሃል መገዲ ወይ ድማ በትን በትን ብድሆታት ዘይብሉ ሂወት ከምዘይንነብር ኩላትና ንፈልጦ ኢና። ካብ ተመክሮና እውን ተመኪርናሎ ንኸውን ኢና። እዛ ሎሚ ናባኹም ነብላ ወይ ድማ ተመክሮ ሂወታ ክንካፈሎን ክንመሃረሉ ንምባል ፍፁም ክፍለማርያም ዳይስዋ ዘሎ ተምሃሪት ጥዕናዊ ፀገመ ናይ ኣዲኣ ዝፈጠሩ ሕልክላኻት ናይ ሂወት በዲሃ ኣብ ኣካዳሚያዊ ትምህርታ ዕውት ውፅኢታት ተመዝግብ ዘላ ዕውቴ ተምሃሪት እያ እሞ ካብኣ ክንቀስሞ ንኽእል እንታይ ይመስል ብሓባር ንከታተል። ናብ ፍፁም ክፍለማርያም ከስክረኩም እየ።

ድርብ ጸሩ እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀማማት ዝቖመት ናይ ምንባር ሜላ እትደሊ ዓንኬልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀማማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል

0: ምስ ዕድል ዝቖጥሮ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ፣ ስለዚ ክንዲ ምንታይ ሰፊሕ ሓሳባት ኣብ ውሽጥካ ኣቐሚጥካ ኣለኻ ማለት እዩ።
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነ ንደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድኩሉ ንእዞ ዓረዛ ኮይኑ ኣብዚ ኤውን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝ ናብ ሃይስኩል ሰጊር ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ነባይት ሰመረ ኣብ ምእዞባ ዓረዛ ተወዲዳ ብባህላዊ ዕልልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላድ ክትረክብ ትዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታት ዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ጸሩ እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዚ ሃብሮም ክንደስሲና እሰናይ ምክትታል
1: ኣብ ትምህርቲ እወ ኣብቲ ብሉጥ ደረጃ ማለትሲ ኣብቲ ብራይዝ ዊነር የደ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርካ እዩ ብመደብ ማለት እዩ። ነዚ ንባልዊን ንማማ ትሕግዘኒ ናይ ገዛ ስራሕ ዋላ ይትረፍሲ ናብ ትምህርቲ ከምዝሃይድ እያ ትገብረኒ ናተ ሓገዝ ኢኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቀዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውሱን ገርካ መደብካ ዘይሰርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየነን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: እወ ትምህርቲ ውዕለ ኣብ ዝመፀሉ ግዜ ማለት እዩ ይመፅ ስራሕ ገዛ ኣሎ ዝተፈላለየ ስራሕ ገዛ ክሰርሐ ድሕሪ እውን ናብ ድኳን ከይደ ይሕግዛ ማለት እዩ ኣብ ሽፍቲ ካብኡ ወፃኢ ኢለኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለየ ግዜ ዝበዝሒ ግን ስራሕ ገዛ ይሰርሕ ኮነ ከ
0: ኣብ ጉዕዘ ህይወት መሰናኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ብፆትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ኣለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃር ምስትምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ ዚ ግዜ እዚ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ኢልና ንፅበ እያ ተምሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ ትገብሮ ንጥፈታት ይኹን እቲ ክላስ ትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተምሃሪት ወይከ ንጥፍቲ ተምሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝለዕለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
0: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተምሃሪት እውን ተውሉ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
1: ግዜ ካብ ትምህርቲ መፅ ምስ መፀኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪኡ ዝበዝሐ ግዜ መፅናዕቲ ምሸት ዘፀንዕ ማለት እዩ ልጅ ስለ ዘላ ምሸት ወይ ከዓ ኣብቲ ለይቲ ከዓ ሓደሓደ ግዜ ለይቲ ማለት እዩ ዝበዝሐ ግዜ ኣብ ከምኡ እየ ዘፀንዕ ዝኾነ ዲስካስ ወይ ገለ ታሃሊና ኣብ ቀትሪ ናብ ላይብረሪ ብምካድ የ ዘፅንዕ ኣብ ገዛ ዝበዝሒ ግዜ ከምዚ ምሸትን ለይት እንተዘይኮይኑ ምስ ናይ ገዛ ስለዝኮላለፈኒ ኣየፅንዕ ብዙሒ

0: ነእቲ ኮይኑ ቀትርካ ኣብ ላይብራሪ ቤት ትምህርቲ ምካድ የ ደፅነት
1: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣብ ከባቢኣ ዝርከቡ ብዙሓት ወገናት ከም ዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ
0: ዋላ ኣነ የዕሞሞት ዝበዝሕ ሚእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ኮኑ ከዓ ናይ መሓዝተይ መሓዝተይ መምሃራነ እዩ መምሃራነይ ከባይ እዚ ኣይፍለዩን እዮም ማለት እዩ ዋላ ሕጂ ሃይስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅ ከነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅ ከነረዳእኪ ምሸለካ ካብቲ ኩሉ ተምሃራይሲ ብፉሉ ምስቲ ዘሎ ኩነታት ሪኦምሲ ብፉሉ እዮም ዝሓቱለይን ዝግደሱለይ ዋላ ጂነር ከለኹ ውንቶም ናይ ሃይስኩል ንፈልጦም መምሃራን ክሕግዙኒ ከረድኡኒ ኣብ ግዜ ፈተና ዘይተረዳእ ክሕቶታት ገለ ብፍላይ ከዓ መሓስተይካ ኣብ ዝኾነ ዋላ ዝኾነ ነገር ኣጋጢሙ እሲ ኣነ ከብኩር ኣይደልያኒ እየ ካብ ትምህርቲ ኣነ ከብኩር ወይ ዝኾነ መፅናዕቲ ዝኾነ መደብ ነርኒ ናብ ካልእ መደብ ክኸይድ ኣይደልያኒ ናብ ትምህርቲ ጥራይ ከብል እየን ዝደልያኒ
1: ብተወሳኺ ጥቕሚ ትምህርቲ ብኣጋስ ዝተረዳኣ ወላዲታ እዘይ ምምሃር ኣባየ በቅዕ ብምባልን ውላዳ ካብኣ ዝሓሸ መጻኢ መታን ክህልዋን ብፍላይ ኣብቲ ጥቕሚ ትምህርቲ ብግቡእ ትርዳኣሉ ዘይነበረት ክሊ ዕድመ ንኽትነፍዕ ኣዝያ ተፅዕረላ ከም ዝነበረት እያ ወሲኻ ትረድእ
0: እወ ጥቕሚ ትምህርቲ ድሌት ኩሉ ሻዕ ምስቲ ናይ ወለድና ክነመዛዝኖ ተልየ ኮይና እዚ ንሕና ደለናዮ ማማ ብጣዕሚ ይሕርፋ ትምህርቲ ዘሎ ትደፋፍኣኒ ነራ ከዓ ኣብቲ ኣነ ነብሰይ ዘይፈልጠሉሲ ድሌት ትምህርቲ ነይርዋ ስለ ዘይተምሃረት ከዓኒ ብከምኡ ትደፋፍኣኒ ነይርአናዮ ማለት እዩ ኣብ ትምህርቲ ሲ ካብ ቀዳማይ ኣነ ኣብ ቀዳማይ ከፅንዕ ክግደድ ገለ ትገብረ ነበረስ እሳ ምስ መምሃራን ሚስትር ትምህርቲ ከዓ ብሓፈሻ ሚስትር ትምህርቲ ኣብ ትካል ጎና ስለ ዝነበሩ እሳቶም እዮም ክሳብ ኣብዚ ሕጂ ግዜ ሲ ካብ ቀዳማይ ክሳብ ሓምሻይ ብፍላይ ከዓ እሳቶም እዮም ናብ ትምህርቲ ከም ዝግደስ ዝገብሩ ዝነበሩ
1: መባልዕትኻ ናይ ይኸልሰልካ መኻይድ ድኻን ኣይሰጉመልካ ከም ዝበሃል ነባይቲ መሓዝታ ብዝኾነ ነገር ክበልፅዋን ክቕድምዋን ናይ ዘይምድላይ ቅዱስ ቅንኢ ዘለዋን መሓዝታ ድማ ንዓዚ ሰማማዕ ባህሪ ከም ዘለዎምን እያ ደጊማ ትረድእ
0: መሓዝተይ ዝተመሳሰለ ባህር ምሳ እዩ ዘሎ ብምልኦም ዋላ መሓዝተይ ኣዋልዲ ይኹን ኣወዳት ከም እየ ኣብ ትምህርቲ ዋላ ኣብ ትምህርቲ ኹን ኣብ ገዛ ኣብ መፅናዕትካ ብሓንሳብ ኢና ክሻ ነቲ ድሌተይ ሲ እሳቶም ተገዳስነት ትምህርቲ ስለ ዘለኒ ከማይ ከዓ እሳቶም ጉዱሳ ስለ ዝኾኑስ ተገዳስነት ይርድእሉ እዮም ብሓንሳብ ኮይና ዲስካስ ክንገብር ርድእሉ እዮም ዝኾነ ዋላስ ይፈልጡን እዮም ጠባይ ኣብ ድኾነ ፈተና ከለኹ ወይ ስራሕ ከለኹ ዝዛረበን ሰብ ከምዘይፈት ትፈልጡ እዮም ክዛረቡን እውን ኣይደልዩን እዮም እሳቶም ምኹም ጠባይስ ይርድእሉ እዮም
1: መን የርድእኻን ዝቐበረ መን ይንገርካን ዝውዓለ ከም ዝበሃል ኣብ ስራሕ ዓለም ናይ ቀረባ ሓላፊኻ ኣብ ማኣዲ ትምህርቲ ድማ ናይ ቀረባ መምህርካ ምስክርነት ጎይበልካ ከሎ ካብ ዝዓቢ መሳሞ እንታይ ኣሎ
2: ኣዎ ሕጂ ነባይት ከም ዝርእዋ ኣብቲ ክላስ ትገብሮ ንጥፈታት ኣዝዩ ልዕል እዩ ማለት እዩ እቲ ክላስ ተወርኩ ተወርክ ፕረዘንቴሽን ክኾን ከሎ ወፂኢኻ ድግለፅ ክኾን ከሎ ግሩፕ ዲስከሽን ክኾን ከሎ ከም ሞዴል ማለት ነታ ግሩፕ ነቶም መሓዝታ ዘለዉ ዕሩክታ ዘለዉ ክብኣ ተፀልዮም ከምቲ ናታ መንገዲ ዝኾነ ናይ ገዛ ባክግራውንድ ወይ ናይ ገዛ ድሕረ ባይታ ከይፀለዋ ንኩሉ ውግእ ፀይራ ኣብ ልዑል ምክትታል ትምህርትታት ትርከብ ተማሃሪት እያ ስለዚ እቶም ዘለዉ ተምሃሮ ከዓ ልክዕ ከም ናተ ኣሰርሒ ዞም ልዕሊኣ ክኾኑ መልእኽቲ ዚ መንገዲ እዚ የመሓላልፍ ማለት እዩ
1: ነዲኣ ወላዲታ ካብ መሓዛኣ ፈሊኣይትሪኣን እያ ዝኾነ ዘጋጠማ ይሕመቕ ይፀብቕ ይኽበድ ይፍኮስ ሓሳባት ብልክዕ ትዕልላ ዛጊት ኣብዚ ዓለም ኪኒ ወላዲታ እተፍቅሮን እተኽብሮን ኣካል ከምዘየለ ዘይቀየር መርገፂኣ ምዃኑ ትዛረቡ እሞ ብምቕፃል
0: ምሸለካ ኣብ ኩሉ ነገር ድኾነ ሰብ ኩሉ ወላዲ ይኸምኡ ድዩ ግን ክገልፃ ሳይክእልኒ ነደስተይ ለዎሞ ገልፃ
1: ቆልዓ ብንእሱ ቆርበት ብርሕሱ ዝብል ምስላ ንተምሃሪት ናባይት ዝውክል ኣይነበረን ምኽንያቱ ከምቲ ኮ ተመክሮ መምህሪ ዝበሃል ተመክሮ ህይወታ ንባዕሉ ኣራምን ኣማእዛንን ስለ ዝነበረ ካብዚ ዝተበገሰ ከይኮነ ኣይተርፍን እዩ ተምሃሪት ናባይት ናብ ተምሃሮ ዝቐንዐለቦዋ እውን ኣካል ዕላልና ዝገበረቶ
0: ንተምሃሮ ክብሎም ዝደሊ ኣነ ኣበርቲዕና ንፃዕር ማለት እዩ ኩልሻዕ ንፃዕር እዩ ዝዕወት ደቂስካ ትውዕል ተሓድር ትኾንካ ኣብቲ ድድለ ክትበፅሕሳ ኣይትኽእልኒኻ ማለት እዩ ሕጂ ዘድሊ ፃዕር ንግበር ክብሎም ደሊ ቤስተሒዝካ ኩልሻዕ ድሕሪ እዩ ዘሎ ይጠፋኣካኒ ኣብኡ መሰረት ምስሓዝኪ እዩ ከዓ ድሕሪ እዩ ድሕሪ ሻልሻ እዩ ዘሎ ድሕሪ ሓምሻ እዩ ዘሎ ነብሰይ ከዓኒ ብኡ በቲ ኣብቲ ቅድም ዝነበርኩ ከም ሓድራ ጀሚረ ማለት እዩ
1: ብተወሳኺ ኣብ ምምራፅ ዓርኪ መሓዛ ዘለዋ መረዳእታ እውን ፍልይ ዝበለን ብኩሉ እንትነኦም ንዓኣ ዝመስሉ ዓርከ መሓዛ ጥራይ ከም ዘገድስዋን ዘይቀድመት ከላ ምዃኑ ድማ እያ ትዛረብ።
0: ከምኡ ውን ፅልዋ መዘና እዩ ኣብዚ ግዜ እዚ ከዓ ብፍላይ ፅልዋ መዘና እዩ ተቐንዲ ሃሳይ ኮይኑ ዘሎ ዓርከ መሓዛና መሪፅና። ምክንያቱ መሓዛ ይገርዎ እቲ ሓንቲ ገራቶ እቲ ሓደ ገራቶ ዘይኮነስ ትምህርቲ ክግደሱ ኣለዎም እየ ዝብል ናብ ካልእ ና ካልእ ዘይኮነ ትምህርቲ ዝገደፉ ገዲፎም ኣብ ትምህርቲ ክፀቕጡ ኣለዎም እየ ዝብል ኣነ
1: ንዝገበረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል ተመሃሪት ናባይት እውን ኣብ ጎድና ብምዃን ሓገዞም ንዘበርክቱላ ኣካላትን ትምኒት መጻኢ መደባታን ብምትንታንያ ነቲ ዝነበረ ሃዋሁ እዛዚማቶ ወድሓንኩም።
0: በዚ ኣጋጣሚ ከመስግኖም ዝደሊ ማማ ከምኡውን ዝተፈላለየ መምሃራነይ መሓዝተይካ መሓዝተይ ከመስግኖም ደሊ ከምኡውን ካብ ቀዳማይ ክሳብ ሓምሻይ ኣብ ጎኒ ኮይኑ ዘረዳእ ዝነበረ ኣባል ሚኒስትር ትምህርቲ መምህር ከሰተ ኢማ ሕጂ እኳ ኣብዚ የለን ሰብዓን ድኸውን ኣብ መደብ ግን ብጣዕሚ ከመስግኖ ደሊ እቲ ቤ ዝደትሓዘን ሰብ እሱ እዩ ናይ መጻኢ ትምኒተይ ከዓ ዶክተር ክኸውን እየ ዝደሊ።

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን። መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን። ክቡራት ተኸታተልትና፣ ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም።

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረዮም መዛግብቲ ታሪክ ዝሕብሩ በቢግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳለን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም ርቕቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት ተምፐርድ ግላስ፣ ዝተነፀሉ ቬትሮ ማለት ላሚኔትድ ግላስ፣ ህንፃዊ ቬትሮ ማለት ስትራክቸርድ ግላስ ወዘተ እቶም ከም ኣብነት ክጥቀሱ ዝኽእሉ እዮም።

0: Hold the line!
1: Watch the updraft!
0: Down! Down! Get it down!
2: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላክዒ ዝተፈላለዩ ህንፃታት ኮይኑ ዝስራሕ ኮይኑ ካብኡ ሓሊፉ እውን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘየሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

ካኖፒ ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገሪቱ ተሰሪሑ ዝርከብ። እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪኹ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕል ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቑራፅ ዘእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረስ ካይወክ ብሪጅ እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶታት ንመስሕብ በፃሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበፃሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ። ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፋት ወዲኡ ንበፃሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎም። እዚ ቢንቶ ኣብ መንጎ 2 ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብዪ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ።

用。ኣብ ዓለም እቲ ዝዓበየን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዋክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ ክልተ ኣጻድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ንዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንትኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ። ካብ ቬትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደናቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቬትሮ ቢንቶ ከም መስሕብ በጻሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቬትሮ ዝተሰርሐ ቢንቶ እዩ።

0: እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 20 2016 እዩ ንበፃሕቲ ክፉት ኮይኑ 400 ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር እዩ ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back!
2: Wind is too high!

0: down.
1: እዞም ኢንጂነራት ኣብቲ ንኽትሪዮ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 መኣዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቑፅሩ ቬትሮታት ዝቆሙ ኮይኑ ነብሲ ወከፍ ቬትሮ ድማ 5 ሰንቲሜትር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምበርድ ግላስ ኣቒሞሞ ይርከቡ። ድልዳለ እዚ ቬትሮ 800 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ እዩ ተሰሪሑ። እዚ ቢንቶ እዚ ከምቲ ዝተባህለ ኣብ 20/1/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስርሑ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ቢንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ቢንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ እውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ መእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
2: Welcome visitors. The Sky Titan experience is now open. Please move forward safely.
3: This is too high. I'm stuck.
4: We're almost across. Come on.
5: Come on, get up. You're causing a traffic jam.
4: He's actually stuck.
6: This is absolutely wild up here. Oh. Okay, I got it. That was too close.

0: ትን ከስዕብዎ ንዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳኡ ናይ ሞት ሓደጋ ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።
1: You can see the bridge from here. It is beautiful.
2: Yeah. Wow, that is amazing.

0: ፈነው ናብ መከታል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉን ሎሚ ሓሙስ 16 ሓምለ ሰዓት 5 ዝተዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ኣዲብ ዓብዱ ምስ ኣቅራቢት ቋንቋ ምልክት ኣብረት ተወልደ ብምዃን ኢና ንምክታልኩም ብክብርና ዓደምና ፈለማ ኣርእስተ ዜና። ኮርፖሬሽን ዝራእትን ጥሪትን ኣብ ንዞባ መልቂ ብርትዕ ዋጋ ኣገልግሎት ማሕረስ ይህብ ኣለዎ። ኣብ ንዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርግጋፅ ክስራሕ ፃውዒት ቀሪቡ። ኣብ ንዞባ ሰገነይቲ ብደቂ ኣንስትዮን ዝእለያ ስድራ ቤታት ናውቲ ሕርሻ ብሓገዝ ተዓዲሉ። ኣብ ዜናታት ወፃኢ ሩስያን ህንድን ዓመታዊ ንግዳዊ ምልዋጥ ናብ 100 ቢልዮን ዶላር ክብ ከብሎ ምዃነን ሓቢረን። ኣሜሪካን ስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም እትውስን ኣፍሊጣ። ዝርዝር ዜና። ኣብ ንዞባ ሙልቂ ብኮርፖሬሽን ዝራእትን ጥሪትን ዝተመደባ ትራክተራት ብርትዕ ዋጋ ኣገልግሎት ማሕረስ ይህብ ኣለዋ። ክኢላ ልምዓት በቕሊ ኣቶ በረኸት ነፅራብ ሎሚ ዓመት ኣብ ምምሕዳር ከባቢ ሙልቂ ኣብ 200 ሄክታር ኣብ ደንበጤረር ኣብ 550 ሄክታር ኣብ ፈውሊና ድማ ኣብ 700 ሄክታር ብጠቕላላ ኣብ 1450 ሄክታር ናይ ነቕሊ መደባት ምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቕ ይስጉም ከም ዘሎ ኣርድዮም። እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይዕመም ከም ዘሎ ብምዝኽኻር ዝለኣኻ ትራክተራት ውፅኢተን ልዕል እኳ እንተኾነ ብዝሕን ስፋሓት መሬት ዝመጣጠን ስለ ዘይኮነ መፃኢ ቁፅረን ዝውሰኸሉ ኩነታት ክፍጠር ተላብዮም። ሓረስቶትን ኣባላት ኮርፖሬሽን ዝራእትን ጥሪትን ብወገኖም እቲ ዝውሃብ ኣገልግሎት ንቕልን ማሕረስን ልዑል ኣስተዋፅኦ ከም ዘሎ ብምግላፅ ብዝለዓለ ክስራሓሉ ተማሕፂኖም። ኣብ ንዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርጋፅ ክስራሕ መዘኻኸሪ ቀሪቡ። ወኪል ኤሪና ኣብቲ ንዞባ ሰመረ እዮም ንዝለኣኾ ፀብጻብ እስቴፋኖስ ግርማይ ከቅርቦ እዩ።
1: ኣብ ንዞባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሐን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፃውዒት ቀሪቦም። ኣብቲ ሓለፍቲ ኣገልግሎት ጥዕና ዞባን ንእዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 2026 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም። በዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ሳዕቤ ናቶምን ኣብ ትካላት ጥዕና ዝረኣዩ ፀገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ፅፈትን ዝምልከት መብርህ ተዋሂቦም። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ሳላ ዝተኻየደ ፅዑቅ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ 1 ሚእታዊት ሸፈነ ክታበት 100 ሚእታዊት ተጠቃምነት ከም ዝመርሑ ከባብያዊ ፅሬት ድማ 89 ሚታዊት በፂሑ ምህላው ኣረዲኦም። ኣብ ጨንፈር ጥዕና ዞባዓን ሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኖም ከምኡ ተበግሶ ንመርባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቂሱ ህዝቢ ኣብ ምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም። ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማ ይፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡ ውን ኣብ ከምኡ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፅራትን ሓራሳትን ክቀላጠፍ ዝብል ርእቶታትን ለቦዋታትን ኣቕሪቦም። ኣመሓዳሪ ንእዞባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዘሚ ቃል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀጻልነቱ ክወሓሳ ዘኻኺሮም። ኣብ ንእዞባ ሓጋዝ ሓንቲ ከመዊ ሆስፒታል 6 መደበራት ጥዕናን 2 ነቑጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
0: ቤት ፅሕፈት ሕርሻ ኣብ ንዞባ ሰገነይቲ ብደቂ ኣንስትዮን ዝእለያ 70 እምነታውያን ሓረስቶ ስድራ ቤታት ናብ ትማእቶት መልክዕ ሓገዝ ተዓዲሎም። ሓላፍቲ ቤት ፅሕፈት ኣቶ እያሱ ኣሰፋው ኣብ ዝሃቦ ሓበሬታ እተን ስድራ ቤታት ነበርቲ ምሕደራት ከባቢ ማይ ሰገን ማይ ምጉዞምን ማያፋትን ከም ዝኾና ብምጥቃስ ዘካይዶን ጥፈታት ብክኢላታት ተራእዩ እቲ ናይ ምትብባዕ ስጉምቲ ከም ተወስደ ገሊፆም። እተን ስድራ ቤታት ዝገብርኦ ዘለዋን ጥፈታት ውሕስነት መኣዛዊ ምግብን ምርግጋፅ ኣብ ዝካየድ ፃዕሪ ኣተባብዐ ምዃን ብምጥቃስ ንዝበለፀ ውፅኢት ኣብ ምፍራይ እንቃቑሖ ፀባን ማዕርን ኣተኪረን ክሰርሓ ተላብዮም። ኣብ ማሓዳርኑ ዞባ ሰገነይቲ ኣቶ ዓብደልቃድር ሓጂ ዓሊ ብወገኑ እተን ሓረስቶ ስድራ ቤታት ንዘካይድዎ ፃዕሪ ብምምጓስ ምስ ክኢላታት እናተማኸራ ክነጥፋ ተላብዩ እዚ ከምዚ ኢሉ እንከሎ ሎሚ ዓመት ኣብ ምሕዳር ከባቢ ድግሳ ንዝካየድ መደባት ምግራብ ልዕሊ 11,000 ጎዳጉዲ ኣብ ሕሩም ሕዛእቲ ተዳልዩ ከም ዘሎ ተሓቢሩ ኣብ ማሓዳርቲ ምሕዳር ከባቢ ኣቶ ሃይለማርያም ዮሃንስ ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 3 ዓመት ዝተተኽለ ልዕሊ 40,000 ዓይነታት ፈልሲ ገረብ ኣብ ፅቡቕ ደረጃ ከም ዘሎ ኣብርሂ ኣብ ንዞባ ደቂ ማሓረ ኣብ ዓመተ ትምህርቲ 2025-26 ኣበርክቶ ሕብረተሰብ ልዑል ምንባሩ ኣብ ዝተኻየደ ግምጋም ተግባረ መደባት ትምህርቲ ተገሊጹ ኣብ ዝተጠቕሰ ዓመት ብተሳትፎ ህዝቢ ቁፅሪ ትካላት ቅድመ ትምህርቲ ካብ 25 ናብ 40 ብምብራኹ ቁፅሪ ተምሃሮ ናብ ልዕሊ 2700 ክብ ከም ዝበለ ብደረጃኩም ንኣብያተ ትምህርቲ ዝተገብረ ዓይነታዊ ደገፍ ድማ ኣስታት 1.5 ሚልዮን ንኣፋ ከም ዝኾነ ተገሊጹ ኣብቲ ኣጋጣሚ ንኣብነታውያን መምህራን ሽልማት ተዓዲሉ ሓላፍ ጨንፈር ትምህርቲ ዝባደቡ መምህር ህብቲ ስግኺዳንብ ዘስምዑ ቓል መምህራንን ከምኡን ዝተገብረ ደገፍ ድሕሪ ምምጓስ ንኣብነታውያን መምህራን ንሽላም ቅዱስ ቅንኢ ስለ ዝሕድር ኣብ መጻብ ዝለዓለ ክስርሓሉ ኣዘኻኺሩ ኣብ መወዳእታ ተሳተፍቲ ሕፅረት መምህራን ፍታሕ ክናደየሉ እርጋንን ዋሕድን መፅሓፍትን ሰደቓታትን ቆላሕታ ክወሃቦ ከምኡውን ንዕቤት መምህራን በብደረጅኡ ስልጠናታት ክውደብ ዝብል ለብዋታት ቀሪቡ ኣብ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ንዝተመደቡ 200 ወፋሮ ክረምታዊ ልምዓት ምምሃድ ማሕበር ድሕነት ትራፊክ ፅርግያ ኤርትራን ፖሊስ ትራፊክ ዞባ ማእከልን ናይ ሓደ ሰሙን ስልጠና ተዋሂቡ ብ15 ሓምለ ዝተካየደ መዛዘሚ ስነ ስርዓት ኣዛዚ ፖሊስ ትራፊክ መጀር ሃብ ተገብሩ እቲ ስልጠና ኣብ ስራሕ ምስተዋፈሩ ኣብ ምእዛን ኣጋር ምክባር መሰረታዊ ሕግታት ትራፊክ ከምኡውን ምክትታል ግቡእ ኣጠቃቅማ መቐነት ከም ዝሕግዞም ገሊፆም ሰልጠንትን ሓደ ወርሒ ኣብ ቀንዲ ጎደናታት ተመዲቦም ዘሰላስሉ ንጥፈታት ብዞባ ደረጃ እናወሰኸ ዝመፅ ዘሎ ትሕሰት ሕግታትን ሓደጋታትን ትራፊክ ኣብ ምንካይ እጃም ክገብር ትፅቢት ኣሎ ኣቦ ወንበር ማሕበር ድሕነት ትራፊክ ፅርግያ ኤርትራ ኣቶ እስቴፋኖስ ሃብተማርያም ብወገኑ ዕላማት ስልጠና ሓደጋታት ትራፊክ ብምንካይ ህወት ሰብ ንምድሓን ከም ዝኾነ ብምብራህ ተጠቀምቲ ፅርግያ ክተሓባብርዎም ተላብዮም ርእሰ መምህራን ኣብያተ ትምህርቲ ካልኣይ ደረጃ ባርካን ቀሒ ባሕርን ብወገኖም ተምሃሮ ኣብ ስርሖም እሙናትን ትጓሃትን ክኾኑ ኣዘኻኺሮም ሎማ ዓመት ብደረጃ ሃገር መበል 28 ግዜኡ ካብ 6 ሓምለ ክሳብ 15 ሓሰብ ዝካየድ ዘለዎ ወፍሪ ተምሃሮ ንልምዓት 37 ሚታዊ ደቂ ኣንስትዮ ዝርከብኦም ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ኪላታት ሕርሻ ኣዋሃትን ኣጋር ሓካይምን ኣብ 160 ንቑጣታት ተዋፊሮም ኣለዉ ዝኹልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም ዜና ውፃኢ ሩስያን ህንድን ዓመታውን ዘካየድዎ መጠን ንግዳዊ ምልዋጥ ኣብ ዝመፅእ 4 ዓመታት ናብ 100 ቢልዮን ዶላር ክብ ከብሎ ይስራሓ ከም ዘለዋ ሓቢረን ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቴክ ሓድሽ ንግዳዊ መስመር ክኸፍታ ምዃነን ሩስያ ገሊጻ ኣላ ትማያዊ ንግዳዊ መስመር ነቲ መትረብ ስዌፅ ከካየድዎ ፅንሓ ንግዳዊ ንጥፈታት ብግዜ ዝሕፅር ብምዃኑ ቅጡባዊ ኣገዳስነቱ ልዑል ከም ዝኾኑ ተኣሚቱ ብዘይካዚ ሩስያን ህንድን ንግዳዊ ምልዋጥ ምስፋሕ መጠን ወፍሪ ክብ ከብሎ ምዃንን ኣፍሊጠን ኣለዋ ክልተን ሃገራት ኣብ 2025 ኣስታት 65 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባሉ እየን ወጢነን ዘለዋ ባህርያዊ ጋዝ ነዳዲ ፍርያት ሕርሻ ማሽነርታትን ኤሌክትሮኒካዊ ኣቑሑን ካብቶም ዝለዓለ መጠን ንግዳዊ ምልዋጥ ዝካየደሎም ምዃኖም ይጥቀስ ኣሜሪካን ስዑድ ዓረባ ስታት 2 ቢልዮን ዶላር ዝዋግኡ ተወሳኺ ኣፅዋር ክትሸጠላ ተሰማሚዓ እዚ ሓዲሽ ስምዕ መሸጣ ዘመናዊ ስርዓተ ሚሳይል ከም ዘጠቐልል ዝገለፀት ኣሜሪካ ምድንፋዕ ሓይሊ ኣየር ስዑድያ ኣገዳሲ ተራ ከም ዝህልዎ ኣሚታ እቲ ስምዕ ኣብ ዞባ ማእከላይ ምራቕ ተኸሲቱ ምስ ዘለዎ ወታደራውን ፀጥታውን ቅልውላው ምትእሳር ከም ዝህልዎ ይግለጽ ኢራን ከም መልሰ ግብሪ ናይቲ ካብ ኣሜሪካ ዝመፃ ዘሎ ምጥቃዕትታት ኣብ ሃገራት ዞባ ማእከላይ ምራቕ ንዘሎ ዕላማታታት ተጥቃዕ ከም ዘላ ዝፍለጥ እዩ ኣሜሪካ ወርሒ ጥሪ ናይዚ ዓመት እዚ ንስዑድያ ኣስታ 9 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ከም እትሰማምዐት ፀብጸባት የረድኡ ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም ትውስን ኣፍሊጣ ብራዚል ምስ ኣሜሪካ ተማማኒ ንግዳዊ ዝርርብ ተካየድ ከም ዘየላ ዝወቐሰ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ እቲ ስጉምቲ ካብ ዝመፅእ 22 ሓምለ ከም ዝትግበር ገሊጹ ፍርያት ሕርሻ ብሓፈሻ ማሽነርታትን ሓፂንን ካብቶም ቀረፅ ክውሰኸሎም ኣብ መዝገብ ሰፊሮም ዘለዉ ምዃኖም ተፈሊጡ ነቲ ስጉምቲ ብትር ዝኾነ ነት ብራዚል ተመሳሳሊ መልሰ ግብሪ ከም ትህበሉ ኣነፂራ ኣላ እዚ ሓድሽ ምዕባለታት ንንግዳዊ ዝምድና ኣሜሪካን ብራዚልን ብኣሉታ ክፀልዎ ከም ዝኽእል ይእመት ኣብ 2025 ክልተን ሃገራት ልዕሊ 94 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ፀብጻባት ይጠቕሱ እስራኤልን ሊባኖስን ትማል 15 ሓምለ ብመንጎኝነት ኣሜሪካ ኣብ ኢጣልያ ሻቻይ ዝርርብ ሰላም ኣካይደን እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሲ ኣሜሪካ ዝተካየደ ዝርርብ መቐፀልታ ናይ ተቐዲሙ ኣብ ዋሽንግተን ዝተካየደ ርክባት ኮይኑ ትግባረ ዝበፅሐ ስምዓት ንምቅልጣፍ ሓጋዝ ምዃኑ ተገሊጹ። ክልተን ሃገራት ኣቐዲመን ኣብ ዘካየደ ርክባት ሰራዊት እስራኤል ካብ ደባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቃስ ሕዝቡላ ዕጥቆሃ ውርድን ኣብ ዝርከቦም ነጥብታት ከም ትረዳድኣ ዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ቅፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ትግባርት ስምዕ ምስ ምውራድ ዕጥቂ ሕስቡላ ተተሓዞ ምህላዋ ድማ በቲ ካልእ እቲ ስምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። እስራኤል ንዝተበፅሐ ስምዕ ምቁራፅ ዝተኽሲ ምትሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕትታት ከተካየድ ምፅንሓ ዝፍለጥ እዩ። ህንድን ብሪጣንያን ኣብ ዝሓለፈ ዓመት ዝኸተሙ ኣጠቓላሊ ንግዳዊ ስምዕ ካብ ትማሊ 15 ሓምለ ተግባራዊ ክኸውን ከም ዝጀመረ ኣፍሊጣን። እቲ ኣብ ወርሒ ሓምለ 225 ዝበፅሐ ታሪካዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ክተኽፍሎ ፅንሐት ቀረፅ ካብ 150 ሚታዊት ናብ 75 ሚታዊት ኣብ 10 ዓመት ናይ ትስምዕ ድማ ናብ 40 ሚታዊት ከተጉድሎ እያ። ብዘይካዘብ ልዕሊ ፍርያት መካይን ክኽፈል ፅንሐ መጠን ቀረፅ ካብ ልዕሊ 100 ሚታዊት ናብ 10 ሚታዊት ክወርድ ምዃኑ ተሓቢሩ። እቲ ስምዕ ብሪጣንያ 220 ካብ ኤሮጳ ሕብረት ድሕሪ ምውፃእ ካብ ዝኸተመቶ ንግዳውላት ውዕላት እቲ ዝዓበየ ምዃኑ እዮም ፀብፀባት ዘረድኦም። ህንድን ብሪጣንያን ዓመታዊ ኣስታት 52 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካይዳ ብምጥቃስ ተበፂሒ ዘሎ ንግዳዊ ስምዕ ነጣሃዝ ክብከብሎ ምዃኑ ኣፍሊጠን ኣለዋ። ኢንዶኔዥያን ሲንጋፖርን ወታደራዊ ዝምድና ንምድንፋዕ ዝሕግዝ ስምዕ ከም ዝኸተማ ሓቢረን። እቲ ሚኒስትራት ምክልኻል ክልቴን ሃገራት ብ15 ሓምለ ዝፈረምዎ ስምዕ ስሩዕ ናይ ምምኻር ርክባትን ዓመታዊ ወታደራዊ ልምዳትን ክካየድ ዝኽእል ምዃኑ ተገሊጹ። እቲ ስምዕ ኣብ ምውሓስ ዞባዊ ፀጥታ እወታዊ ኣበርክቶ ከም ዘለዎ ዝገለጻ ክልቴን ሃገራት እንትግባር እዩ ብዕቱብ ከም ዝሰርሐ ኣፍሊጠን ኣለዋ። ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይ ዝወርሒ እዚ ኣብ ምዕባል ቁጠባ ዝተኮረ 26 ስምዓት ከም ትፈራርማ ዝዝከር እዩ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ኮርፖሬሽን ዝራእትን ጥሪትን ናብ ንእዞባ ሞልቂ ብርትዓ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ኣብ ንእዞባ ሓጋዝ ዝርግሕን ብቕዓትን ትካላት ጥዕና ንምርግጋፅ ክስራሕ ፃውዒት ቀሪቡ።

ኣብኑ ዞባ ሰገነይቲ ብደቂ ኣንስትዮን ዝእለያ ስድራ ቤታት ናውቲ ሕርሻ ብሓገዝ ተዓዲሉ ሩስያን ህንድን ንዓመታዊ ንግዳዊ ምልዋጥ ናብ 100 ቢልዮን ዶላር ከብከብልኦ ምዃነን ሓቢረን። ኣሜሪካን ስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ። ኣሜሪካ ብልዕሊ ዝተወሰነ እታዊ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም ትውስን ኣፍሊጣ። ባርከ ዝኽርኩም ተዓዘብቲ ነሳዓ ዝተዳለዉ ዜናታት ኣብ ስዛዚ ምሎ ስለምክታልኩም ንምስግን ምስ ተረፍ መድባትና ንሓድገኩም ብወገና ብኩምሸት

0: ኣደ ግደፍኒ ግደፍኒ በጃ ኢለኪ
1: ግደፍ ባና ኣሳብኩን
0: ሕጂ ከንታይ ድ
1: ንነብስኻ ሕተት ካባይ ካበዳ ሃሊፉ መን ክዛረበካ ይሓደ ድኻ መትከል ትኾነ ኣብሃውኻ እዩ
0: ተኾነኸ ሞ
1: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
0: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስዮ ንሱ ብዝበለን ጥራይ ክኸይድ መሳትወይ ባርዮም ንነብሶም ኮይኖም ንስድሮም ይሕግዙ ኣለዉ ኣነ ግዳ
1: ናይ ባሃክ ሃሊኻልና እንተኮንካ ነዚ ቀትሪን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምሃ ገለ ኣበርክት ዮናስ
0: እምበኣር ንስኻ ኸም ኢልክኒ
1: ግደፍኒ በጃኸለካ ንነብስኻ ምሰል
0: ሕጂ ከንታይ ደመሲሉ ኣለኸ
1: ላዕሊ ላዕሊ ትጠምት
0: ኣዲ ኣባህላኺ ተረዳእኒ
1: ዮናስ ወደይ ብልጭልጭ ንዒንትኻ ይዐውሩ ኣሎ ኣብ ትሕትኡ ባንታይ ከም ዘሎ ርአታ ዮናስ ወደይ
2: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፎን
0: ስለዚ
2: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይተወሳኒ ነገር ክድግዳ ናብ ስራሕና ንመለስ
1: ሓኩሎ ዝወደይ ስምዓዮ
0: ፅቂኢልካ በቃ ፍረዘይ ትህብኦም ዕድሜና ምሉእ ኮለን እንዳበለ ትወዲኣቶ
1: ምሳይ ድኻ ዮናስ ወደይ
0: ብነብስብነብስብነብስ
2: ዮናስ እዛኦም ህይወት መድሕን ደቀያ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን እያ
0: ኣታ መትከልሓ ወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያን ሓሊኸን ግን ወላ ሓንቲ ዝዕግ ፍረ ይብላን ነብስና ኸም ኣነኪማትና
2: ፃዕርኻን ጉልበትካን ኣወሃሂትካ ምስ ተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
3: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
0: መማገነት ከመይ ውዒልክን
3: ፅቡቕ ዮናስ ወደይ
1: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
3: ፅቡቕ ኣስመረተይ ድሓን ኢና ኣትን ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለክ ምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩኹን ቀኒ
1: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
3: እንክነበላ ዝሓዞ ሓዞኦ ተቐበላኒ
1: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ
3: ኣንትን ኣስሚረይ እዚ ረኣየናይ ኮይኑ ፀብሒ ደርሆ እንዳኣሉ
0: ኣንትን ማማ ገነት ክንደይ ጥዕምቃልኣ ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞ ይትቀበል እያ ይሂ ድኣ ስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
3: ወሪድ ንዶገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሒ ደርሆ እዩ ዳሓር ከዓ ተኻፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
2: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ካሃብ እዮም
0: ኣታ መትክልሓ ወይንቲ ኢኻ ዝዛርበ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ያበጃኻ ኸሊ ንበጃኻ ኢለካ
3: እዛ ናትካ ጠራዓርዓካ ኣነሲ ካብ ለውጡ ዘይብሉ ዓሰርተ ግዜ ድግንጋብ መግቢ ትበልዑ ገለ ለውጡ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
3: ለማኒት ኢኸ ማለትካ ድዩ
2: ንብድዕ ዝኸውን ልሳን የብለዩ
3: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
3: ኣየ ካብ ፍረ ዘይብልኦም ዓሰርተ ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ፀጋታትኩም ምጥቃማ ይመሓሸኩምን
2: ስምዐኒ ትንፋስ እዛኦም ኣብ ደመር ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ

0: ገዛ ይኸውን እዩ። እዚ ሕጂ ዘለኹም እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ። ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተፀጋዒ ነገራቱ
1: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና ኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና።
0: ኣመና ምትራርሲ ፅቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ። ሓደሓደ ግዜስ ልምልም ምባል ከድልየካ እዩ።
1: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና
0: መቸም ምዕባለታተይ ትርዮትብሉ

0: ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ።
1: ይኣክል ይኣክል ዝዘረባ እምበር ኣነ ከይፈላጥኩ ጠዋይ ልበሂዝ ክንህን ቀሪብክናኒ ህሙዋ
2: ኣደ ኪኖቲ ፃዕዳ ፍሽኽታ ጸሊም ሰሓቕታ ሃብዩ ኣሎ
3: መትከል ኣደ ኣቱም ሰባት እንታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለ ሲ ተሳውጓ
0: ዳ ሓንዳሓን ዮናስ ወደ እዩ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕቡ ይንዕኻ ምፀኒኻ ናይዚኦም ግንዳሓን ወይለይ
1: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ኪድሞ ድሓን
3: ፅቡቕ ዝገበረ መቸም ፅቡቕ ኣይፍደን ድዩ
1: ኣጠቕላዕ ዘረባ ሓደ ይትዕርዮ
3: ኣደ ህድእ ሞበሊ ማማገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም እተሎ ኸ ባዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ ባዕልኩም ተሰዋጉ ዋ
2: ዮናስ ከም ስድራ ነብስና ዝኽኣልና ኹርዓትኩም ክኸውን ዘብቅዐና መትከል ኣለና ብነብስና ንሕደር ኢኸ ዝብል ትጭርሖ
3: ምንባር እኳ ሓንሳ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
2: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
3: ማእሲኻ ግን ንዓይ ክሰምዓኒ
2: ብልብኻ ክትሓስብ ምጀመርካ
3: መትከል
2: ኣቤት ኣቤት ዮናስ ዮናስ ኣስተውዕል ስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪንዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
1: ሓኩሎ ዘረባ ዓብሃውሃዶ ይሰምዕ
3: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብዚ ከርተት እናበልኩ ዘሕልፎ ከደልኩም ኣለኹ ከደልኩም ከደልኩም ናብ ዓዲ ገነተይ
1: ኣተቕልዕ ንዓኻ ንደ ዮናስ ዮናስ ኣተሓሰዮናስ ናቤ ዮናስ
2: ዮናስ ንዓኻ ንደ
4: ኣይ ዮናስ ሓዊ ኪኖዚ ሕጂ ብልጭልጭሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልእ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ

0: ግነት ግነት ግነት እዚ ኩሉ መንግስተ ሰማይ ክቐምጠካ የልክኒ እዚ ኩሉ ዝደለካዮ ክበካ የልክኒ ግነት ግነት ሕጅዳ ናበይ ናይ ምድረበያ ደርቢኽኒ
1: ካብ ቤትካ ወፂኻ ጥቡቕ ይርከብኒ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነት ኦምኩም ርሒካ ካብ ሕጂ ድማ ጌራናተይ ኮካ ክትነብር ኢኻ
0: ግነት ግነት ግደፊ ግደፊ ቐልካ ሃለዉ ግደፊ
1: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተረዐየት ከደላ ዓድኻ ሎሚ ተመኒኻይ ትረኽባን ኢኻ ምኽንያቱ ንስኻ ጉዙናተይ ወርኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ክንደይ እኳ ጽቡቕ ስራሕ እሞ ኸመይ ይኸደልካ ኣሎ
1: እለባምዓሙተሉ እዩ ነገሩ
0: ኣይሓዝኩኻ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በጺሕኻዮ ዘለኻ ከምሱ ጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዝሕብነኒ
0: ሕጂ እውን ኣይሓዝኩኻ
1: ብሃም ዲኻ
0: መን ኻታ
1: ወግዓዊ ቋንቋ እኮ የተጠቂሙ
0: ኣዘራርባኻ ንጹር ኣይኮኑ
1: ንነባም ኣምተሉ እኮ ኢለካ
0: መትከል ትቕምጡ ክንዶ ተዛረብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
0: ናብ መምፅአ ኢዶ ኸኣቱ
1: ከምኡ ኸይሽ
0: ብኽብረትካ እዛኦም ዶ ኽትበኒ
1: ወጣዒትኸ ንየኒ ትቆም ኢኻታ
0: ነዚኣ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀልዲ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕሪ ምፅንሐይ ሕጂ ድማ ብጌጋ ቕማሮም ሰሓፀን እያ ሕጂ ግን ንብረተይ ክተረክበኒ
1: ኣባሓጎኻ ንፉዕ ደራሲ ፅውፅዋ እዩ ኣብዚኣ ግን ዓባይ ስሕተት

0: ተረጋግጽ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
1: ደኣን ደኣን ብዛዕባ ዝፀገም ዘለዎ ኣይኮነን ሕጂ ጥራይ ነዝን 35 ዓመታት ፅቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃማኻ ክበካ ዓስብኻ ነገረኒ
0: ካብዚ ዕቡር ሕልምኻ ከበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
1: ስማዕ ንስኻ ንበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሕ ህዝበይን ጥራሕይ ክተርፍ ኣበደን
0: ኣነ ዶ ዘማም ዲኻታ እዛኦም ናህና ናይ ዋናታ ተያብለካ ኣለኹ
1: መን ኢሉ
0: ኣነ ኢለታ ዝዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
1: ስለዚ ኣይኮነን እንዶ ክትሓስቦ
0: እንተ ሓሊምካ ያጥራይ ኣሰራ ቦታትካ ክትስዕብ ኢኻ
1: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
0: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራ ቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍራኻ ታደ ሕጂ ስራሓኒ
2: ኣተ ሰብ የለ እንድዩ ወያነ ወደይ ወያነ ወደይ ወያነ ኣተ መትከር ወደይ ንኣሓግዘኒ ወያነ ወደይ ኣተይኖስ ወደይ ወያነ
0: ይደ ይሄን ኣስሓወይ ኣትደ እንታይ ረኺቦ ይሄን ኣስሓወይ እንታይ ኮይኑ ወይ ሓወይ ኣታ ተፃዊቶምሉ እንዴማታ ኽላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
0: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ እኒኻ እንካ ሞ እንካ ካብዚ ፍርኦም ሂወት ቅመስ ብድድ ክትብል ኢኻ ዝሓወ
2: ተቕበሉ ዝወደይ ኣጆኻ ዮናስ ወደይ ኣጆኻ
0: ኣዮናስ ሓወይ ነጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ሂወት ተፈሊና ትንፋስ የብልና ፈፂምና ክንነብራይ ንኽእልኒ ኢና ሰምዓን ለኻል ኣብ ትሕቲ ዛፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ክብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብራይ ንኽእልኒ ኢና ንሕና ዮናስ
1: ልከ ንዓና እውን ከምዚያ እያ ትብፅሐኒ
0: እንታይ ኢልካ
1: ትብፅሐኒ ኣብለካ
0: ኣነ ዶ እስከ ድገማ ድገማ ብለካ ኣለኹ ትብፅሓና ይብፅሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮንዶ ክብፅሓኩም ነቒፁ ዝወደቐ ቆፅላ ክትንከፍ ከማ ናይ ነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ኪጥፋ
1: ድሓ ኣነ እንተዘይኣሳለጥኩ እቲ ብድሕራይ ዝመፅእ ወለዶ ግን እንታይ ይገብር ክትርአ
0: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወስ ሰነፍ
0: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንሪዮ ኢና
3: መትከል ሓወይ
0: ዮናስ ከም ዓለምና ንኹን ዲተሓሳስባኸ ንሕና ካብዛኦም ሂወት ተፈሊና ክንነብራይ ንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት ኮዩ
2: ሓቁሎስ ወዲ ዮናስ ወዲ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ፀምና ግን ሓዲርና ይንፈልጥኒ ኢና
0: ኣብዚ ዝሓየለ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ግዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሒና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ሂወት ደምና ንረሃፅና ንናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናትናይ ንህብን ዘይናትናይ ንደልን

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ናብ ሳትረብ ትካል ስነ ጥበብ ገፅያ ከተብለና። ኣብ ሳትረብ ክሳብ ሎሚ ብዙሓት ነፀባባይነን ፍርዮም ዘለዉ ብዝተፈላለየ ዓውርታት ቅብኣታት ዘፍሪ ከምኡውን ቅርፃታት ብዘይክቡ ድማ ዝተፈላለየ መሳርሕታት ሙዚቃ መሊኾም ብዙሕ ዓይነት ሙዚቃ ከምፖስ ክገብሩ ዝኽእሉ ብዙሓት ሙዚቃ ከፍሪ ዝኽእሉ ብዙሓት ጥበባይነን ፍርዮም ዘለዉ። ንሕጂ ድማ ከም መቐፀልቲ ኣብ ዝሓለፈ ሰሙን ዝተመረቑ ማለት እዩ ብቅብኣን ብዝተፈላለየ መሳርሕታት ሙዚቃ ንሰልጠኑ ተምሃሮ ተመሪቖም ኣለዎ እሞ ዝሰልጥወንዎ ዓይነታት ትምህርቲ ከመይ ይመስል ዘለለዎም ደረጃ ብቕዓት ብሓፈሽኡ ድማ ዝተምሃርዎ እንታይ ይኸውን ብሓባር ንከታተል። ናብ ንኡስ መደብና ዓለም ስነ ጥበብ ከስክረኩም እዩ።

0: ናጽነት ኤርትራ ጎን ጎኒ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥበባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓውያን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያት ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ንድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተመክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ።
1: ማራ ፍልል ያለዎት መጀመርታ ወላኮ ተውህቦት ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘለዎ ትፈልጦ ብዙሕ ኣለዎ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ይደልዮ ኢልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይከውኒ ክንደይ ኣለዎ ንኣሽ ተምሃሮ ወላ ንሕና ከማ ኣብ ጎንጎኒ ትምህርትና ኢና ዝኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ እቲ ዝረእኻዮ ነገር ብድኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቃ ካብ ሓሳብ ዳ 6 ወርሒ ንክስርሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጅምር ከለና ብርሳስ ና ጀሚርና ርሳስ ክንደይ ዓይነት ርሳስ ፔንስል ከለር ኣክለሪክ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሒዝ ማለት ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒ ካ ማለት ቅድሚ እዚኣ ነበረት ኤግዚቢሽናይ ፈትሊ ሰርሕ ነይረ። ኣብኣ ሰራሕ ኳ ብዙሕ ተቐባልነት ረኺባ ኣ ካልእ ፔንቲንግ ለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ዝበለ ክኾነ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓ ዳርክ ብምላእተ ጌርካያ ብዙሕ ክስታይ የብላ ሰሓብነት የብላ ሕ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላስ ክትፅብቕለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ። ወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ማኣለማ ገደስ ትሰፊ እያ ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚሐ ገለ ነገር ክሓስበላ ኣለኒ ኢለ ሓሲበላ ማለት ንሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለ መለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍቲ ንደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከለካ ብተውህቦ ግና ከምዚ ሕብሪ ተቃሚምካ እንታይ ተምፅእ ገለ ትፈጥኒ ሕጂ ሱ ብተመክሮ ተቀስሞ እዚኣ ስእለ ኮ እዚ ቅድሚ ሕጂ ኣደልናና እዚ ንታይ ድባሃል ትበሃል ትራንስፎርም ኣርት ድባሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዝሎ ምሾ ኣብዚ ከዓ ክሳይ ሒዝሎ እዚ ኣትክልቲ ገለ ሒዝሎ ሕጂ ብፃዕሪ ስረከብ ሕጂ እዚ ብፃዕሪ እዩ ክሳይ ገይርዎሎ ብኩዒቱ ወይ ብፃዕሪ እዩ እንታይ ድባሃል ኣምፅ ኢደሎ እዚ እዎ ኣልሚ ኢደሎ ሕጂ ብፃዕሪ ረህዋ ዝርከብ ከይፃዕርካስ ናብ ዝዓል ደረጃ ትበፅሐ ይትኽልና ማለት ኖፔን ነጊን ንሻላ ከማ ማለት
4: ሕጋዝ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዛካ መደብ ኣውፂኢኻስ ንክልቲኡ ንኩሉ እንድሕር መደብ ጌርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ዩ ንኣ
5: ዝሓስካ መፅካ ዘለካ ስእል ዓይነት ቅብኣያ እንታይኣት መደብ እንታይ ሓሳብካ
4: እዚ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፍዮርታት እቲ ፍዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣትኻስ ዝረአ ነገር ትብፅበቐ ናቱ ናይ ዓሳታትን ናይ ፍዮሪ ባሕርናታት ባሕሪ ይነግረካ።
6: እዎ በቲ ዝወሰድኮ ኮርስ ብጣዕሚ እንደ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደል ነይረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነይረ ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ሲልክ ፊኒሽ ዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና ሕጂ ሞር ኮርስ ብምሳሌ ስብትናተይ ኣረኣያ ነበርና ስ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦም ማለት እዩ ናይ ሎም ዓንቲ እዚኣ ጎልድ ፊሽ

0: ጎልድ ፊሽ እንዲያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ እየ። ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኮር ኣሉ ሃብትናስ ዓሳ ርአየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም እንስሳታት ዓሳ መሪፅ እዮም። እቲ ጎልድ መግበር እዮ ምክንያትካ ኤርትራውያን ማዕረክ ንደይ ኩርዓት ሕቡናት ሕጉሳት እገይን ወርቂ ማለት ክቡራት ምኳንና ክገልፅ ኢ ጎልደን ኬርያታ ክለር
1: ዓብ ለውፂ በር ዓብ ለውፂ ወላቲ ኣቀዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለካስ ንባዕልካስ ጎድለካ ትብቃዕቱ ሕጂ ኣለዎ ማለት እቲ ለውጢ ሲ ኣሎ ስእሊካ ቀይሕ ባሕር እንዲያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ብ ዘለዎ እዋናዊ ኩነታት ኣብዚ ከም ንሪኦ ዘለና ሕጂ ኣብ ኣርባዕ ትክፋል እኒ ከፊል እያ። እዚ እቲ ፀጋታት ናይቲ ሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ። እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ። እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ።
2: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነረኒ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ እዚ ብቅርፃን ብቐብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ።
3: ተምሃራ ነርካ ሕጂ ተምሃሮ ተፍሪ ምህላውካ እንታይ ስምዓካ?
2: ብጣዕሚ ፅቡቅ እዩ ዝስምዓኒ። ንበዓለ ተምሃራይ ነርካስ መምህር ክትከውን ከለካ ካብኡ ድዓቢ ሓበን የለን ማለት እዩ። ንበዓልና ንሓና ዕድለኛታት ኢና ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ። ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ዝተምሃሮ ኢና ክሳብ ሕጂ እውን ተምሃሮ ኢና ዘለና ቅድሜና ዘለዎ ንዓና ደጋጊመዮም ዝምህሩና ንሕና ካታ ዘላና ፍልጠት ከዓኒ ነዞም ንኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት እዩ።
3: እንታይ ዓይነት ትምህርቲ እዮም ዝቀስሙ ጀሚሮም ክሳብ ዝውድኡ እንታይ
2: እዮም? ሕጂ በቢ ደረጃኦም ኢና ንህቦም እቲ ትምህርቲ ከዚ ከሎ ትምህርቲ በቢ ደረጃኦም እዮም። ካብ ለበል ዋን እዩ ዝጀምሮ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና 3 ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ። ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ። ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና። ኣብ መንጎ መንጎ መባእታዊ ምሻሎ ክፈልጥዎ ኣለዎ ሰብ ተሓቲቱ ክፈልጥ ማለት ክምልስ ከም ዘለዎ ንእሽተይ ንእሽተይ ከምኦም ከምኡ ሓበሬታ ውን ንህቦም ኢና ማለት እዩ።
3: ካብ ተመክሮኹም ንስኹም እንታይ ዓይነት ተመክሮ ትሕዝቦም ንዕኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፂኦም ክሰርሕሉ ትምህርትኹም ተመክሮ ከባኹም እንታይ እያቀስ
2: እወ ሕጂ ትኽክል ኣለኹ። መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብዘይፈልጥካ ትርጉም ብልካ መጀመርታ ባህልኻ ከትፈልጥ ኣለካ። ንሕና ብዙሕ ፀጋታት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእን እዩ። ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ተተሓየለት ና ቀንዲ ነጥብ ናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንዓና ክገልፀና ኣይክእልን እዩ። ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንሕና ንብል ንሕና ኩሉ ኣለና ማለት እዩ። ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ከ ኣለና። ኣብዚ በዓላት እዚ ከዓ ከመይ ጌርና ነንዛኣርቲ እዚ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ ከዓ ንሓደ ዓብ ስራሕ ክመፅ ምዃኑ ከዓ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣ ሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ።
4: ቀዳማይ ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጌሩካ ዘይኮንካ ሲ ሕዚ ኣቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጥካ ክኣቱ ኣለዎ። ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
3: እዩ።
4: ካብ ትሽዓተ ወርሒ ክሳብ ዓመት ክልተ ዓመት ኾነ እዮም
3: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦም ሕጂ ክትግምግሞም ከለካ እንታይ ገምጋም ተወስድ?
4: መጀመርያ ክመፁ ከለዉን ሕጅን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ወላ በተሓስቦም እዮም ዝቕይሩ ኣተሓስ

0: ማለት ሙዚቃ ምስ ተማሃርዎ ኣተሓሳስቦም ውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ ድሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ እዩ ዝሰፍሕ መጀመርያ ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እናመልኦ በቢደረጅኡ ይኸዱ ማለት እዩ ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ ስለዚ ናትና ከዓ ል ከም ኩለን ዓለማት ከዓ ከኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰሙ ከምኡ ማለት እዩ ልክዕ ኣብነት ብሉዝ ዝበሃል ስኬል ኣሎ ኣብ ብሉዝ ስኬል ሕጂ ኩሉ ልክዕ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ሰሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ ካልእ ቃና ይህብ ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ ስለዚ ዋይኖት ጓይላ ሕጂ ዝውቱር ዘይኮነሉ ምክንያት የለ ምክንያቱ ኣብ ሓደ እታ ናይ ንእሽ ይፍልልያ ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ
1: ኣነ ቤዝ ጊታር የተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመዝግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተር ንሱ እዩ ኣብዚ ክንምሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ ተማሂርና ኣብ ላዓል ደረጃ ክንበዝሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ መጀመርታ ወልሓንቲ ኣይነበረናን እንዲሃ ወልሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና
2: ኣብ ፀናሕ ክቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ኖታ ንመሃረሉ ከዓ ኣሎ ተን ሰለስተ መዓልቲ ብሰሙን ብግቡእ ንጥቀመለን ማለት እዩ ተውህቦ ክህልወካ ፅቡቅ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስኸሉ ብጣዕሚ ፅቡቅ ምክንያቱ ነቲ ዝፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፋላለ ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ይኸውን ኣብ ኖታ ይፅገም እቲ ኖታ ዝፈልጥ ግን ብዝኾነ በቃ ወላ እሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ ሕጂ ኣብዚ ፍልል ያለ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካ እዩ ኖታ እንዳሕር ትፈልጥ ኮንካስ ዝኾነ ሙዚቃ ይሽገርኒ ኢኻ ማለት እዩ ኩሉ ትስኬላ ውሎ እቲ ዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይ ዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ውሎ ኖታ ትፈልጥ ኮንካ ኩሉ ተማልኦ ማለት እዩ
3: ትምህርቲ ተማሃርኮኮ ሳክስፎን እንድ ኣዝዩ ፅቡቅ ነይሩ ትምህርቲ ምክንያቱ ወላቲ ትምሃሮ ካብ ብልምዲ ትክእሎስ ተማሂርካ ትፈልጦካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ
4: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ ከምኣን ዘሎ ፍልሊ
3: ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትካ ሳኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ድበለ ትምህርቲ ኢካ ትምሃር እሱ ድበለፀ ብል ኣነ ተማሂርካ ትላመዶት ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስትማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ድፀንሑካ ቅድሚካ ድፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበርያ እዚኣ ከምዚ ግበር መምሃራን ከዓ ማርያም ፃዕርፍስሱልካ ኣዝዩ በቃ ምክንያቱ እንዲዕ ከምዚ ከይተምሃርካ ትወፅእ ኣይደልዩካን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅእ እዮም ዝደልዩ ትቡቅ ግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለካ ንዓኻ ንበይንኻ ኣዝዩ ጥቡቕ እዩ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶናያ ንዓኹም ተዓዘብትና ድማ ገለ ክትዛንሎም ገለ ድማ ክስሕቆም መባልና ናብኣኹም ነብሎም ንሕጂ ድማ ሄኖክ ፀሃየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ካዝሕቁ እዮም ዝበሎም ቪድዮታት ቀሪቡልና ኣሎ ሞ ንከታተሎም።

ግን ልዕሊ ዓቐን ብዙሕ ህዝቢ ዘስዓቦ ብከል ኣየር ከምኡውን ብዙሕ ተሽከርከርቲ ብዓብኡ ድማ ብዙሕ ህዝቢ ዘስዓቦ ሓዳስ ርእሰ ከተማ ክሃንፁ ወሲኖም ኣለዉ። እዚ ሓዳስ ርእሰ ከተማ እዚኣ ስፍሓታ ክንዲ ሃገረ ሲንጋፖር ከም ዝኸውን ተፈሊጡሎ ብዓብኡ ድማ ኣብኡ ዝግበር ትሕተ ቅርፂ ድማ ፍልይ ዝበለ ትሕተ ቅርፂ ክሃንፁላ ከም ዝኾነ ውን ዝተረኸበ ሓበሬታ ይነፅር። ብዓብኡ እዛ ርእሰ ከተማ እዚኣ እንታይ ዓይነት ትሕተ ቅርፂ ሒዛ ትነት ዘላ ፍሉይነታ እንታይ እዩ ክንደይ ዝኣክል ብዙሕ ህዝቢ ኸ ክትሕዝ ትኽእል ትኸውን ብሓባር ንከታተል። ናብ ኣደለውቲ ዘመደብ ኣርያም የማነ ከምኡውን ጳውሎስ ነታባይ ከስክረኩም ስለቲ ኣብርክቶኻ ነመስግነካ ጳውሎስ ነታባይ ናብ ኣርያም የማነ ከስክረኩም ሰነን ክትታል።

ግብፂ ከም ኩለን ሃገራት ዓለም ዝተፈላለየ መድረኽ ምዕባለታት ክትሓልፍ ጸኒሓ እያ። ከም ኣካልናቱ ድማ ዝተፈላለየ ምኽንያታት ምርኩስ ብምግባር መምሳብ ስልጣን ዝመፁ ነገሳትን ኣመሓደርትን ብርክት ዝበላ ርእሰ ከተማታት ዝነበረኣ ሃገር ምዃና መዛግብቲ ታሪክ ይገልጽ። ቴንስ፣ መንፊስ፣ ቴበስ፣ ኣማርና፣ ፒራምስስ፣ ኣሌክሳንድራ እዛ ናይ ሎሚ ርእሰ ከተማ ዘላ ካይሮን ብቐደም ተኸተል ተሰሪዐን ክሳብ ሕጂ ርእሰ ከተማ ግብፂ ዝኾና ከተማታት እየን።

ንልዕሊ 1000 ዓመታት ካይሮ ማእከል ግብፂ ማለት ርእሰ ከተማ እቲ ሃገር ኮይና ዝተፈላለየ መድረኽ ብምሕላፍ ክሳብ ሕጂ ዝና ዓቂባ ካብተን ኣብ ዓለም ካብ ዘለዋ ባህላዊ ውርሻ ዘለወን ከተማታት ኮይና ደው ክትብል ክኢላ እያ። ኣብ 10ይ ክፍለ ዘመን ቤተ ሽዑ ዝነበረ ንግስነት ዝተመስረተት እዛ ታሪኻዊት ከተማ ኣብ ዙርያ ገምገም ፈለግ ኒል ተደኪና እናዓበየት ከደት። እታ ከተማ ናይ ጥንታውያን ፈርዖናት ኣሰር ከምኡውን እስላማዊ ቅብጣውን ሮማውን ስነ ህንፃታት ዝሓቆፈት ኮይና ብስፍሓታን ትሕተ ቅርፃን እዛ ኣብዚ ሕጂ እዋን ናይ 1740 ኪሎ ሜትር ዘለዋ ካይሮ ቆመት።

ይኹን እምበር ኣብ መጀመርታ መበል 21 ክፍለ ዘመን ምስ ዕቤት ቁፅሪ ህዝብን ንሱ ዝጠልቦ ናይ ኣገልግሎት ንጥፈታትን ከተማ ካይሮ ልዕሊ 22 ሚልዮን ሰባት ኣብ ውሽጢ ዝዓበየ ደረት ከተማ ኣሒዛ ግዳይ ናይ ብዝሒ ህዝቢ ፅቕጥቅጥ ምስኡ ዝኸይድ ናይ ብዝሒ ተሽከርከርትን ንሱ ዘስዕቦ ናይ ትራፊክ ሽግር ብከላ ኣየር ኣዝዩ ዘሸጋግር ህዝባዊ ኣገልግሎትን ካልእን ካብቲ ቀንዲ ፀገም ናይታ ከተማ ክጥቀስ ዝከኣል እዩ። መንግስቲ ግብፂ ድማ ነዚ ሽግር ዝንምዕጋትን ፍታሕ ንምምፃእን ሓድሽ መደብ ሓንፀፀ። ንሱ ከዓ ሓዳስ ርእሰ ከተማ ንምህናፅ መደብ ሓንፂፁስ ድሮ ብተግባር እውን ተበገሰ። እዚ ሓዳስ ርእሰ ከተማ ካብ ካይሮ ንምብራቕ 45 ኪሎ ሜትር ርሒቓ ኣብ ምብራቃዊ በረኻ ኣብ ዝርከብ ምድረ በዳ እትርከብ ኮይና ኣብ ታሪክ ወዲ ሰብ ካብ ዘለዋ ዝዓበያ ማስተር ፕላን ዝተገብረለን ከተማታት ሓንቲ እያ።

እዚ ብግምት 740 ኪሎ ሜትር ክሳብ 950 ኪሎ ሜትር ዝሽፍን ፕሮጀክት ንፖለቲካዊ ፋይናንሳውን ምሕደራውን ስሕበት እቲ ሃገር ኣብ ግምት ብምእታው ዝስራሕ ዘሎን ድሮ ድማ 80 ሚታዊ ካብ ቀዳማይ ገጽ ምስራሕ ህንፀታት ተዛዚሙ ይርከብ።

ንምሕዳስን ንምልዕዓልን ወይ ካብ ብዝሒ ህዝቢ ዘስዕቦ ሽግር ንምፍታሕ ርእሲ ከተማታት ምግዓዝ ዝብል ኣምር ፅቡቅ ገይሩ ዝተጓዕዘ መንገዲ እዩ ወይ እውን ክትግበር ዝፀንሐ እዩ። ኣብ ዓለም ዝርከባ ሃገራት ተመሳሳሊ ህላወኣዊ ፀቕጢ ኣብ ዘጋጥመን እዋን ነዚ ውሳነ እዚ ወሲደን እየን። ንኣብነት ብራዚል፣ ናይጀርያ፣ ኣብዚ ቀረባ እዋን ድማ ኢንዶኔዥያ ካብተን ብቀረባ ዝጥቀሳ ሃገራት እየን። ብተመሳሳሊ ድማ ግብፂ እዛ ሓዳስ ከተማ ከም ዘመናዊ መቐፀልታ ናይቲ ፈርዖናዊ ውርሻ ተቐሪፃ ትህነፅ ኣላ።

እዛ ሓዳስ ርእሰ ከተማ ግብፂ መንግስቲ 58 ቢልዮን ዶላር ባጀት ብምስላዕ እዩ ብወግዕ ፈሊሙ። እዛ ዘመናዊት ከተማ ድሮ ንመንበሪ ሆቴላትን ዘገልግል 394 ህንፃታት፣ ንትካላት መንግስቲ፣ ህዝባዊ ኣገልግሎት፣ ባህላውን ሃይማኖታውን ማእከላት ከምኡ ውን ንመንበሪ ዘገልግሉ ብርክት ዝበሉ ዘመናዊ ህንፃታት ምስ ናይ ትሕተ ቅርፁን ሓምላይ ከባቢታቱን ተዋዲዱላ ይርከብ።

እዚ ሓዳስ ርእሰ ከተማ ነቲ ኣብ ካይሮ ዘሎ ብዝሒ ህዝብን ብከል ኣየርን ንምቅላል ዓሊማ ትስራሕ ካብ ሃለወት ብገምጋም ካብ 6 ክሳብ 8 ሚልዮን ህዝቢ ክነብራዩ ተመዲቡ ዘሎ። ማስተር ፕላን ናይዚ ሓዳስ ከተማ ኣብ ፍሉያትን ብጥንቀቐ ዝተኸታተሉን ምዕራፋት ዝተኸፋፈለ ኮይኑ ነቲ ኣገደስቲ ሰራሕቲ እታ ገዛኣት ካብ ካይሮ ብዘይገለ ፀገም ንምስግጋር ዝተዳለወ እዩ። ቀዳማይ ምዕራፍ ኣስታት 138 ትርቢዒት ኪሎ ሜትር ዝሽፍን ኮይኑ ንሲቪካዊ ቁጠባዊ ምሕዳራውን ስራሓት እታ ከተማ ከም ቀንዲ መሰረት ኮይኑ የገልግል። ኣብ ማእከል ናይዚ ናይ መጀመርታ ምዕራፍ መንግስታዊ ኣውራጃ ኣሎ። እዚ ድማ 34 ፍሉያት ሚኒስትርታትን መንግስቲ ባይቶ ግብፅን ስኔትን ንምዕቃብ ዝተዳለወ ዓብ ከባቢ እዩ።

ዓሰርተታት ኣሽሓት ኣገልገልቲ መንግስቲ ካብ ማእከል ከተማ ካይሮ ምግዓዝ ዓብዪ ሎጂስቲካዊ ብድሆ እኳ እንተነበረ እቲ ምስግጋር ግን ብቕልጡፍ ገስጊስሎ። መንግስቲ ነዘን ትካላት ካብቲ ታሪካዊ ሕመረት ብምውፃእ ሚኒስትርታት ብውሑስ ውሽጣዊ መርበበት ኣቢለን ብቕፅበት ክረዳዳእሉ ዝኽእላ ሙሉእ ብምሉእ ዲጂታላዊ ምሕደራዊ ዋሕዚ ስራሕ ንምትካእ ዕላማ ኣለዎ። ምስቲ መንግስታዊ ትሕተ ቅርፂ ብቐጥታ ዝዳወብ ፋይናንሳዊ ዲስትሪክት ዝርከብ ኮይኑ ግብፂ ከም ቀንዲ ፋይናንሳውን ንግዳውን ኣፍ ደገ ሰሜን ኣፍሪቃን ማእከላይ ምብራቕን ንምቕማጥ ዝተዳለወ ዓውዲ እዩ። ማእከላይ መለለዪ ናይ ዝዞባ ሓድሽ ዋና ቤት ፅሕፈት ማእከላይ ባንክ ግብፂ ኮይኑ ኣብ ጎኑ ንዓበይቲ መንግስታውን ኣህግራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮፍ ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳዊ ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅፃርን ንምንካይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነ

ኣይ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደቶ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቓስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት AI እውን ነቲ ዝያዳ እትፍለጠሉ ብልጫታታ እዩ።

0: ተኸታታይቲ ድራማ ሳውን 22 ክፋላ ዛዛሜት ትሕሶ መደብናኣ ክትከውን ክቡራትን ክቡራን ተኸታተልትና ዛዛሜት መደብናኣ ድማ ናብኣ ከበለኩም ናይ ሰናን ምግትታል
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና

0: ኣስተኻኽልካ ምስ ተሰጠወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሉ እንተስኢንካየ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተስኢንካየ ግን
1: ትማንዛኻ ክሕሽዎ ዶ
2: ድዓኒ
1: ተፃዊትሎም እንዲ እዚ ተካልሳው
2: ዝገርመካ እዩ
1: ፈጣሪ ዳይ ዋዕሉን እምበር ሳው ንዕፉ እኒሩ እንተዝኸውን ስኒ ካልእ ሕሊፈይ መሃብክዎ
2: እንታይ ምገበርካ
1: ጭጭፍ ጭጭፍ ኣቢሎስ ንረዳእ ድግና መብላዕ ክኾን የር
2: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላእ ከወደቕሽ መፂካ ነይሩ በልለይ
3: ሓወይ ዝብል ዘሎ ዘሩ ቁረብኺድ

0: ዳሓን ዳኸት
1: ዘፊ
2: ደልካ በል ወረ ካብ ከተሸጓሸግ ሒሕ ትብል ዝፈልጦ ዘይብለይ ናዓት ወቕረኒ
0: ዳሓን ምሳሪ እያ ምት
3: ስማ እንደ ግዳ እዚ ዳየር ንዓይኖም ንመርዓ ምሕታቱ ዝሰጠርኹም
4: እዚ ውራይ ብጭሎ ክንገብሩ ተሳሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሓሪ ደሲ ዓዲ ሙሉእ ከምስሕ ተሳሚዕና
5: ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናዮም ኮ ኣራዊት ዶ ገለዶ ዝብሎ
6: መልእኺ ኮ መልእኺ
7: ሂንቱባ ሂንቱባ ንቤታይ ትንገርዮም እምበሪ ወይ ዓይኖም ኣመና ኣባህ ትብለኒ
8: ኣንታ ሓንቲ ትሪኢ ጌርካኒ ኣበ ዋሕ ክንደ ዝቕሕታ ውሽጢካ ደጊልካ ፀኒሕካሲ ምስ ነገርካ ንክንደይ ቆም ፎኺስካኸ
7: ፎኺስኒ ፎኺስኒ
8: ክስታይ ዘይንበካ
7: እንታይ
8: ንበዓለቦይ ብጎቦ ዘይተወግዑ
7: እንታይ እንዳበልኩ
8: ንዓይኖም ቃሕ ከም ትብለካ ትነብሮ
7: ሸዋኻ
8: ተገደደሲ ኣቦይ ብዘይውዕል ሕድር ናይ ኣብርሃ ከይዱ ነግሮ
7: ሓፍቲ ሕይ ወዲ ክጠሪሽከ ዲ ክዝዘረባ
8: ወረ ጓሕ ክሓና ይልበ
7: ግርም ክስታይ ግበሪ ስራሕኩም ዎ ስርሒ ናይ ንእሽቶይ ምዃን ክካ ሓሰብ እዩ
8: በልተ ሒሽካሲ ተረመጥ ፈለሎ ሕማም ፍጢ ካብ ሕማም ደገ ዝጠዕነስ ኢልካ ዘረባ
7: ኣይ ኡባ ንእሽቶ ኡባ ንእሽቶ
9: እንታይ ዳና ሰራሕ ክስኢልካ ትኽዳ
10: ሰማዕኩኸሽ
9: ሎሚ ከተዳያረክቦ ደኸው
10: ምስዎ ኣሎ
9: በልስከ ተዳሂለ ኣይ ኣይፋሉ ህቦ ክኢለ ክኸይድ
10: ዘይተኣቱ
9: ድሓንተ ዳሕዩ ዳ
10: ዳይር ዳይር ንዓኻ እንደይ ወዲ ቀሽ ዝሃየካ ኣሎ ንዓስካ ኣልክር ኣለዉ
11: እንታይ ወዲ ቀሺ
9: እንታ ንዓስከ እንታ ናቤላ ተሸሪብካ ሃለውሊሲ ንከቐኒ
11: ውፅ ኢለ ነይረ
9: ኣይተመላልሰኒ ርኢና ዝብል ድማ ሲኢነ ንዳሓርካ መልሲ እንተኻ ከይነግራ ዝተሰኪፍ
11: ሓቂኻ እንዲኻ
9: ወዮ ዝበልካ ንስ ስድራ ኸይዱ እዮም እቲ ቆዋ ሓሚቕና ቆልዓ ድማ ተራት እናባሃልቲ እዮም
11: ሓለፉኡ ድኣ
9: እታ ዝበልካኒ ነጊር እዮም እታ ዝበሉኒ ከዓ ነግረካ ኣለኹ
11: እዚ ምኽኒት ኣይመስለኒ
9: እንታይ ዳ ውዲ ዳይር ዘየለይ ትሕሰብ
11: እሞ ሎም እንተተወሓ ሓደሲ ትብፃሓካ ኢሎምን ዘይከሩ
9: ብኩሉ ፈቲነ
11: ቆልዓ ተሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮም ንሶም ዝሓሰብዎ ገይሮም ኣለ ዝሓሰብክዎ ተሪፉ
9: ዳይር ናብ ዘይከውን ኣይትመጣጠር
11: እንተ ትዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቐኒለ እንተ ጉዳይ ዓይኖምን ኣቦኣን ግን ድሓን ከመየ ናበይ ከብሎ ባዕለይ ኣለኹ
9: ዳይር ርጊእ ካብ ምሕሳብ ከርድካ እዩ እዚ ቀሊል ጉዳይ ኣይኮነን መውስወ የድለካ ዘለኹ ከነግዳብረኽ መዓልቲ
11: ዳፊቱ
9: ብኮይነታ

0: ስደት ትኸድ ኣለኺ? ትኸድ ኣለኺ?
1: ኣይ ድኸይ መንገዲ ኢኻ
2: ኣርፍሎውሽእዋይንስን
1: ከይድና ዋይ ንሱ ንጨፈቁን ፍ ደኺምና ቡንግ ተበልናኩም ከዓ ደቃስ ክኸልኣና ይበልኩምና ህኮት
2: ብውሳቂ ብነብሲ ክዳብ ዝኸትክዮ ዕዝር ትብል ኾንኩ እምበሪ
1: ንስኹም ስገዲፍኩም ዶ ፍግም ዶ ክትብሉ ይፀናሕኩምን ግን ምባነናትከ ሓቢእካ
2: ሽማይ ወደይ
0: ኣቦ
2: ንዕድርማን ዛኻ ንገሮ ሞ ሓያስከ ክልተ ኣድጊ ጌርኩም ዕንጨይቲ
0: ናይ ዳሓደ
2: ንዳሓን ግን ዚ ክትፈልጦ ርጋ ትብል ዝወደይ ረኺብካ ሰብሶ
3: ኣቦይ ናይ ዳሓን ድዩ
2: ደሓን እዩ እቲ ሓሳብ ደሓን መዓልቱ ምስኣኸለ ትፈልጦ
0: ካብ በልካ ስሕራይ

0: ራይ ትበልካ ታ ማርያም ኣይፍለጥን እዩ ዕሚም ክብል ዝኽእል ኣይሰኣንን እዩ ንገረኒ ሞ በዕለይ ክነግሮም እየ
1: ካን ከምዛ ዝበልካ ንብጠቕሊ እንታይ ይኽብሎ
2: ኣኽኢሉ ኣንስያ
1: ንማዓሲኻ
2: እንተገለት እዚ ሳልስቲ እዩ ተራቢልኩም ወይ ናብዚ ቤት ወይ ድማ እንዳያኻ ምሕፅን ወይ ድማ እንዳያኻ ብረሃብ ትጋግብዎ
1: ኣራይገርም
3: ብኣሞ ምስ ወዮ በዓል መዓልቲ ጎፍ ንጎፍ ተራኺብና ብዙሕ ተባሃይልና
2: ድንቂ እምበር ዝጎደለ እንተሃልዩ ካብዚ ቤት ዝመላላእ ዝበልክዮ ኩሉ የፀብቕልና ዝበልክዮ ግበር እዩ
3: እወይ እቲ ክንሕግዞ ዝግባአና እኳ ነጊሮምና እዮም ድሓ ዘሎ ንገብር
2: ግር ንሕና እውን ተወሓሒትና ኣለና
3: ድንቂ
2: ኣነሲ ኣብቲ ፈለማ ዘይተዋሕጠትለይ ድሒራ ባህ ዝበለትና ሓሳብ
3: ፈለማ ወይ ናዓናሲ ድንግርግር ኢልና ነይሩ
2: ሎም ሎሚ ክሓስቦ ከለኹ ሲ ክንደይ ባህ ትብል መስለኪ
3: ሕጂ ተሰቂራትኩም
2: ይገርም እኳ
3: እንዳሓደርኩም እምባር ተሰቂርኩም
2: ይገርም እኮ እዩ
3: ወይ ጉብት ግርም እዩ

0: ድሓን ካልኡ ሞ ይፅንሓልና
1: እንታይ እዩ ኣበሳይ ምኽሊኡ ምኽንያትሲ ክሓቶ የብለካሉ
2: ንበኣ ክትሓቶ
0: እዎ ክሓቶ
2: ግደፍ ኣይትሓትትን ኢኻ ኣይብለካን ያኒ ወይ ክትረክብ ክስእን ሕተት ከም ድላይካ ከም ድላይካ ሕተት ግና ክትጥንቀቐላ ዘለካ እዛ ዓይኖም ዝብሉዋ ቆልዓ ነቦኣ ከምዘፈራርሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኻ ኣብዚ ዓዲ ኣይተቐኒዕካ
0: እንታ እንታይ ክትገብር
2: እነ ይነግረካ ኣለኹ እትትገብሮ ኮ ይነግረካ ኣለኹ ግደፍ ኢለካ ኣለኹ
1: ድሓን ኮ ኢለካ የ
2: እንታ እዚኣ ንፈልጣ እንዲና ንሕና ድሓን ድሓን መይ ትበል ንፈልጣ ኢና ግደፍ ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ኢለካ ኣለኹ
1: ኣያ በርሀ እቲ ዝገብሮ ባዕሊ ኣለኹዎ ድሓን ከዓ ናይናታስ
2: ቀስ መበል ቀስ በል እንታ ወደረኣያ ንዓንደ ስምዓና

0: ሰማዕካ ኣለኹ።
1: እዚ ማንዛኻ ሽማይ እንታይ ዘለ ርክብ እዩ ዘለዎ ምስ ዓይኖ
0: ኣይሓዝከኻ
1: እፈትዋ ድዩ ይብለካ ኣለኹ።
0: ዝፈለጥኩዎ ሞ ዘይብለይ
1: ሓቁ ደኣ
0: ደበር ድሓን ዲኻ
1: ብድሓነ
0: እሞታ ዳኣ ትብላ ኣለኻ
1: ሎቦ ኣብንቡር ጓል ካሃበኒ ኢለ ምስሓተትኮ ኣብኒ
0: እሞኸ
1: ከም ዝሰማዕኽዎ እንተ ኮይኑ ሽማይ ሕግብግብ ይብላ እዩ ሰሚዐ
0: ኣቦ ሓቲትካዮ እንድሕሪ ኣብይካሲ ሽማይ እንታይ ኣበሳ እዩ ዘለዎ
2: ንፍታዊ በዓል ፅርዲ ኮይኑ ኣይተጋጉ
0: ዓርከይ ከምዚ ትብሎ ዘለካ ኣይኮነ ንብለካ ኣለኹ።
1: ሓሊፍካ ኣባይ ትምሓለሉ
0: ብዘይከውን ካበል ዓልካ ዳ እምሐለሉ ንፈረኻ ንበል
1: አንታ ተሓዚኹም ባሓደ እዩ
0: ደር
2: እንታይ ዝኸለኺፍካ ኣነ ዝለኸፍክዎ ይብለዩ
1: ለኸፍከፍ ናይ ማንዛኻ ግንከፍ ንብለካ ኣለኹ።
0: ሞትገብሮ ዶ ክነግረካ
1: ግርም
0: ሽማይ ናበይ ዶኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቦ
1: ኣበይ ስኽተርፎ ኢሉ
0: ግርም ሕያ ዓላ ዘሎ ወግዒ ግና ሓደ ነገር ክነግረካ ቅድሚ ምዝላልካ ኣበይ ከም ትወድቕ ፍለጥ
1: ኣብ ባህላኸ ይሓዝኩኻ
0: ኣቦኣ ሓቲትካ

0: ንድሕሪ ኣብካ ሽማይ ምዝ ትብሎ ዘለኻ ወላ ሓንቲ ዘተኣሳስር የብሉ
1: ዶ
0: ወ
1: በቃ ኮይኑዋ
0: በቃ ወ
2: ሕራይ ግር
0: ሕራይ ግር

0: ኣንታ ትዳይር በዚ ሓሊፉ በዚ ድማ ተመሊሱ
1: መዓሰ
0: ብኣም
1: ናብ ሓዊ ኸውን
0: ንስ ከዓ ናብ ሓዊ ከም ሓዊ ክኸውን ይብሉ
1: ሓቁ እዩ
0: ትፍቀሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይቱላ ድማ ሰሚዕካዶ
1: ወረዶ ማሕበ ኣለዎ እዩ
0: እሞዓይ ኣብርሃ ስቕ ኢሉህ ወይልካዮ
1: ኣይረ
0: ሓዊ ሽፍታን ንሱ ንዓይኖም ከምርኦስ
1: ንድዒ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምስ ዓይኖም ወጃዕ ክብርእ ኣሎ
0: ወይለይ ቆሙጥ ዘረባ ብሓቂካ ዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ
2: እዋ

0: ንሱ
1: መፅንሓልና እንታይ ኣበሳይ ጓል ኣቢኻ
0: ዘይጣዓመኒ ኮይኑ
2: ኣነ ከማና ክቢራ ሓይ
1: ዋልካ ዳ ብሕሜት መውዓል ኣብ ዘይከፈቱ ኮይና ዘላ
0: ኣነ ብርሃዶ ሰርዓድ ምባር ድ ክንዚ ዘለፋ
1: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
0: ግደው ደረኣ ክብር ሓውካ ዓዲ ሕምሳ ዘሎ ዘይተረኣየከ ኮይኑ ድዩ ካሓሊፍካ ደበስ ትኾን ዘለካ
1: እዚ ንወዲ ከምዝና መክኒካ ዕጅ ከም ዝበልካ ንፈል
0: ጠንጠነንታ ዕጅ ጎታኹ ረሪኢካ ሰኣና
1: ንሃንግር ክንረአኢና ኣለካ ኣሎ
0: ታ ትገብራ እንታ
1: ዝገብሮ ሽዑ ትሪኦ ኣለካ
3: ኣሎ ሃማን
0: ዘይቀትል ስቕሕር
1: ንዓይዚ ሃመማ
0: ሃመማ ይብልኩም ኣነ ዝበልኩ ሃመማን ዘይቀትል ቕሕረ ኢለ ብገዝኦም ጋኒናት እዮም
4: ኣብርሃ መስማዕ ምደበ
5: ምስመን እዩ
0: ጓልዝሃብ ልኪ ጓልዝሃብ ጋኒልካ ክንዲዝዓጀጆ ናይ ሓዊኸይ ኣክል እዚኸ ኣርሓ ኮይኑላ ዝዓዲ
4: እዚ ኩሉ ብሰንካ ዓይኖም ድዩ
6: ጓልሃበኒ ኢሉ ሽማግለሰድ ይድለ
7: ግር
6: ብስድራ መኪረ ክነግረካ ኢለ እዮም እውኸዮ ዘለኹ ቀልጥብካ መልሲ ነገረኒ ምስ በለኒ ኣነ ከዓ ካዚ ተከፍዘ ጥዕመኒካ ኣነ ጊረ እዮም እንደለካ መንገዲ ፀኒሑ ከምዚ የለን
4: እንታይ ኣዋልድ ከም ጠሳእና ብዝዓዱ ድኣዩ ዓይኖም ተዚሃብኩምኒ እዩ ዝብል ኣሎ
6: ብገዝኦም እዚኦም ገኒናትዮም
4: ብገዝኦምተወሊድ
5: ሓዊ ዝሓማም ሰኒና ዘሎ ከይ ኣክሎሲ እዚ ከዓ ከምዚ
6: ኣኪልዎም
5: ከምዚ ኮይኖም ክተርፉ
4: ፀጊቦም ፀጊቦም
5: ብምሉኦም ኣጋንንቲኦም ዚኣቶም ተረፍ እምብምባልናሲ ክንዲዝንክሒራ
6: ብገዝኦም ጋኒናት እዮም
5: ኣጋንንቲ ኣጋንንቲ እዳርኣያ ከምዚ ኮይኖም
4: ተሪፎምዓሎም
5: ትርከብን ያበ
4: ስከ እንታይ ዝበሎ ነ ሕምስምስ መራቢሉ ዝዓዲ ከመይ ድበለ ጉብዝና ይሒ ዝበሎ
8: እንታ ከምዚ ዓይነት ዓውዓው ኣሎ ድዩ
5: ምኻነ ይባብታ ዓቢልዎ
8: ዓሻ ቀስ ብቀስ ኮይ ታዕ የብሎ ፅባሕ
5: ወይ ዝሽሉ ከይፈትዎ ክቦንዲ
8: ኣንቲ ኣንቲ ዳር ኮይ ርየ ወዲ ዘውጎ መፅኡ ኣብ መንጎኦም እንተዘይኣትሲ በሊዕዎ ኮይኑ ነዛ ንክበልዖ ስቁርብ ተሪፍዎ
5: ብለለይ ይባ ኣንታ ናበይ ከዳ ኣቢሉ
8: ዋ ድዒ ከርክበካ የ ሕለፍ ኢሉኒ ምኒ ፀኒሑ
5: እንታይ ያ ሞት ሓጊዘ ምበኣ ከይ ሃርሞ
8: ንመን ንዳየል ዋ እታኾንክንቲ እታኾንክንቲ ኣይውዕልዎ ንባ ኮነን
5: እንታይ ውዕልዎ እንድዮም እዚኦም ዳ እንታይ ልብ ኣለዎ
8: ብኣምሆ ናብቲ ሓዉ ናብ ዘርኢ ኮይዱ ከሎሲ ኩሉ ዝርዝር ኣቢሉ ፀገማት ዘጓንፎ ዘሎ ብዝዓዲ ኩሉ ምስ ነገሮ እንታይ ኢልዎ መሲሉ ኩይ ሓንዳሓን ሓንዳሓን እንታይ ፀገም ኣሎ ብግቡእ እንተሃቡካ ፅቡቅ እንተዘይሃቡካ ከዓ ባዕለይ ባዕለይ ከውህበካ እየ ኮይልዎ ሳውን ባዕሉ
5: ሳውን ነገር ተሒዝዋ ዳ እሞ ደቂ ሰሓዲርዎ ኣሎ
8: ግናሲ እንታይ ገዲስዎ እዩ ናብ ዓይኖም ጥራሓያ ዓይኒ ዘውድቕ ካልኦት ኣለዋ ኣንዶ
5: ስቕዳኣላ ከምኡ ገይሩ ሓውን ሓሰር ንምለሰላ ዝዓ
8: ኣንበሳ ዳ ኣንበሳ ኮይ ከም ተቋየቆ ያዕ ከም ዝበሎ እንድሕር ዳኣ ሰሚዓሲ ዋ ትገብረሉ ደሞ ሕራይ ትብሎ ዶ ትብል
5: ይ ንፈልጦ ሓክንሲ ዋጋ ብፂኢል ክንበላ
8: ንዓይ ትበል ዓይኖም እኮ ኣይፈለጥኪ እያና ኣለ እዚኣ ኮ ፍልይቲ ሰብ እያ
5: ፈልጣዎ
8: ዋ
5: ኣንታ እያ ስማዕ ንዶ ኣነስ ናብሳውን በፂሖ መፅእ
8: ዋይ ወድሓ ብሓደ ዘይንከይ ድማ ኣነ ከሰኒየኪ
5: ፋሉ ዳየብ ነገር ፍርቅ ፍርቅ ካብ ገበራ ንስኻ ክትከታተለሉ ፅና
8: እወይ ድሓን ክስታይ እንዲገርዋ ናብ ዓውዓው እንዲቀይርዋ ዘሎ ሓቂ ኸ ሓቂ ኸ በሊ ድሓን ድሓን በሊ ድሓን ክዲ ክዲ ድሓን ንስኺ በቃ ኸይዲ በሊ ፅቡቕ መገዲ ይግበረልኪ ኩሉ ከዓ ነጋግር እየ ኸ ዘጋጠመ
5: ደይናዒልእየዋይ
8: ካብ ጥጥቆስ ናብ በርበረ ሓሊፍኪ ማዓስኺ ኸ ክትከዲ
5: ፅባሓይ ሓሲበ ዘለዉ ወላብቲ ፀሓይ ዕራ ምኮድኩ
8: ዕራ ይበለ
5: ኣንዲ ዶሙና እንድዩ ከምዛ በርበረ ኣነ ክንገርና
8: ድሓን ድሓን ጭቅል ደበለ ናባና ክትከውን እያ
5: ከመይ ድኣ ድዳብ

0: ዋይ ኣንተ ውባ!
1: ኣነ ባንዓኺ ሓንቲ ጠቋም ክብለኪ እንታይ ምእንታ እንዳኣልኪ ሽርብ ይልክቐኒኸ ብታሓንዲኸ
0: ሓቂኺ ኣይተጋነና
1: እወ ብዝኾነ ርዓ ክቐሪ ካርጥርቅ ዓቢልክናሲ ዓዲ ሕሞክ ክዱም ክትብል ኢኺ
0: ከምኡ ድዩ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
0: ብሕይ ንዝኸዶ መንገዲ ትውድእለይ ምህላውኪ እዩ
1: ዳህበልኒ ኣቦ ኽሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ድ ምሕራ ኢሎሞ
0: እንዳይ ኣብርሃ ይፈተቡን ኣቕቢፆ
1: ዓይኖም እውን ኣቕቢፀ ያ
0: ብኣምሆ ንዳይር ረኺባ ሕንን ኒላትሉ
1: ኣቦኣ ጓል ከምቲ ዘሪ ሰሚዑ ንዳይር ያ ምስ በሎም ኣፍኣፉ ልኩዑን መልኩዑን እያ ዘተሓዘቶ
0: ጓል እያ እሞ ሸረፍ ተባዕታይታ ትሕጭደን
1: እዋይት መጣጠሮ ክነው
0: ንመን ይኽንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳባ እየ ናይ ቤታ ናይ ዓዳ ብፍላይ ከዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይስክፍታል
0: ወረ ኸመይ ናበየ ክተብል እየ ዝዘረባ
1: ሓቀየ
0: ዳይር ሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኺ
0: እወ ናይ ኣብርሃን ናይተ ኸኣን እስካ ዒፍ እናበለና ክንሓልፎ ናይ ዘርእሲ እንታይ ንምዃን እዩ ክንዲዝሸለው
1: እንደ መዋድቆ የፀብቀሉ እምበር
0: ሕድሪ እሞ ዝብለኩ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብዘይዶሙ ክእት ወይ ዘፍርሕ
0: ዘይቀና ኣይወለ ትብል ምስላ ኣብ ዘርኢት ዓይን እያ
1: ናበይ ገፃ
0: በልንዕናይ ንእቶ ቤት ኣቦዮን ግሆ ምስ ወፈሩ እዮም ኣብ መትቆርሶም ክገብር
1: እቲ ቦክሲ ብድሕሪ ክስ መንከኣልዮም እዩ
0: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይል ንዕናይ ንዳእተው
1: ወይ ክኸይድ ደኣ ማል ከዓ ከይመፀና
0: ወላ ፅሒ ምስ በሎ ንዶ መኸድኪ
1: ከይደ ደኣ ብሩ ማዓልቲ
0: ዋይ ሓራይ በሊ
2: እንታ ዓርከት ኣነ እዚ ነዚ ዳይር ስለባብ እየ ዝሓስቦ
3: እንታይ ለባማ ንዳ ምሰብኡ እናርተዳፈር
2: ምስ መናጣ ምስሰይ
3: ኣብርሃ
2: እንታይ እንዳለ
3: ወረሰብ ገላጊሎ እምበር ከይዶም ተዋቂዖም ነይሮም እዮም
2: ዋ እሞዚ ዳ ፀጊብ እዩ ዘይትብለኒ
3: ፀጊቡ ንፈረቐን
2: ኦይ ብኣምሆ ረኺቡ እቲ ሽማይ ዓርክኻስ ንምንታይ እዮም ዓይኖም ዝቐረበ ኢልካ ዓይናይ ዘረባ እዩ ሕንን ኢሉ ኣለ
3: ኣንታ ተፀሊሉ ዳ ኸይሉ
2: ክላውሪድዎ ፅላለ እንታይ ክፅለል እዚ ሰብ ፀልል እምበር
3: ሰብኣይ እንተኮይኑ ሞ ብኣፈይደ የለኒ
2: ይ ኣንታ ዘይረኸበካ ኮይኑ እዩ እምበር ምዝራብስ ድሕር ዝብል ኣይመስልን
3: ወይ ዘረባ ወረ ከመይ ከመይ ኢሉ ናተይ ናይ ዓይኖም ንፈሊጡ
2: ወረደ መሕበ ኣለዎዩ
3: እዚ ዓይኖም ከትም ኢላቶ
2: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳሉ ዓጀው ዝብል ዘሎ
3: እንኳዕ ኣባይ ሰማዓቶ
2: ዋ እንተሰምዐቶ ከንታ ክትገብር
3: ዋ ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
2: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
3: ወይ ዳየር
2: ዳየር ወ ቀረኣያ ፀጊቦም ኣለዉ
3: ወይ ላይ ናዘከርኒያ ካ መፂ ይበል
2: ይመለቶ
3: ይካንዶ
2: ሃርከቲ ዝበለ ይበል ዓቕሊ ግብ
4: ማዓስኪ ብዘንካን ዓይኖም ክበል
3: ዳየር
2: ዳየር ሰላም ጌርካ እንደ ቤትካ ቶ
4: ንስኹም ከለኹም ምኸመ ጌርካ ይ ሰላም ጌርካ ቤትካ ዝ
2: እዩ እንታይ ኣቢሽና
4: ንስኹም ዘይትቡስ ወረሉ
2: ዳይተኸ እንታይ ንኻ ደሊኻ
4: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይኣነን የብለካ
2: ወዲ ኸፈላኸ
4: ወደ ርዓኸ ኣባል
2: በ ልዕሊ ዝኽፀረካ ኣይክእልን ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ሰቕ ኢለካ ሕይ ድማ ኣፊተይ ኣብ ቅድሚ ትደጋግመለይ ኣለኻ
4: እሞኸ
2: ይኣክል
4: ተዚዓ ኸለኸ
2: ይኣክል ሕይ እውን ነግረካ ኣለኹ ቆርበትካ ኸይትፅይቕ
4: ቆርበትካ ኸይትፅይቕ ግርም ብሓደኸ ኣለና መናይ ቆርበቱ ክፅይቕ ሲ ብሓደ ኣለና
2: ክድግድ እቲ ትገብረኻ ንርአካ ኢና ሓለና ካ ብዛዓ
3: ግለት
2: ወይ ፅጋእ እንታ ከመይ ደ ይፀጊቡ
3: ብኸፈት እዩ ነይሩ ኣፀቢቑ ንፈለጠና ስቕ ንከበልና ድፈርሃና ያኩም ሱ
2: ዝመሰለ ምሰሎ ውሽጢ ከዓ ንፈልጦ ግዳን
4: ተደኒቀ እዋይ ትብዓት እዋይ ትብዓት አንተ እምም ነዛ ዘረባ ኣፉ ከም ዝሕዝጌርኩሞ ነይ ኣብርሃ ተዳፊርዎ ሰሚዐ ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
2: እንዳበይ እንዳ ፅኒሕኻ
4: ኣብዚኣ ኣብዚኣ ምሳኹም ፅን ኢለ እንዲ ኩለን ክሰምዐን ፀኒሐ እንታይ ኣነ ድኣ ዘይብለይ ዘይብለይ ግን ኣነ እዚ ከምዚ ኣገርኩም ዶ ተሓስኩም ሞሲ ንሳ እውን ከዳ ኣፉ ደይ ተትሕዙልና ንቱም ደቀይ
2: ንሓ ንሱ እውን መዓልቲ ውፅበል
4: ሓንበሉ ኣየን ውሓዮ ኣንታ ኣነኮ ፈኒ እየ ፈኒ የብላን ወላ ሓንቲ ጥራስ የብለይ ወይ መዓንታ ተንዓኹም ዝሃበ እዚ ኸድና በሉ ኣፉ ትሒዞም ወይ ዳይ ጉብዝና ካፍልካኮ
2: ኮሚቴ ወልስከ ኣገህበካ ንዩ
5: ኣንታታይ መን ይኸፍልንብልጋ ንኣንታይ ናብ መፀናንዖ ንዲተፊኢሉ
6: ድንኪ እሞ እቲ ውራይሲ ቀሪብ እዩ ዘድልየክ እንተሎ ቅልጥፍ ኢልክ ንግራኒ
7: መደቀሲኻ ንሕጎስ ኢኻ ንግበሮ
6: ኣሜን ኣሜን ኣሜን
7: እምበር ከመይ ዝበለት ቆልዓ ኢኻ ርክብካ ዘለ
6: ሳላም ንረኣኸን እዩ
7: ብቐንዱ ዳ ብዓልኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
6: ንኣመቶ ሞ ዳሕያ ገይረ ክመፅ
7: እሞ እቲ ቅዲሙ ተሎ ሰቢሖ ፀርናስ ንቤትካ ክንወስዶ
6: ድሓ ከምቲ ጥዕመ ክንገብሮ ኣነ ከይድ
7: ራይ ዝወዱ
6: ኣብርሃሲ ደቂሱ እዩ ከይነስከ
7: ፀላኢኻ ክ
6: ኣሜን ኣሜን ኣሜን
7: ኣቶ ኣቦ ዓይኖ ኣንቱ እንታይ ወሪድኩም ዳ ክንዲ ዝድቃስ

0: ዝርኢ ዘለኺ ኣነ ውሽጢ ድኣተኺ
1: በዚሕኒ ኣብዚ ኮይኑ ክረፊለ ወዲሰብ ብመፅኡ ዝኩሉ ዕለልሲ ዋላ ከይሰማዕኩሞ
0: መፅ ይር ድዩ
1: ልዕል ኣቢሉ ኸይዱ
0: ቤተ ትስእነት
1: ሰብናኢለ
0: ቀደብቲ በፅሕ መፅእ
1: በሉ ሸዓልኩም መፁ ቡንክንሰቲ ኢና
0: ኣራ

0: set.
1: Wahan dia, kak?

0: ናትራ ናብ ምክትታል ዝወዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንታት ዚምና ገለ ጥበብ ተኮር ገለ ሓደሽ ሕበርታት ረኽብሉ ገለ ድማ ተመክሮ ናይ ሂወት ሰባት ናባኹም ነብሎ መደባትና ማለት እዩ። ኣብዚ ክንታት ዚምና ኣብ ቀፃሊ ብካል ትሕዝቶ ዘለዎ መደባት ኣብ ልክዕ ሰዓት ክኾን ምርኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ነቕፌታኹም ኣገዳሲ እዩ ሞ 12247 ናይ ስራሕ ቴሌፎንናዩ ክደውልልና ክንቅበለኩም ከነእንገደኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ጀማል መሓመድ ሓጎስ ብምዃን ኢና መሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና
1: Gabamanai

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩነታት ዓለምና ብምዃን መደብና መለፍዮርና ንምክታል ተቐሪብኩም ዘለኹም ተዋተኸታተልቲ መለፍዮርና ከመይ ቀኒኹም? ፅቡቅ ማርፍዮርና ንሎምውን ከም ልሙድ ንኣኹም ዘዘናግዑ ዘዛንዩ ከምኡን ይሕጉስ እዮም ዝበለቶም ትሕሶታት ኣዋሊዳ ኣብ ሰዓታ ደበኪላትና ዘላ ባርና እዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናቦኹም ዘሳሲዮ ኣነ ዘህር መሓመድ ንበይ ባደጊመ ደጋጊመ መደብና ፈሊሙ ክሳዕ ዝዛዝም እዚ ሓቢርኩም ክትከታተሉ ንዓደምኩ ደጊመ ደጋጊመ ድማ ርሑስ ጅማር ክረምታዊ ዕረፍቲ ክኾነልና ድማ ይምነ ማለት እዩ። ባርከስ ብተዋ ተኸታተልቲ መረፊሩና ንሎም እውን መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና። ኣርእስቲ ናይዛ ዜማ ድማ ሸዊ ሸዊት እትብል ሓንቲ ጥዕምቲ ዜማ ክጋብዘኩም ማለት እዩ። ሞዘረባ ከይንዋሕኩም ብቐጥታ ናፍታ ዜማ ክብለኩም እየ። ኣንድማ ብድሕሪኣ ክምለሰኩም እየ። ስናይ ምስትማዕ

ፀኒሕና ክንደይ ካብቲ ካሕተ ዝፀንሐ መሊስኩም? እወ ብራቦ ንዓና ንመዘኻኸሪ ኢላ እንዳምፅያቶ ዝበዝሕ መሊስና ክንከውን ከዓ ተስፋ ይገብር ማለት እዩ። ባርፍ ተዋተኸታተልቲ መረፊዮና ካብዚ ቀፂለ ናብታ ተቐፀልቲ ሕሶና እንዲኸብለኩም ቅድሚያ ግን ሓንቲ ሕፀ ዝበለት ዕላለ ይክዕለኩም። ሓደ ተምሃራይ እዩ ወዲ 4 ዓመት ንመጀመርታ ግዜ ተምሃራይ መዋለ ህፃናት ማለት እዩ ንመጀመርታ ግዜ ትምህርቲ ዝኸይድ ነይሩ። ሕጂ ትምህርቲ ክኸይድ ኣይደለየን። እቶምሲ ዝርኡ ለሚኖም ለሚኖም ለሚኖም ናብ ትምህርቲ ከምዝኸይድ ገይሮሞ ማለት እዩ። ሽዕ ትምህርቲ ምሰብ ፅሕዎ እቶምሲ ዝርኡ እንታይ ኢሎም ከምዚ ተሃንጥዮም? ከመይ ልውዕ ይኸውን ፈቲዎ ዶ ይኸውን ገለ ኢሎም ተሃንጥዮም? ሽዕ ገዛ ምስ ተመለሰ ከመይ ፀኒሑ ምፅእቱ ወኢሉስ እቲ ናይ ጣዕሞቱ ደርቢ ወገለት ሳሎን ረፋዕ ይኸፍ ኢሉ ከመይ ነይሩ ትምህርቲ ገለ ኢሎም ስሓትዎስ ባ እንቲ ከመይ ክኸውን ሕጂ ከዓ እኳ ፅባሕ መፅኻ እዮም ክብሉና ኢልዎም ይበሃል። እዚ ቆልዓ እዚ እንታይ እስከ 10 ወርሒ ሙሉእ ከም ዝምሃር ኣይፈለጠን ነይሩ ማለት እዩ። ሞነስ እዚ ቆልዓ እዚ ናይ 2 ወርሒ ሙሉእ ዕረፍቲ ለካተ ዝበሃል ሲ እንታይ ምበለልኩም ተሓስቡ? ከምቲ ትፈልጥዎ ሓንቲ ሕቶ ክሓተኩም ከምታዊ ዕረፍቲ ሲ ንፈታዊ ትምህርቲ ድዩ ዘሐጉሶ ወይስ ንፀላኢ ትምህርቲ? ንፈታዊ ትምህርቲ እዩ ዘሐጉሶ። ምክንያቱ ፈታዊ ትምህርቲ ከምቲ ትምህርቲ ዝፈትዎ ነቲ ክሳይ ነቲ ዕረፍቲ እውን ክፈትዎ እዩ። ፀላእ ትምህርቲ ግን ነቲ ዕረፍቲ ንትምህርቲ መኒዎ ንዕረፍቲ እውን ሰሙን ምስ ገበረ ጥራይ ክመንዎ ስለ ዝኽእል ማለት እዩ። ባርከስ ክተዋ ተኸታተልቲ መረፊሩና ደጊመ ደጋጊመ ርሑስ ብጅማር ክረምታዊ ዕረፍቲ እናበልኩ ካብዚ ቀፂላ ናብሳት ስዕብቲ ሕሶና ይኸብለኩም። ቅድሚያ ግን ሓንቲ ሓፃን መሰገሪ ተላስኒ ኣይተርሖ ኢኹም።

ድሕሪ ዝሓፀበ መሰጋገሪ ዳግማ ተረኽብና ኣለና ብሰባ ተኸታተልቲ ንረፊርና ካብዚ ፍዕል ኣቢሎ ድማ እታ ኩልኹም ብሃንቀወታት ዝፅበይዋ ትሕሶ ድራማ ይኸብለኩም። ናይ ሎሚ ድራማ ተወሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቐሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ክረምቲ ዝተፈላለየ ነገራት ኢና ንገብር፣ ትምህርትና ንዓፁ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበለትካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ ክንከታተሎ ኢና ማለት እዩ። ብቐጥታ ናብ ድራማ ከብለኩም እየ። ሰናይ ምክትታል።

0: ኣዝና
1: እንታይ ሞ ፍሉይ ነገር ኣለዎ? እዚ ንሪኦ ዘለና ረበሻ ኣይኮነ መቼ ኦም ሕሰብሉ ኢልና ኩምሽ ብዓበይቲ እሄ ተባሂልና ብመሰቱና ከ ተናዕቕና
0: እሞንታይ ዘይገበና ደሊኹምና
2: ሓቂ እያ ንዕናይ ካብዚ ከባቢ ርሕቕ ንበል ምስ ምስ በለና ስፒከርና ሒዝና ኣዋፂና ድገዛእንያ ማልያታትና ጌርና መን ይኹም ደ የብለና ኣብ ከተማና ጭጭ ንብል
0: ወረኹም በዝሒ መዓትና ኮይና ዘለና ካብ ደቂ ክላስና ጥራይ 10 ሰባት ማልያ ገዚእና ኣለና ካብ ኩሎም ሴክሽና ተኣኻኺቦም ድሕሪ መትዮም 50 ሰባት ጎብና ማለት እኳ ፍሕፍሕ ከነብላ ኢና
1: እዚኣ ስከመይ ከም ዘሕለፍናያ ክትርእየና ኣለዋ ሓቂ ምሽ
2: ግደፍዋ ዶ ዳሕራይ ብሞባይል ተሳኢልና ነርያ ድያ ሞ ጥራይ ሕጂ ሙዚቃና ንወልዕ

0: ነስ ገይላ ኩያ ክትሪኦ ደልዋ
1: ከነሪያ እንዲና መቸም ከምናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድያ ኣንታ ብዘይ ምዝከርታ ሰብኪ ወርድዮም መስለዲ
3: ክገብርዮም ሓንቲ ጓል ቅርቦ ማሓዞኦም ርኺብያ ነይረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ከም ምዝራብ ዕቃበታት ገይራ ኣነስ ነዝናቶም ከማን ክርእዮ ምደለኹ
0: ክላእ ከብዝና ናይ መፂ ድበጃኹም እዝናና ኮትሪእዎ ኣለኹም ኩሎም ረሳናት ኩሎም ንኣያ ክፍልሎ ደስ ክብልኻ
2: ድሓን ካብ ብዙሕ ምዝራብ ናትኩም ከርእና ምሽ ንብላ ከም ናትና እናቶምን ናይ መን ከም ትፅብቕ ሽዕ ንርኢ
0: ክላእ ኣታ እምበርከ ክዛና ጉዕድኦም ኣነስ መርዕ ብደ ስሕቡኒ
3: ድሓን ፅባሕ ካ ተቐፂሮም ኣለዎ ዶ ገይድለይ ኣካ ጠርናፊቶም መደብኩም እንታይ ንገርና ዘይንብላ

0: ኣታ ርእዮም ኣታ እዚኦም ዳ ፍልይ ዝበለና እዮም ክገብርዎ ባልጆኦም ጠርኒፎም ክኸዲኦም መስለኒ
1: ክላእ ነጊርናኩም እጆ ኣዋፅርያ ባፅዕ ንኽእል ኢልናኩም ንስኹም ግን ምቆት ዘለኖ ሃሩ ዘሎ ይኩም ኣታሪፍኩምና ራእይዎ በሉ ተቐዲምና
2: ኣታ ሞ ባፅዕ ናይ ዝኸድካ ድዩ ኣብዚ እንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ ግደፉና በጃኹም ሕጂ ኣብ ባሕሪን ገለ ክቃዛዝ እዮ ማለት እኳ
3: ኣ ቀኒካሊኻ ኣጆኻ ካብ ሰባ ምስ መፅካ
2: ከይዲና ንባፅዕ ሕረዶ ንዘወር ኢና
0: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅዕ ዝኸዱ ይመስለኒ ኬድና ዘይንሓቶ
0: ሓቂ ክጓደይ ናናይ ኬድና ንሕተቶም እያ
2: እንታይ እንታይ ራ
0: ማለት ጠራኒስኩም ናብ ኢና ኩም ተበጊስኩም
2: ኣሃ ናብ ቤት ትምህርትና ቤት ትምህርትና እንታይ ኣሎ
1: ጓላይ ሓቂ ኢዶ ክነግረኪ ማራኒ እናተሸርሽልና እዚ ናይ ለፈዝ ምፍናዊ መደብኩም ከመይኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮነን ከምዝናትኩም ናይ መዘናግዕ መደብ ኣለና ዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድዩ ድኸይድ
0: እሞ ክዳውንትኩም ጠርኒፍኩም ናብ ቤት ትምህርትና እንታይ ኣሎ መቕናይኩም ድኹም
2: እዋዚኣና እዚ ከምቲስኹም ዝገመትኩሞ ክዳውንትና ኣይኮነን ዲቪዛታትና እዩ ዲቪዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ እዚ ገይርና ኣለና
4: ብተወሳኺ ክንመሃረሉ ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ገርና ብሓደ ናብ ቤት ምና ንወስቶ ኢና
0: ብድሕናና ዝመፁ ምናልባት ተምሃሮ ተሸገሩ ከየልዎ ሞ ንዖም ክንዎም ከዓ ሓሲብና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅገናን ፅረይትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
4: በዚ ድማ ዝጠቅም መዘከርታ ገሪፍና ሳዋ ክንበሉ ንመዲብና ኣለና

እዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ ንረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰብ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፊዮርና መኪናትና ኣላ ማለት እዩ ንኣባላት 38 ዝርያ ብሰላም ምፅና ንኣባላት 39 ዝርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፊዮርና ምንዮታት ገልፀልኩም ኣላ ማለት እዩ ባርከት ብተዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚ ኢና ዳለቶም ዝነበረ ትሕሶታት እዞ ክከታተልዎ ፅናሕኩም እዩ ነይሩ ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂልኩም ክትኮኑ ተስፋ እናገበርኩ ምርኻብና ኣብዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን ክሳዕ ሸዑ ግን ሰሰናይ ንክህሉና

0: ኪን ብጃህቶም ዲብ ማእሰሳት ዓፌት ልትሬ መሓግዝ ማይ ሲቶ ሓል እግል ርከብ ሓረት ላለበን ማእሰሳት ዓፌት እግል ሸቀ እግለን ከም ሰልሁማ ዲብ ስብዳሌት መርጅዕት ሓጋዝ ልልዳለ ልህላ መጸበረ ዓመሲ ወማሕራሳት እግል ሻፈግ ልልብራራ ኣፊናታት ቀደመው ሙዲር ምዴረት ሓጋዝ ኣሰይድ እድሪስ መሓመድ ሓምድ ይብላ ስምዐያ ናይ መከለሲ ከሊማት መሰሰት ዓፌት እግል ትወሳዕ ለተትነሳ መባደራት እግልታት ተላለየ ኣትፋቐዳ ዲምድረት ሓጋዝ ሓተ ስብዳሌት መርጅዕያት ስስ መርከዝ ዓፍየት ወኪለ ንቕጠት ዓፍየት ከደማሻ ፍግለል ሃይባ እለያ
1: ሽኩራን ሳልሕ ድሪስ ገማ ዲብዕት ከበር ምነት ዓደ መክተብ ሓርስ ሙዴርየት ሰገነይቲ ብኣንሳት መራዓት ለትገበግለን ሰብዓ ሰመሰል ሰኔት ላተን ኣኢላት ሓረስቶት ኣላት ሽቁል ህመጆብ ሰዳይት ተየባ መስኡል ለመክተብ ኣሰይድ እያሱ ኣሰፋው ዲባ ቀደመያ ሓብረ ኣኢለት ስካን እዳራት ዳሕያት ማይ ሰገን ማይ መግዶም ማይ ፋት ከምተን ሓቆላ ሓበራ ላግበት መራዓየት እብሰብ መቅደረት እንደትረኣ ለምስዳር ኣትናያት ከምሰል ነስአት ሸርሓ ኣኢለት ወድያሁ ልህላየ ወራታት ቅዘለ በመውነት እግል ትተኣከድ ዲብለ ገብእ ጅሁድ ልኣትናይት ከምቱ ሓቆላ ሓበራ እግሊ ሒሰት ፍገሪ ዲብ ኣፍርዮት ቤጭ ሓሊብዋ መዓር እንደረከዘያ እግል ክደመትፋና ሙዲር ሙዲርየት ሰገነይቲ ኣሰይድ ዓብዱልቃድር ሓጂ ዓሊ እብጃህቱ ኣኢለት ሓረስቶት ለወዳያሁ ጅሁድ እንደይ ሓመዳ ምስል ሰብ መቅደረት እንደት ጋመያ እግል ክደመትፋና እምበል እሊ ዮም ዓመት ዲብ እዳረት ዳሕየት ድግሳ ላገብኣ በርናምጅ ዝያድ 11 ኣልፍ ሕፈር ዲብ ሕዝዓት ድሉይ ከምሰልህላ ሓበራ መስኡል እዳረት ዳሕየት ኣሰይድ ሃብተ ማርያም ዮሃንስ ዲብለ ቀደመያ ሓብሪ ዲባ ሓልፋ 3 ሰነት ለሸተለ ዝያድ 4000 ጅንሸትል ዕጨይ ዲብ ደረጀ ሰኔት ከምሰልህላ ኣብርሃ እተቕሊም መገብ ዲብ ድሓን ትራፊክ ፅርግያ ለትነዘሞ ክለምት ደረሰ ዓማር ከረም ምስል ማሕበር ድሓን ትራፊክ ፅርግያ ኤርትርያ ወፖሊስ ትራፊክ ኣቕሊም መገብ እንደተዓወኖም ናይ ሓተ ሳምን ተኣሂል ተየበዮም እትዮም 15 ጁላይ ዲብ ለገበት ዓደት ካቲማ ቃኢድ ፖሊስ ትራፊክ ሜጀር ሃብተገብሩ ለተኣሂል ዲብ ሽቆል ከም ፈረረው ኣገር እግልስደው ኣሳስያ ኢላቱ ቀዋኒን ትራፊክ እግል ሓሽሞ እታ ከምስሉማ መታብዓት ረዓዮት ገበይ መትነፍዖት ንዛም እግል ኣእምሮ ከምሰደዮም ሸርሓ ደረሳ ግል መደት ወሮት ወርሕ ዲብ ኣግደ ሸዋርዕ እንደትነዘመው ለወድኡ ወራታት እብደረጀት ኣቕሊም ዲ ወስክ መፅልሌት ኪደት ቀዋኒን ብቆት ትራፊክ እግል ኣንቀሶ ዶር እግል ኣግዱ መስኢት ሌት መስኡል ማሕበር ድሓን ትራፊክ ፅርግያ ኤርትርያ ሰይድ እስቴፋኖስ ሃብተ ማርያም እብጃህቱ ሃደፍ ለተኣሂል ብቆት ትራፊክ እንደ ነቕሰት ኣርዋሓት ኣዳም እግል ኣንገፎት ከምቱ እንደ ኣብራ መትነፍዓት ፅርግያ ግል ተዓወኖ ምስሎም ፋና ሙደረቅ መዳርስ ካልኤት ደረጀት በርካ ዋባሓር ቀያሕ እብጃህቶም ደረሳ ዲብ ሽቅሎም ደማነት እግል ተሃለ እግሎም ዋነሺጢን እግል ልግቦት ፈቀደው ዮም ዓመት እብደረጀት ወጠን 28 ኢነቱ ምንስስ ጁላይ እስከ 15 ኦጎስት ዲባ ገብ ፊራሮ ደረሳ ዓማር ከረም 37 መእታይት ኣንሳት ለብቶም 30,000 ደረሳይ ምስል ሓድ ወሮት ኣልፍ ሙደረሲን ሰብ መቅደረት ሓርስ መመቅራሓት ዋሓካይም ኣገር ዲብ ምእትዋ ስሰ ንቃጥ ፍሩራም ኣለው።

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ ንምክታልኩም ብክብሪ ዕድም
1: ሻምፒዮን ካልኣይ ዲቪዥን ኩዕሶ እግሪ ዞባ ማእከል ደቂ ተባዕትዮ ዝሓለፈ ቀዳም ኣብ ስታድዮም ኣስመራ ተዛዚሞም ፈለማ ደንደንቢን ጎዳይፍን ደረጃ ህፃይተን ምዱብ ግዜ ብዘሸቶ ድሕሪ ምውድአን ናብ ፍፁም ቅላዕ ኣምሪሐን ደንደንቢ 4-3 ዓዊታ ሳልሰይቲ ወፅያም ኣባላ ኣንሰር ቁስሙላህ ብሉ ተፃወታ ናይ ትግጥም ተሰሚዮም ቀፂለን ኣብ ናይ ፍፃሜ ፀወታ ኣኽርያን ኩባንያ ህንፃ ሳዋን ገጢመን እዘን ንምድበን መሪሕን ዝወፃ ጋንታ ተመጣጣን ፀወታ ርእን ኣኽርያ ኸ ኣብ ንበል 12 ደ ብመንገዲ ንሆም ተስፋ ጋብ ብዝረኸበታ ቐልጥብቲ ሸቶ መሪሕነት ሒዛ ኣብ መበል 31 ደቂ እውን ኣማን ተርፈ ሸቶ ወሲኹ ኣኽርያ ንፀወታ ክልተ ባዶ ክትቅልሶ ጀሚራ ኩባንያ ህንፃ ሰዋ ቀዳማይ እብሪ ቅድሚ ምዛሙ ብመንገዲ ሮቤል ሃብቲ ማርያም ሸቶ ረኺባ ውፅኢት ናብ 2-1 ፅቢባ ንዕረፍቲ ወፅያ ኩባንያ ህንፃ ሰዋ ኣብ መበል 82 ደቂቕን ዕስሙዋን ሓደራ ብዘመዝገባ ሸቶ ካብ ድሒ ተበጊሳ ንፀወታ 2-2 ጊራቶም እንተኾነ ከይተሳዕረት ናብ ፍጻሜ ዝበፅሐት ኣኽርያ ኣብ መበል 89 ደቂቕ ካብ ዮናታን ሚካኤል ቀታሊ ሸቶ ረኺባ 3-2 ተዓዊታ ሻምፒዮን ካልኣይ ዲቪዥን ኮይና 60,000 ድማ ተሸሊማ ተጻወተያ ኣማን ትርፈ ናይታ ግጥም ብሉእ ተጻዋታይ ተባሂሉ ኩባንያ ህንፃ ሰዋ 40,000 ክሽለምን ከላ ሳልሰይቲ ወፀት ደንደንቢ 30,000 ንኣፋ ተሸሊማ ንግዳዊ ባንኪ ኤርትራ ብጠባይ ምስግንቲ ጋንታ

ተባይላ ዋንጫ ክሽልም እንከላ 18 ሸቶ ዘመዝገበ ተጻዋታይ ፕራዲዞ ኤርሚያስ ቴድሮስ ዝለዓለ ኣመዝጋቢ ሸቶ ዝውድር ተፀውዮም። ኤርትራዊ ተቓዳማይ ኤንኤስኤም ቢንያም ግርማይ ትማን ረቡዕ ኣብ ዝነበረት መበል 11 መድረኽ ዙር ፈረንሳ ሻርሻይ ኣትዩም። እዛ ንናይ ሽኳ ተቓደምቲ ጥዕሚ ነበረት መድረኽ 161.3 ኪሎ ሜትር ዝሸፈነት ናይ ጎላጎል ብምንባራ ብናይ ሓባር ቅፅበታ ውድር ክዛዝም ልዑል ግምት ነይሮም። ከምቲ ልሙድ ኣብ ናይ መንጎ ቅፅበታ ውድር ስርዕ እዛ መድረኽ ብኣጉ ሃዲሞም ዝውዕሉ 5 ተቓደምቲ ነታ ኣብ መበል 27 ኪሎ ሜትር ዝነበረት ቦታ ከሲቦምላ ብተኸታታሊ 25 20 16 14 12 ነጥቢ ወሲዶምላ። ናይ ቅፅበታ ውድር ተቓ ቀደምቲ ድሒሮም ኣብ ዝገብሮ ሽኩኸ ያስፐር ፊሊፕሰን ረቲዕዋ 10 ነጥቢ ወሲዱ። ማክስ ካንተር፣ ማርስ ፔደርሰን፣ ቢንያም ጎራሚ ብተኸታታሊ 9 8 7 ነጥቢ ወሲዶም። ምህዳም ዞም ተቓደምቲ ዘይዋፀን ቀዳማይ መደብን ብሽኳ መድረኽ ምዕዋ ዝኾነ ጋንታት ንምርካቦም እናተባባርያ ሰሪሐን ውድር ክዛዘም 6.7 ኪሎ ሜትር ምስ ተረፉ ወርኪበንኦም። ነዛ መድረኽ ክንክዕወቱላ ዝከኣሎም ዝገብሩ ዝነበሩ ተቓደምቲ ብሓባር ኣብ ዝገብሮ ቅፅበታ ውድር ድማ ተቓዳማይ ኡኖ ኤክስ ሞቢሊቲ ሶረን ወርነስኮል 500 ሜትሮ ምስ ተረፎ ብዝፈፀሙ ሓያል ሽኳ ዕውት መድረኽ ኮይኑ ሓምሸይቲ መድረኽ ብቅፅበታ ውድር ተዓወተላ ኦላፍ ኮይን ያስፐር ፊሊፕሰንን ካልኣይን ሳልሳይን ኣትዮም። ቢንያም ግርማይ ከ ንሚላን ፍሬንቲንን ሆብ ኣርትዝን ስዒቡ ሻሻይ ኣትዮም። ኣብዛ መድረኽ ሳልሳይ ዝኣትዎ ፊሊፕሰን ዘይስርዑን ሓደገኛን ቅፅበታ ውድር ኣካየድካ ተባሂሉ ኣብ ፈለማ ካብ ሳልሳይ ደረጃኡ ናብ 119 ወርዱ ነይሩ። በዚ ከ ቢንያም ዝርከቦም ኩሎም ድሕሪ ዝወፁ ተቓደምቲ ሓሓንቲ ደረጃ ንላዕሊ ደይቦም ነይሮም። ይኹን እምበር እዚ ቤልጅማዊ ይግባይ ድሕሪ ምባሉን ኣካየቲ ዝውድር ጌጋ ምንባሩ ብሕም ፍላጦምን ናብ ዝነበሮ ደረጃ ሳልሳይ መሊሶሞም። ቀዳመይቲ ናይ መድረኽ ዓውዙር ፈረንሳ ዘመዝገበ ሶሮን ኣብታ ናይ መወዳእታ 500 ሜትሮ ዝገበሮ ቅፅበታ ውድር ብገምጋም ኣብ ሰዓት 50.9 ኪሎ ሜትር እንራረገፀ ተዓዊቱ። በዚ ኸ ነቲ ብኢጣልያዊ ማሮቺ ፖሊኒ ኣብ 1990 ኣብ እዋን ቅፅበታ ውድር ተሃርመ ኣብ ሰዓት ብገምጋም 535 ኪሎ ሜትር በሊፁ ሓድሽ ክብሮ ወሰን ኣፅሒፉሎ። እዚ ብዝውኖ 195 ሜትሮ ካልኣይ ዝነውሐ ተቓዳማይ ዝውድር ኮይኑ ዘሎ ኖሮጃዊ ሶሮን ኣብ ሻምነይቲ መድረኽ ኣብ እዋን ቅፅበታ ውድር ብቢንያም ከም ተደፍአ፣ ቢንያም ግና እቲ ኖሮጃዊ ማኔግሮ ብሽክለቶ ብምትንካፉ ንስክላ ካብ መውደቕቲ ከም ዝድሓኖ ምግላፆም ዝዝከር። በዚ ውፅኢት ኣብ ማልያታት ዝመፀ ለውጢ የለን። ንብጫን ናይ ማልያ ኣንበሳ ዓቐብን ታዲ ፖካቻ ለቢሶ ኣሎ። ንማልያ መንእሰያት ከ ኩዋናይሶ ለቢሶ ኣርከም። ንቀጠልያ ማልያ ድማ ትማሊ መበል 11 ዝኣተወ ፔደርሰን ብ317 ነጥቢ ለቢስዋ፣ ቢንያም ብ272 ነጥቢ ስዕቦም። እዚ ውድር ሎሚ ነዞም ቮላቸራት ብእቲ ጥዕሚ መድረኽ ክቕፅል እዩ ሕጂ እውን ጽቡቕ ዓድን ንቢንያም ግርማይ። ኣብ 1982 ክልቲአን ሃገራት ብሰንኪ ደሴታት ፎክላንድ ዝኸፈቶ ኩናትን ቅድሚ ሕጂ ኣብ ተፈላለዩ መድረኻት ዋንጫ ዓለም ብዘራኸበን ብዙሕ ፍጻሜታት ዝተኸስቶን ፀወታ ተቓኒዩ ዝቐነየ ፍርቂ ፍጻሜ ፀወታ እንግሊዝ ኣርጀንቲናን ትማሊ ምሸት ኣብ ኣትላንታ ተኻይዱ። ድሕሪ 6 ዓመታት ዋንጫ ንምልዓል ትቃለ ዘላ እንግሊዝ ንሓላ ውሉዳት ፒክፎርድ ምስ 4 ተኸላኸልቲ ስቶንስ፣ ግሂ፣ ስፐንስን ጄምስን ንኣሰርቲ ካፈልቲ ራይስን ኣንደርሰንን ንቐዳማይ ኣጥቃዓይ ሃሪኬን ድማ ዕድላት ክፈጥሩሉ ብዝኽእሉ ሰለስተ እናጥቁዑ ዘከፋፍሉ ሮጀርስ በሊንግ ሃምን ጎርደን ኣቐዲማ ክቲታ ናይ 2022 ክባን ምዕቃብ ዝወሓደ ግን ከኣ ተሪድ ጉዕዞ ተርፋ ኣርጀንቲና ኻ ንሜስን ኣልቫረዝን ኣብ ቅድሚት ንኢንዞ ፈርናንደዝ፣ ማካሊስተን፣ ፓራደዝን ጂልያኖ ሲሞንን ኣብ መስመር ምክፋል ኣብ ምክልኻል ካ ንታግላፊኮ ማርቲነዝ፣ ሮሜሮን፣ ሞሊናን ምስ ሓላ ውላት ማርቲነዝ ኣምሪሓ። ኣብቲ ብልዑ ርእሲ ንጀመረ ፀወታ ክሳብ ናይ ማይ ምስታይ ግዜ ማለት ሃይድሬሽን ብሬክ ኣብ መበል 25 ደቂ ዘዕርፋ ክልቲአን ጋንታ ዝኾነ ፈተነ ገበራን። ብመንፅሩ ኣርጀንቲና 6 ሳብ እንግሊዝ ድማ 5 ግዜ በደል ማለት ፋውል ብምግባርን ብድምር 11 በዳል ተፈፂመን። ቀዳመይቲ ፈተነ ዝዛሰር ተደጋጋሚ በደላት ፊስካ ዳኛ ብተደጋጋሚ ተሰምዓላ ፀወታ ኣብ መበል 33 ደቂ ተኸላኸላይ እንግሊዝ ጆንስቶንስ ብመንገዲ ራይስ ንተሻሞት ናይ ኣፀቕላዕ ዝረኸባ ብርእሱ ሃሪሙ ንግዳም ሰዳ ነይራ። ድሕሪቲ ክብሮሰን ክምዝገበሉ ጀመረ ናይ 1966 ዋንጫ ዓለም ማለት እንግሊዝ ነዛ ፀዋ ዝዓተረትሉ ውድር ኣብ ቀዳሞ 30 ደቂ ሓንቲ እኳ ፈተነ ከይትራይ ተዛዘመ ናይ መጀመርያ ፀወታ ኮይኑ እዚ ድማ ልዕልቲ እንግሊዝ ኣብ ዝሓለፈ ናይ ርብዒ ፍጻሜ ፀወታ ኣንጻር ኖርዌይ ክሳብ 29 ደቂ ዝኾነ ፈተነ ዘይረኣየትሉ ፀወታ ማለት እዩ። ንተደጋጋሚ በደላትን ጎነፅን እዚ ፀወታ ተዓዘበ ሓደ ተኸታታሊ ብዝዕዘቦ ዘለኹ ናይ ኤፍሲ ፀወታ ብሓቂ ተዛኒየ ክብል እዩ። ነዚ ፀወታ ልክዕ ከምቲ እግርኻ ሓዊስካ ትቃለሰሉ መኸተ ቁስጢ ኮይኑ ምህላው ገሊጹ። ክሳብ መበል 36 ደቂ 16 በደላት ተፈጺሙ ክንሱ ነዚ ነውፂ ዝበዝሖ ፀወታ ብዓቕሊ ከመሓድሮ ዝፈተነ ዳኛ ግና ንኣካፋሊ እንግሊዝ ኣንደርሰን እዩ ቀዳሚት ብጫ ካርድ ኣርእዎም። ድሕሪ ገለ ደቓይቕ ድማ ናይ ኣርጀንቲና ዝሓሸት ፈተነ ፈርናንደዝ ካብ ግዳም ኣትሪሩ ዝሃርማ ልዕሊ ድዳት ዝኽእለት ነይራ። ትንፋ ዘይህብን ካብ ፈለማ ሓርፋፍ ዝነበረ ቀዳማይ እብረ ሸቶ ከይፈረየ ክልቲአን ጋንታት ከክልተ ፈተነ ጥራይ ኣካይደን ንዕረፍቲ ወፅአን። እንግሊዝ ሓንሳብ ኣብ ዕላማ ዝሃርመት ብምግባራ ዝሓሸት ነይራ ካብ ኣርጀንቲና። ብመንፅሩ እንግሊዝ 7 ግዜ በደላት፣ ኣርጀንቲና ድማ 12 ግዜ በደላት ፈጺመን ናብ ዕረፍቲ ወፅአን።
ኣብ ቀዳሞት ደቓይቕ እቲ ዝኾነ ለውጢ ከይግበረ ጀመሮ ካልኣይ እብረ ኣጥቃዓይ ኣርጀንቲና ጁልያን ኣልቫረዝ ኣካቲሉ ክልተ ፈተናት ብምክያድ ልዳት እንግሊዝ ፈቲኑ እምብል 55 ደቂ ድማ ብየማናይ ክንፊ መስመረ መጥቃዕቲ እንግሊዝ ዝተሰለፈ ሮጀርስ ብጸጋማይ ክንፊ ናብ ዝተሰለፈ ወዲ ጋንቱ ጎርደን ዝለኣኻ ኩዕሶ ኣብዚ ክረምቲ ካብ ኒኳስል ናብ ባርሴሎና ተሰጋገረ ጎርደን ቅድሚ ተኸላኸላይ ኣርጀንቲና ሞሊና ሓሊፉ ኣብ ሰኪዕት ዕሪፍዋ እንግሊዝ ሓደ ባዶ መሪሓ ለውጢ ንምምጻእ ተቒሮም ካብ ዝኣተዉ ተጻወቲ ኣርጀንቲና ዝነበረ ዴፓውል ብየማናይ ክንፊ ናብ ውሽጢ ዘሻውማ ከይተታሕዘ ፀንሐ ማካሊስተር ናጻረኺቡ ብርእሱ ገጩ ዓንልዳ ዝህረማ ንኣርጀንቲና ክተማዕርያ ትኽእል ነበረት ብልፅ ፈተነ ነይራ ኣመበ 85 ደቂ ግና ካብ ግዳም ተረርቲ ቅላዓት ካርም ዝውዕለ ኢንዞ ፈርናንደዝ ብልፅ ሸቶ ካብ ክልዳት ሃሪሙ መዝጊቡ ፀወታ መዓሪቦም ተወሳኺ 9 ደቂ ምስተዋህ እውን ማካሊስተር ዝሃረማ ኩዕሶ ባይታናለሓሰት ዓንልልታት ሃሪማ ናብ ሊዮኔል ሜሲ ምሪሓ ሜሲ ኸ በታ ኩላ ዝከኣላ ጸጋሜይቲ እግሩ ዘይኮነ በታ ድኽምቲ የማኔቲ እግሩ ናብ ውሽጢ ልዳት ላኢኽዋ ተቐይሩ ዝኣተው ላውቶረ መርቲነስ ብርእሱ እሱ ረኺቡ ናብ ሸቶ ቀይርዋ ኣብ ናይ ሎም ዓመት ዋንጭ ዓለም ፀወታ ናብ 80 ደቂ ምስኣተወ ክትመዓረን ክትዕወትን ሰራይት ኣርጀንቲና ካብ ድሐይ ተበጊሳ 2-1 መሪሓ ፀወታ ክትመርሖም ዝጀመረት ዝያዳ ክትዓፁ ዝፈተነት እንግሊዝ ወላ እኳ ኣብ ቅድሚ ዝስለፉ ተፃወቲ ቀይራ ሸቶን ተነለየት ክትረክብ ግና ይከኣለትን ከምቲ ኣብ 218 ኣብ ፍርቂ ፍጻሜ ፀወታ ዋንጭ ዓለም ኣንጻር ኩሮሽያ ካብ ፈለማ መሪሓ ድሒራ ግና 2 ሸቶ ተመዝጊባ ተሰዕረት ድሕሪ 8 ዓመታት ሕማቕ ታሪክ ተደጊምዋ እዛ ጋንታ ሸቶ ምስ መዝገበት ዝያዳ ኣብ ከባቢ ላዳ ተዓሺጋ ክትከላኸልን ንተፃወቲ ኣርጀንቲና ብፍላይ ንሜሲ ከም ድላይ ክንቀሳቐስ ዝያዳ ክፉት ቦታ ስለዝሓደገትሉና ግዳይ ኮይና ካብ ድሒ ተበጊሳ 2-1 ተዓወት ኣርጀንቲና ታሪኻዊ ጉዕዛ ቀፂላ ናይ 222 ክብራ ንምዕቃብ ሰንበት 19 ሓምለ ኣንጻር እስጳኛ ናይ ፍጻሜ ወሳኒ ፀወታ ጽበያ ቅድሚ 19 ዓመታት ናይ ሓገዝ መደባት ክብል ኣብ ዝተሰርዐ መደብ ንህፃን ዝነበረ ላሚን ያማል ዝሓፀቦ ሜሲ ድማ ምዚ ከም ኣርኣያዊ ነጠሞቶ ዝዓበየ ትስፉ እስጳኛዊ ተጻዋታይ ክፋለም እዩ ፈረንሳን እንግሊዝ ድማ ናይ ደረጃ ፀወተን ከካይዳ የን ማርከስ ዝኽልኩም ተዓዘብትና ንሎም ተዳለዉ ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ

0: ኣብ ሂወተይ ምሉ ንክትናየደ ፍቅር
1: ብኣፍዶ ግን እኮ ኣብ ሂወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ ንደ ጠወይ ኣነስ እንታይ እዩ ዘለ ምስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩ ዘነጋ ብዝኸውን ዘይከውን ግን ኣይትጨነቐይ እጃ ኸደ ክነብሲ ከይተሰ እዩ
2: እንታይ ክትገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምንን

0: ናይቶም ሰራሕተኛታት እኳ ወዲየ ድሮ ስራሕም ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኽብሲ ዘጠራጥሮ ይብለ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊኑ ኣውቲስታ እዩ
0: ትፈልጦ ሪኢኻ ነዚ ወዲ
1: ምፍላጥ ጥራይ ኣፀቢቕ ከዓ እምበር ነቲ የድሮስ ዘይፈልጥ ወዲ ስመር ኣለኒ ከም ደላላይ ዘይኮንኩ ከም ዓርክካ የ ዘረበካ ዘለኹ
0: ኖ ዘይነቲ ዘረባ እዮ እምበር ብኣኻ ዝመፀኮ ዘሰክፍ የብሉ
1: ማይ ከዓርከ ትም ዳ በል ነዚ ብምርካብካ ተዓዊትካ ኢኻ ክንደይ ትካላ ዴ ንዓይና ዓይለን ዝመነጠለል ዘሎ
0: መን ሽሙ ኢልካ
1: ቴድሮስ እዩ ዝበሃል ኣይትፈልጦም ፀኒሕኻ እምበር ደግ ገዛውት እዮም ንድላይካ ሰብ ክትሓተሉ ትኽእል ኢኻ
0: ሓቃሓቃ ፈሊጠ እየ ከም ዝበልኩካ ብኣኻ ዝመፀ ዘጠራጥሪ የብሉ ዲ ኣብ ስራሕ ምስ መፀ ከዓ ንሪኦ
1: ተመኪሕ ዶ ኣይትበለኒ እምበር ማይ ከዓርከ ነዚ የዕውተከ እያ ግን ኩለን ንዓይና ዓይ ብልኦ ስለ ዘለዋ ብሓፈሻ ንስኻ ኣብ ተሓዝኹን ኣብ ደሞዙ ክትሕግዞ ክትክእል ኣለካ
0: ብዛዕባ ተሓዛዝ ትፀገም የብሉ ትፈልጠኒ ዲካታጆ
1: ከምኡ እንተ ጌርካ ዳ ኩሉ ተወዲኡ ኣሎ ማለት እዩ መኪናኻን ድኳንካን ሰብ ረኺበን ኣለዋ ማለት እዩ ምናልባሽ ግን ኣብዚ ሕጂ እዋን ብመነባብሩ ርጉእ ስለዘየ ኣለ ብፍሉይ ቅርብ ኢልካ ክትሕግዞን ከተዘራርቦን ክትክእል ኣለካ
0: ከመይ ማለት ርጉእ የሉ
1: ከምቲ ንሱ ዝብሎ በዓልቲ ቤቱ መነባብሮኦም ሕጉስቲ ይኮነት በዚ ድማ መዓልታዊና ንጨቓጨቕ እዩ ዝብል
0: ሞዝ ኣብ ስርሑ ፅልዋ ይምፀሉ ኣነ ዝደሊ ነፃ ኮይኑ ዝጎይሰብ
1: ፀገም ዝበሃል ይብሉ ንስኻ ብደሞዙ ሕጉስ ተደ ጌርከዮ ትረኽቦ መክሰብ ይበዝሕ ሳይታ ሰበይቱ ድማ ጥራይ ዓስበይሃለዎን እምበር ዓብ ሓሳብ ይሓሲበ ዘለኹ
0: እንታይ ተሓሳብ
1: ብላይ ወድባኮ ሰራሕተኛ ከም ዘለ ሓቢሩ ንብሉ ንሳ ኣብኹም ትቁፀር ክገብር እየ ብድሕሪኡ ተሓስብካ ዘለካ ትገብር
0: በላይ እዚ እንዳነዳዲ
1: ዎ ንስኻ ነዚ ወዲ ብደሞዙ እንተ ሓጊዝካ ንሳ ድማ ምስ በላይ እንተ ስራሕ ጀሚራ ንሶም ይረብሑ ንስኻ ድማ እታ ነዊሕ ዓመታት ደልያ ዝነበርካ ወርቀ ትረክብ
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕጂ መዓሲኻ ክመፅእ ከቢርካ እየ ዘለካ
1: ኣብዚ ፀዋዕኸ ንሱ ዳደይ ንዓኻ ይፅበየካ ዘሎ ኣብ ዘበልካሉ ጥብ ክብለካ እዩ
0: በቃ ድሓን ቴሌፎን ማሃበኒ ንዓ እውን ምርካብ ከድልየኒ እዩ
1: ግን ማይ ከዓርከ ንክልቲኦም ንረኽቦም ከም ዘለና ክፈልጡ የብሎም
0: ሸዓተ
1: 15
0: ፅቡ
1: ናይ ከዓርከ በል ስራሕ ኣላት ከይደ
0: በቂ ሓራይ ብሩህ ማለት
1: መርሓባ ከምዚኣ ጌርካ ካብ ሓንቲ ገዛ ካብ ክልቲኦም እናወሰድካ ምቾት ዘለዎ ሂወት ዶ ትነብር ወይስ ምስ ቆርማም ሂወት ትጠመመ
2: እዛ ናይ ሚልዮን ጉዳይ እናተገፍሐት ትኸይድ ኣላ ግለስ ኣለዋ ወይ ንዓይ ክተቕኒ ኢለ ያ ትገብሮ ዘላ ወይ የለ እንደይ እምበር ንሚልዮንስ እንታይ ክትርእሉ ትኽእል ብመልክዕ ጠባይ ሃብቲ ዝና ብፅፈት ብኩሉ እየ ዝበልፁ እሞ እንታይ ደኣ ወሊድዋ ወዲ ፍሉጥ እዩ ምክኤለ እውን ዝቕበሎ ኣይኮነ ኣብ ቅድሚ እዩ

0: ارسل لنا وراء دي خضر حاجة زد لي كده
1: مان مان
2: علي سلينا

0: ሰላም
1: ከም ሽኮር
0: ከመይ ከ
1: ዳሓንዶ
0: ዶንጌደ
1: ኣተተያኻ ጌርካ
0: ቦታ እዩ ዝሪኣ ዓብይ ኮይኑ ኣዝዮ ጥራይ
1: እዚኣ መታዕትኻ ትወስ ዘለ ንዓ መታ እንጂ ሓነታ ኣለኻ ዶ
2: ኣለኹ

0: ሄኖክ ከመይ? ሓንዶ
1: ከመይ ገና?
0: እግዚኣብሔር ምስገን ድሓይና ንሓንዶ ስድራ ድሓንዶ ሓጎሳብካ ሓጎሳብካ ሓጎሳብካ ኮፈል ኮፈል ኮፈል
2: ليش تبصلك؟

0: ብላዕባ
1: ፀጊበ ብሓቂ ፀጊበ
2: ዘይትበልዕ ካልእ ትረብሲ እዚኣ ሒዝከያ ዘለካ ወዳ እያ
1: ብዘይ ቀዳዓለም ፀጊበ ብጣዕሚ ጥዑም በሊዕና
3: ፀብ

0: እንታይ ዳኣ ሓምዲ
1: እንታይ ይኮይኑ ድዩ
0: ኣንዳይ ማስኸም ቀደምሲ ኮነን ዝፈልጡ ሄነኳ ኣይኮነን ዝሕል ንቑሩ
1: ኣየ ዳኺም እዩ ዝኾ

0: እንታይ ዳ ተፀሊካ ሪቕኒ ዝገፅካ ቁርፍስን ኢሉ
1: ድሓነ
2: ናይዚ ስራሕ ድማ ዝሓደርካዮ ዶ ይኹ ኣይ ድኸም ይወፀልካ
1: ናቲ ኮሚታት ኢልኹ
0: ከይደቀስካ እንድሕር ሓዲርካስ ከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁርብ ናይቲ ዘይደቀስኩ ከ ርእሰይ ቁርብ ቃንዛ ትገብርለ ያለ
2: ርእስኻ እሞ ከይና ዶኹም ፀልካ
0: ዎም ፅሉ ዓይሚ ከም ዘሎ ብገፅ እዩ ዝርአ ዘሎ ግ
3: ኖኖ ማይ ካዊ ቴንኪ ከይናኻ ይወስድ ኒ ይፈትን ይኸ ኒ
2: እሞ እንታይ ደኣ
3: ዋላ ዓንተ ክድፈኒ ናይቲ ዘይደቀስኩ እዩ ሳዕርፍ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘሎ
3: ፅቡቅ ኣለኻስ ሓቂኸያ ብዝኾነ ዝገበርኩም ለይ እንግዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከዓ ግበረልኩም
0: እንታይ ጌርናልካ እንታይ ፀገም ኣሎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊካ ገዛ ከዓ ይመፅኢካ ዕርፍ ያዕልሉ በሉ ያዕልሉ ያዕልሉ መፃኹ
2: ሄኖክ እንታ ኮንካ ኣለኻ ክሽፍነልካ ስለዝዘለኹ እየ እምበር ቅድሚ ሕጂ ወላ ደኺምካ እውን ከምዚ ኮንካ ይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ከምኑ ከምዘለኹ ክርትአ ክዘይከኣለ ቁሩባ ገፅ ኣብብ
2: ሎማዓንቲ ይጠዓኻ ትማሊ ወላ ሓንቲ ከይተዛርብ

0: ማግዲፍ ካን ረካ ሎ ማንትካ ሓድሽ ሓድሽ ኣባይ ተርእየኒ ኣለኻ። ስለምንታይ ግን ዝኽሉ?
1: ስለምንታይ ስለምንታይ ንስኺ እ ክትነግርኒ ስብዐኒ። ኣነ ካባኸ እንታይ ይደሉ ኣለኹ? ኣይርደክን ጓልተ ይኮንክን
0: ጓልዘ ይኮንክን ጓልተ ኹንክ ኸሞ
2: ሰሊና ብሓደ ስለ ዝዓበና ኣብ ልዕለኽ ዘለኒ ኣድናቆትን ፍትወትን ክብረትን ኣዝዩ ክትፈጢኺ ሕጂ ድማ
0: ሕጂ ግን እንታይ
2: ከም ግምተይ ተኮይኑ ሓሳብኪ ትጋጌየላ ጥራይ ክብለክ ዝኽእል
0: ሄኖክ ዘረባኻ ፈፂሙ እዩ ዘየርዳኣኒ ዘሎ ካብ ብግምት ትዛረብ ግን ክትፈልጦ ዝዘለካ እንተሎ ዘይተሓተኒ መቸም ክሕስወካ ከምዘይከል ፅቡቅ ጌርካ ትፈልጠኻ
1: እሞ ከባቢ ከጠምት ከባቢ ከጠምት ኣብ ጥቓ ክደሎ ፀላሎት ኣለይ መለይ በለ ይብለክ ኣሎ
0: ሕጂ እውን ፈፂሙ ክሕዘካ ይበዓልኩ
2: ክላእ ምሳይ ዘየለ ክላበ ኩነታታይ ክርድአኪ ኣነ እኩም መሲልኒ ፈፂም ከምሳይ የለ ንስ ክትፈልጢ
0: ብዛዕባኻ ከምዘይገደስ ጌርካ ትዛረብ እንተሊኻ ትጋገለካ ጥራይ ክብለካ ዝኽእል ነይ ብሓቂ ደገዲፍ ንኸይዱ

ጓል ዝብልዋ ፍጥረት ፀገም እያ። ኣብ ገነት ፀገም፣ ኣብ ምድሪ ፀገም፣ ኣብ ሲኦል እውን ልዕሊ ተሓዊ ተፀግም ትኸውን እያ። ከምዚ እንተኾይነን ግን እንታይ ገብራልና እንተፈጢረ?

0: ሄሎ
1: ሰሊና ድኸይ
0: እዋ ፅቡቅ ኣለኸ መን ክብል
1: ፅኒ ኢል ክጥራይ ስምዐኒ
0: ዋ መን ይኽባ
1: ቀዳማይ ክብለክ ዝደሊ ሄኖክ ናተ እዩ ካብኡ ትራሕቂ
0: እቲ ካልኣይ ከ
1: ካልኣይ ኣብ ልዕሊ ክወርድ ዝኽእል ሓደጋ ስለ ዘሎ ተጠንቀቂ ብፍላይ ከዓ ምሸት
0: እዋ ናይ ምንታይ ሓደጋ ይ ክትብለልኹ መን ይክንስኺ
1: ቻው ጥራይ
0: እንታይ ኣትም ዝበላ ሳጓል ናይ ምንታይ ሓደጋ ኢኸ
2: ኩሉ ምስክር ወረቐትካን ዝሰራሕካሉ ቦታታትን ተዓዚበ እየ ኣብታም ተመክሮ እዩ ዘለካ ብጠማይካ ምስጉን ምዃንካ እውን ተዓዚበ ኣሎ ካልእ ካብቶም ኣስራሕትካ ዝነበሩ ከም ዝረኸብክዎ ኣብ ስራሕካ ጥንቁቕን ቅዱስን ምዃንካ ይመሓቢሮም

0: ስለዚ ተኣማሚን እየ ብስራሕ ክጅምር ዝፈቅደልካ ዘለኹ።
1: ይቀኒየለይ ሚኬል ሓ
0: ንተረፈካ ይብልካ። ኣብ ስራሕ ግን ብዙሕ ክፀልወካ ዝኽእል ነገር ክህሉ ስለ ዝኽእል ዝኾነ እንተጋጢሙን ዘሎ ኩነታትን ይህን ምሄ እንዳተባሃልና ኢና ክንኮደ ዘለና። ኣብ ስራሕ ይኹን ንስራሕ ዝተሓዝ ነገር እንተልዩ ኣነ ንዓኻ ንስኻ ንዓይ ክትሕባ ኣለ የብልካ።
1: እዎ ፅቡቅ ሓሳብ እዩ። ፀገም የብሉ ንድሓ
0: እሞ እግርኻ ከያ ተኻደ ኮይኑ እምበር ንባፀ መገሻ ኣላትካ
1: ፀገም የብሉ እንታይ ዶ ክገብር መፅ
2: ኖካወራ ከም ሓፍቲ ከይተመኸረኒ ኒሃ ኮይንካ እምበር ምስሊና ዘለኩም ርክብ ሲ መሕዝነ ጥራይ ይብሎኒ
3: ብዘይካ ወላ ሓደ መሓዘ የብሎ እንዳብልኩ ወይ ግን ዝሕቶ እዚ ሓድሽ ነገር ስለዘይኮነ ኣይገርመኒ ለሚድ የ
2: ንዓኻ ጥራይ ትፈልጥ ማለት ድዩ
3: ብጣዕሚ እያ ተደንግፀኒ ኣዝ ሃገርሂ ምስኪን ለ ሳብርን ሓፍተ ፕሊስ ግዜ ክትረኽበ ከለኹ ከድካ ለልያ ሻስተ ምሳ ሹር ኢኻ ክትፈትዎ እያ
2: ፀገም የብሉ ግዜ ክረክብ ከሎ ክኸርይ ግን ሓንቲ ሕቶ ክሓተካ
3: እንታይ
2: ዘይከሓድ ነዊ ዓመት ዝገበረ ምሕዝነት ኣለኩም እንድዩ ግን ወላ ቁሩብ ትኹን ስምዒት የብልካ ከምዚ ፍቅሪ ገለ ሪኻ ቀጢረካ እንዴ ፅቡቅ ምርጫ እዩ ኣታዕዛ ግን ጥንቃቅ ከድለይካ እዩ ጓል መሓዝ ቀሊል ነገር ኣይኮነ
3: ሰብሪን ሓፍተ ብዛዕባኡ ብዙሕ ትሕግዝኒ ጉዳይ ኣሎ ቀሲ ኢልና ረጊእና ክላዕል ዘሉ ኢና ሕጂ ግን ንኺዶ ሰዓት ኣኺል ቀልጢፍካ ተመለስ ትብልኒ ዕላልተ ትሕዝኒ ንኺዶ
2: ረናረናነ ዳሓ ቀልጢፍካ ዝምለስ
3: ታት ክንያ ክመፅሞ
2: ሰዓት 10 ኣንተ ወድበና ከይትፀንሐኒ
3: ይነግረካሉዋ ክደፊ እየ
2: ክመስለዋና
1: ናይ ኣዴኻ ጉዳይ ናባይ ግደፎ ኣብ ልዕሊ ያ ዝኾነ ቂማ ኣይትሓስ ንዘይካ ዝኽብለካ ዝፀናሕኹ ፀገማት ኣብ ስራሕ ብኩራት ተብዝሓ ኣለኻ እንታይ ይፀገም ሚሊዮን ወላ ሓንቲ መልሲ ይኮነን በዛ መልሲ እዚኣ ክንደይ ግዜ ሸለይለካ እንተዓጊሰካኒ ካብ ሕጂ እንዳሓር ኣይፅመመካኒ ዋ ኣብዘ እቶ ኣተ እግሪ ሰብ ስዒ መስራሕ ከምዘእተኹካ ትፈልጥ ኢኻ ፈለተይ ኮይኖም ሕማቕ ርዮም ክሕግዙን ስለደልዮም ምሮ ጠባይ ከዓ ፀቢቖም ስለ ዝፈልጥዎ ሕጉሳት ከምዘይኮኑ ደጋጊመ ነጊረከ እዩ ንምንታይ እዩ ዝኽሉ ዋዒ ንምንታይ ምስ ኩሉ ሰብ ገንጨርጨር እናበልካ ትኸይድ ሰምዓ እንደለኻ
4: ሰምዓካ
1: እሞ ሚልዮን ወደ ቁሩብ ሓግዘኒ ቁሩብ ዋ ክንሰብ ኣኺልካ እናበልኩኻስ እንድሕሪት
4: ዘይፀገይ ሞ ጨኒቕና ተባባ በቲ ገለ መፀካ በዚ ገለ ጨነቕካ እንደ ዕበጀኻ
1: ናይ ኣዴኻ እንተኮይኑ ባዕለይ ኣለኹ ኣይትጨንቕ ይዕበይ ኢናስ ኩሉ ሰብ ፀገም ክህልዎ ይኽእል እዩ ናትካ ግን ንዝበዝሐ ፀገም ትብሎ ዘለካ ሰጊርክ ኢኻ ሕጂ እዋን ዓቕሊ ጥራይ ዘድልየካ ኣብ ሓቂ እውን ኮ ካብ ካልእ ዝተፈለየ ፀገም የብልካ ሕጂ ኻ ስራሕ ጀሚሮ ስለ ዘለኹ ኣይትሰከፍ ሮቤል ወደይ ኣጥሪኻያ ዘለኻ ሞያ ቀሊል ኣይኮነን ግና ንእሽተይ ስለ ዘለኻ ተገዲስካ እንተሰሪሕካሉ ጠባይ እንተሓዊስካ ኣብ ዝለዓለ ደረጃ ክትበፅሕ ቀሊል እዩ ጥራይ ነብስኻ ሓግዛ ሞ ባዕላ ክትሕግዘከ እያ እጅኻ ይትሕመቕ ዝወደይ ንዓ ሕጂ ናይ ምሸት ስራሕ ስለ ዘለካ ቀልጢፍና ንመስሓ ረሲዒኻ ሽጉርቲ ወዲእና ስለ ዘለና ካብ ስራሕ ክትምለስ ከለካ ተማልኢኻ

0: ሄኖጋ ቢሌ
1: ዳሃን ሰላም ዲኹም
2: ከመ
1: አርከ
0: ሰላም
1: አርከ
2: ወሶሪ
1: ሰላም ዲኹም
0: ከመ ከና አቦሶ
1: ሰላም ዲኹም ከና
0: ስራሕ ከመ
2: ዳሃን ያም ዳሃን መስገ ወገንካ
1: ሃኒ ይራ ወርብ ጾማት ያም ረፍቲ አዲስ
2: አዋ ዳሃን ሲሳ እንታይ ይባል ኮይኑ
1: ከመ ከ
2: ዳሃን ሰላም ሰላም
1: ከ ሓተካና አመሁማ እቲ ሎ ስራሕ
2: ወ እንዲ እንዲ ኣቲ
1: ቀላሓ ሳሌም ከ
2: እዋይ ሳሌም ሲ እንደ ምናልባት ከይረእኸሎ ማእትያቶ ኮይና እምበር ብቕኒያቱ ይረእኸን ቀኒ ኣብታ ሸውሩም ያቕኒያ ምስለኒ
1: ዳሓንበካ ሳዕርከ ሓረ ሞ ሻክ ብለካ
2: በቃ ዛዕርከ ኣብዛ ድኳን ካ ስራሕ ኣለ
1: ኣሳግደ
0: ፈ
1: ሰ ዩ ዛ ፍ ዘ ጥ

0: كيد اسرح
1: اسرح لي
2: ما حنساب مكفل في انت ما اللي امس دقسنا

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ተምሲዩ ንሎሚ ሓሙስ 16 ሓምለ ሰዓት 9 ዝተዳለወ ዜናዊ መሰናድኡና ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ዝዕድም ማክዳ ሓጎሴ ቀንዲ ኣርእስቲ ዜና ክንፍለም። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቑ። ኮርፖሬሽን ዘራትን ጥሪትን ናብ ምእዞባ ሞልቂ ብርታዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ቤት ፅሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት ንዝተዋፅኡ ውሽጣውያን ኦዲተራት ስልጠና ሂቦም።

0: ሩስያን ህንድን ንዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ክከብልኦ ምዃነን ሓቢረን። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክትሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እቶም ፍርያት ብራዚል ን25 ሚታዊ ትወሳኽ ቀረፅ ከም እትውስን ኣፍሊጣ። ዝርዝር ዜና። ኮሌጅ ሕርሻ ሓመል ማሎ ክሳብ ሕጂ ኣስታት 7,000 ተምሃሮ ኣመሪቑ ኣብ ዝተፈላለየ ስራሓት ኣዋፊሩሎም። ሎሚ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ ድማ 375 ወሲኽሎ። ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለዎ ተጸብጻብ ይስዕብ።
1: ካብ እቲ ምስረት ልዕሊ 20 ዓመት ኣቁፂራ ዘላ ኮሌጅ ሕርሻ ሓመል ማሎ ክሳብ ሕጂ ዘመናዊ ሕርሻ ኣብ ምምዕባልን ውሕስነት መግቢ ኣብ ምርግጋፅን ኣበርክቶ ዝገብሩ ዘለዉ ብርክት ዝበሉ ክኢላታት ሕርሻ ኣፍርያ። እንሆ ድማ ከም መቐፀቱ ሎሚ ዓመት ንመበል 19 ግዜያ ብዝተፈላለዩ ዓውድታት ሕርሻ ኣብ ምምራቕ ትርከብ። ኮሌጅ ሕርሻ ሓመል ማሎ ሎሚ 16 ሓምለ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ ዶክተራት ሕክምና እንስሳ ዝርከቦም 375 ተምሃሮ ብዝተፈላለዩ ዓውድታት ትምህርቲ ኣመሪቑ። እቶም ብ7 ዓውድታት ማለት ስነ ኣዝርእቲ፣ ስነ እንስሳ፣ ጥዕና ኣትክልቲ፣ ስነ ኣሕምልትን ፍረታትን፣ ሕክምና እንስሳ፣ ሃብቲ መሬትን ኣከባብን፣ ከምኡውን ስነ ምግብን ቴክኖሎጅን ትምህርቶም ዝዛዘሙ 20 ብማዕርግ ዶክተሬት፣ 174 ብዲግሪ፣ 181 ድማ ብዲፕሎማ እዮም ተመሪቖም። ዲን ናይታ ኮሌጅ ፕሮፌሰር ወልደ ኣምላኽ ኣራያ ብዘስምዖ ቃል ናይ ሎሚ ዓመት መመረቕታ ድሕሪ ናይ ነዊሕ ዓመታት ፃዕርን ተወፋይነትን 7 ደቂ ኣንስትዮ ዝርከቦም 20 ዶክተራት ንፈለማ ግዜ ብዓውዲ ሕክምና እንስሳ ምምራቖም ፍሉይነት ከም ዘለዎ ብምጥቃስ ተመረቕቲ ኣብ ምርግጋፅ እኹል መእዛዊ ምግቢ፣ ቅጠባቡ ምዕባለ፣ ከምኡውን ዘላቕነት ዘለዎ ምሕደራ ባህርያዊ ሃብቲ ኣብ ምርግጋፅ ኣበርክቶ ከም ዝገብሩ ዘለዎ ጽኑዕ እምነት ገሊጹ። ናይ ክብሪ ዕዱም ሚኒስተር መሬት ማይና ከባብን ኣቶ ተስፋይ ገብረ ስላሴ ኣብ ዝሃቦ ቃል ንመላእ ሕብረተሰብ ራህዋን ጥዕናን ዝሰፈኖ መነባብሮ ምውሓስ ናይ መንግስቲ ኤርትራ እውጭ ዕላማ ከም ዝኾነ ብምሕባር ተመረቕቲ ኣብ ስራሕ ብዝደለዎ ተመክሮ ሕርሻዊ ንጥፈታት ብምምዕባል ውሕስነት መግቢ ንምርግጋፅ ኣበርቲዖም ክሰርሑ ትፅቢት ህዝብን መንግስትን ከም ዝኾነ ኣገንዚቡ። ወኪል ተመረቕቲ ብወገኑ ንዝቐሰምዎ ሞያ ንህዝቦምን ሃገሮምን ብውፉይ ስራሕ ከም ዝኩሕስዎ ቃልኣት እዩ። ኣብ መወዳእታ ብሉፅ ነጥቢ ንዘመዝገቡ ናይ መዳልያ ሽልማት ተዓዲሉ። ኮሌጅ ሕርሻ ሓመል ማሎ ዛጊት 7,166 ተምሃሮ ብዲፕሎማ ቀዳማይ ዲግሪ ማስትሬት ዲግሪን ማዕርግ ዶክተሬትን ኣመሪዑ ኣሎ።
2: መመራታ መዛዘም ዘይኮነ ዝያዳ ሓላፍነት ዘሰክም እዩ። ምክንያቱ ነቲ ብነፃ ዘምሃሮ ህዝብን መንግስትን ብዝሓየለ ስራሕ ፃማ ንምኽፋት ትብገስሉ ጉዕዞ ብምዃኑ። በዚ ኣጋጣሚ ተመራቕቲ እንኳ ኣብ ዝብቃዓኩም ሰናይ ናይ ስራሕን ምዕባለን ግዜ ንምነኢልኩም። ምስተኣላ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ኮሌጅ ሕርሻ ሓመል ማሎ።
0: ኣብ ንቕሶባ ሞልቂ ብኮርፖሬሽን ዘራእትን ጥሪትን ዝተመደባ ትራክተራት ብረታዊ ዋጋ ኣገልግሎት ማሕረስ ይሂብ ኣለዋ። ክኢላ ልምዓት ቡቕሊ ኣቶ በረኸት ነፀርኣብ ሎሚ ዓመት ኣብ ምምሕዳር ከባቢ ሞልቂ ኣብ 200 ሄክታር፣ ኣብ ደንበ ጤረር ኣብ 550 ሄክታር፣ ኣብ ፈውሊና ድማ ኣብ 700 ሄክታር፣ ብጠቕላላ ኣብ 1450 ሄክታር ናይ ንቕሊ መደባት ንምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቕ ይስጉም ከም ዘሎ ኣረድዩ። እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይመም ከም ዘሎ ብምዝኽኻር ዝለኣኻ ትራክተራት ውፅኢተን ልዕሉ እኳ እንተኾነ ብዝሐን ምስ ስፍሓት መሬት ዝመጣጠን ስለ ዘይኮነ ኣብ መጻኢ ቁፅረን ዝውስኸሉ ኩነታት ክፍጠር ተላብዩ። ሓረስቶትን ኣባላት ኮርፖሬሽን ዘራእትን ጥሪትን ብወገኖም እቲ ዝውሃብ ኣገልግሎት ንቕልን ማሕረስን ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ብዝለዓለ ክስራሓሉ ተማህፂኖም። ቤት ፅሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት መንግስቲ ንዝተዋፅኡ 75 ውሽጣውያን ኦዲተራት ኣብ ስርሖም ዝሕግዞም ስልጠና ሂቡ። ብዛዕባ እዚ ጋዜጠኛ ዳንኤል ወልዱ ተወሳኺ ፀብጻብ ኣለዎ። ኣርሴ ማስመሮም ከተቕርቦ እያ።
3: ቤት ፅሕፈት ጠቕላሊ ኦዲተር ምስ ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብምትሕብባር ካብ ሚኒስትሪ ምክልኻልን ካልኦት ትካላት መንግስትን ዝተዋፅኡ 23 ደቂ ኣንስትዮ ዝርከበኦም 75 ውሽጣውያን ኦዲተራት ኣብ ኣስመራ ስልጠና ሂቦም እቲ ኣብ ክልተ

0: ብረ ዝተዋሃበ ስልጠና ሓፈሻዊ ኣእምር ውሽጣዊ ቁፅፅር ስነ ምግባር ውሽጣዊ ተቆፃፃሪ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር ቁኑዕ ኣገባባ ፀሓሕፋ ፀብፃ ውሽጣዊ ቁፅፅር ትግባረ ባጀት መንግስታዊ ስርዓታት ሓሕዛ ሕሳብ ስርዓት ዕድጊ ምሕደራን ምውጋንን ንብረት መንግስቲ ከምኡ ውን መሰረታዊ ኣእምራት ዝተዋሃደ ሓድሽ ምሕደራ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላላ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣት እዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይ ክሰርሑ ኣተሓሳሲቦም።
1: ኣብ ንኡሰባ ሓጋዘ ዝርግሐን ብቕዓትን ትካላት ጥዕና ንምርግጋፅ ክስራሕ መዘኻኸር ቀሪቡ። ውክል ኤሪና ኣብቲ ንኡሰባ ሰመረ እዮብ ንዝለኣኸ ፀብጻብ እስቲፋኖስ ግርማይ ከቕርቦ እዩ።
2: ኣብ ንኡሰባ ሓጋዝ ጥዕና ህዝቢ ንምውሓስ ኣብ ምርግጋፅ ዝርግሐን ብቕዓትን ትካላት ጥዕና ክስራሕ ብ14 ሓምለ ኣብ ዝተኻየደ ገምጋማዊ ዘተ ፀውዒት ቀሪቦም። ኣብቲ ሓለፍቲ ኣገልግሎት ጥዕና እዞባን ንኡዞባን ከምኡ ውን ኣብ ማሕደርቲ ከባብን መራሕቲ ሃይማኖትን ዝተሳተፍዎ ዘተ ኣብ 2026 ዝተዋህበ ሕክምናዊ ኣገልግሎት ብመንፅር ዝነበሩ ብልጫታትን ብድሆታትን ብሰፊሑ ተዘቲሎም። በዘይካዚ ጎናዊ ሳዕቤናት መድሃኒት ገኒኖም ዝረኣዩ ሕማማት ጠንቅታቶምን ቤናቶምን ኣብ ትካላት ጥዕና ዝረኣዩ ፀገማትን ክግበር ዘለዎ ፍታሕን ከምኡውን በብእዋኑ ዝዋደድ መሳርሒታትን ኣብ ኣሳልጦ ስራሕ ዝፈጥሮ ዘሎ ስሉጥነትን ፅፈትን ዝምልከት መብርሀ ተዋሂቦም። ሓላፊ ኣገልግሎት ጥዕና ነርስ ገብረ መስቀል ገብረ ሂወት ሳላ ዝተኻየደ ፅዑቅ ጓስጓሳትን ኣስተምህሮታትን ተርእዮ ሕማማት ከም ዝጎደለ ብምሕባር መጠን መልከፍቲ ሕማም ዓሶ ትሕቲ 1 ሚኢታዊት ሸፈነ ክታበት 100 ሚኢታዊት ተጠቃምነት ከም ዝመርሑ ከባብያዊ ፅሬት ድማ 89 ሚኢታዊት በፂሑ ምህላው ኣረዲኦም። ኣብ ጨንፈር ጥዕና ዞባዓን ሰባ ሓላፊ ምምሕዳርን ፋይናንስን ኣቶ ዘካርያስ ዕቁባ ስላሴ ብወገኖም ከምኡ ተበግሶ ንመርባት ጥዕና ድርኺት ይፈጥረሉ ከም ዘሎ ጠቒሱ ህዝቢ ኣብ ምዕባል ትካላት ጥዕና ንዝገብሮ ዘሎ ኣበርክቶ ምስጋና ኣቕሪቦም። ተሳተፍቲ ኣብ ትካላት ጥዕና ዝረአ ሽግር ፅሩይ ዝስተማ ይፍታሕ ክናድየሎም ቀፅሪ ዘይብለን ትካላት ጥዕና ክሰርሓለን ከምኡ ውን ኣብ ከምኡ ሆስፒታል ሓጋዝ ዝዋደድ ዘሎ መፀበይ ነፍሶ ፅራት ሓራሳትን ክቀላጠፍ ዝብል ርእቶታትን ለቦዋታትን ኣቕሪቦም። ኣመሓዳሪ ንኡሰባ ሓጋዝ ኣቶ ኢድሪስ መሓመድ ሓምድ ኣብ ዘስምዖ መዛዘሚ ቃል ትካላት ጥዕና ንምስፋሕ ዝውሰድ ዘሎ ተበግሶ ቀጻልነቱ ክወሓሳ ዘኻኺሮም። ኣብ ንኡሰባ ሓጋዝ ሓንቲ ከምኡ ሆስፒታል 6 መደበራት ጥዕናን 2 ነቑጣታት ጥዕናን ኣብ ንጡፍ ኣገልግሎት ይርከብ ኣለዋ።
1: ኣብ ንኡሰባ ደቂ ኣምሓረ ኣብ ዓመተ ትምህርቲ 2025-2026 ኣበርክቶ ሕብረተሰብ ልዑል ምንባሩ ኣብ ዝተኻየደ ገምጋም ትግባር መደባት ትምህርቲ ተገሊጹ። ኣብዚ ዝተፀቐሰ ዓመት ብተሳትፎ ህዝቢ ቁፅሪ ትካላት ቅድመ ትምህርቲ ካብ 25 ናብ 40 ብምብራኹ ቁፅሪ ተምሃሮ ናብ ልዕሊ 2700 ክብ ከም ዝበለ ብደረጃ ከም ንኣብያተ ትምህርቲ ዝተገብረ ዓይነታዊ ደገፍ ድማ ኣስታት 1.5 ሚልዮን ንኣፋ ከም ዝኾነ ተገሊጹ። ኣብቲ ኣጋጣሚ ንኣብነታውያን መምሃራን ሽልማት ተዓዲሉ። ሓላፊ ጨንፈር ትምህርቲ ዘዋድቡብ መምርህብ ትዝጊ ኪዳን ኣብ ዘስምዖ ቃል ብምምሃራንን ኮምን ዝተገብረ ደገፍ ድሕር ምምጓስ ንኣብነታውያን መምሃራን ምሽላም ቅዱስ ቅንኢ ስለ ዘሕድር ኣብ መጻኢ ብዝለዓለ ክስርሓሉ ኣዘኻኺሩ። ኣብ መወዳእታ ተሳተፍቲ ሕፅረት መምሃራን ፍታሕ ክናደየሉ እርጋንን ዋሕድን መፅሓፍትን ሰደቓታትን ቆልዕታ ክወሃቦ ከምኡ ውን ንዕቤት መምሃራን በቢደረጅኡ ስልጠናታት ክውደብ ዝብል ለበዋታት ቀሪቡ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ብኽብሪ ይዕደም። ኣብ ዜናታት ወፃኢ ሩስያን ህንድን ዓመታዊ ንዘካየድኦ መጠን ንግዳዊ ምልውዋጥ ኣብ ዝመፅእ

4 ዓመታት ናብ 100 ቢልዮን ዶላር ክብከብልኦ ይሰርሓ ከም ዘለዋ ሓቢረን። ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቴክ ሓድሽ ንግዳዊ መስመር ክኸፍታ ምዃነን ሩስያ ገሊጻ ኣላ። እቲ ማያዊ ንግዳዊ መስመር ነቲ ብመትረብ ስዊፅ ከካይድኦ ዝፀንሓ ንግዳዊ ንጥፈታት ብግዜ ዝሕፅር ምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኸውን ተኣሚቱ። ብዘካዚ ሩስያን ህንድን ንግዳዊ ምልውዋጥ ንምስፋሕ መጠን ወፍሪ ክብከብልኦ ምዃነን ኣፍሊጠን ኣለዋ። ክልቲአን ሃገራት ኣብ 2025 65 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባል እየን ወጢነን ዘለዋ። ባህርያዊ ጋዝ፣ ነዳዲ፣ ፍርያት ሕርሻ፣ ማሽነርታትን ኤሌክትሮኒካዊ ኣቑሑትን ካብቶም ዝለዓለ መጠን ንግዳዊ ምልውዋጥ ዝካየደሎም ምዃኖም ይጥቀስ። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ተወሳኺ ኣፅዋር ክትሸጠላ ተሰማሚዓ። እዚ ሓድሽ ስምምዕ መሸጣ ዘመናዊ ስርዓተ ሚሳይል ከም ዘጠቓልል ዝገለጸት ኣሜሪካ ኣብ ምድንፋዕ ሓይሊ ኣየር ስዑድያ ኣገዳሲ ተራ ከም ዝህልዎ ኣሚታ። እቲ ስምምዕ ኣብ ዞባ ማእከላይ ምብራቕ ተኸሲቱ ምስ ዘሎ ወተሃድራውን ፀጥታውን ቅልውላው ምትእስሳር ከም ዝህልዎ ይግለጽ። ኢራን ከም መልሰ ግብሪ ናይቲ ካብ ኣሜሪካ ዝመጻ ዘሎ መጥቃዕትታት ኣብ ሃገራት ዞባ ማእከላይ ምብራቕ ንዘሎ ዕላማታት ተጥቅዕ ከም ዘላ ዝፍለጥ እዩ። ኣሜሪካ ወርሒ ጥሪ ናይዚ ዓመት እዚ ንስዑድያ ኣስታት 9 ቢልዮን ዶላር ዝዋግኡ ኣፅዋር ክሸጠላ ከም እተሰማምዐት ጸብጻባት የረዱ። ኣሜሪካ ኣብ ልዕሊ ዝተወሰነ እቶ ፍርያት ብራዚል ናይ 25 ሚታዊ ተወሳኺ ቀረፅ ከም እትውስን ኣፍሊጣ። ብራዚል ምስ ኣሜሪካ ኣተኣማማኒ ንግዳዊ ዝርርብ ተካይድ ከም ዘላ ዝወቐሰ ጸሓፍ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ እቲ ስጉምቲ ካብ ዝመጽእ 22 ሓምለ ከም ዝትግበር ገሊጹ። ፍርያት ሕርሻ ብሓፈሻ ማሽነርታትን ሓጺንን ካብቶም ቀረፅ ክውሰኸሎም ኣብ መዝገብ ሰፊሮም ዘለዉ ምዃኖም ተፈሊጡ። ነቲ ስጉምቲ ብትሪ ዝኾነት ብራዚል ተመሳሳሊ መልሰ ግብሪ ከም እትህበሉ ኣነጺራ ኣላ። እዚ ሓድሽ ምዕባለታት ንንግዳዊ ዝምድና ኣሜሪካን ብራዚልን ባዕሉታ ክጸልዎ ከም ዝኽእል ይእመት። ኣብ 2025 ክልቲአን ሃገራት ልዕሊ 94 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት ይጠቕሶም። እስራኤልን ሊቫኖስን ትማሊ 15 ሓምለ ብመንጎኝነት ኣሜሪካ ኣብ ኢጣልያ ሻርሻይ ዙርያ ዝርርብ ሰላም ኣካይደን። እቲ ኣብ ከተማ ሮማ ኣብ ዝርከብ ኤምባሳ ኣሜሪካ ዝተኻየደ ዝርርብ ማቕፀልታ ናይቲ ኣቐዲሙ ኣብ ዋሽንግተን ዝተኻየደ ርክባት ኮይኑ ትግባረ ዝተበፅሐ ስምምዕ ንምቅልጣፍ ሓጋዚ ምዃኑ ተገሊጹ። ክልቲአን ሃገራት ኣቐዲመን ኣብ ዘካየድኦ ርክባት ሰራዊት እስራኤል ካብ ደቡባዊ ሊቫኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቓስ ሕዝቡላህ ዕጥቁ ከውርድን ኣብ ዝርከቦም ንጥታት ከምተረዳድኡ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊቫኖስ ኣዋፊራቶ ዘላ ሰራዊት ንዝተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ተግባረቲ ስምምዕ ምስ ምውራድ ዕጥቂ ሕዝቡላህ ትተሓሓዝ ምህላው ድማ በቲ ካልእ እቲ ስምምዕ ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊቫኖስ ተደጋጋሚ መጥቃዕትታት ከተካይድ ምጽናሓ ዝፍለጥ እዩ። ህንድን ብሪጣንያን ኣብ ዝሓለፈ ዓመት ዝኸተሞ ኣጠቓላሊ ንግዳዊ ስምምዕ ካብ ትማሊ 15 ሓምለ ተግባራዊ ክኸውን ከም ጀመረ ኣፍሊጠን። እቲ ኣብ ወርሒ ሓምለ 2025 ዝተበፅሐ ታሪኻዊ ተባሂሉ ዝተጠቕሰ ውዕል ህንዲ ኣብ ልዕሊ ፍርያት ኣልኮላዊ መስተ ብሪጣንያ ክትከፍሎ ዝፀንሐት ቀረፅ ካብ 150 ሚኢታዊት ናብ 75 ሚኢታዊት ኣብ 10 ዓመት ናይቲ ስምምዕ ድማ ናብ 40 ሚኢታዊት ከተጉድሉ እያ። ብዘካዚ ኣብ ልዕሊ ፍርያት መካይን ክኽፈል ዝፀንሐ መጠን ቀረፅ ካብ ልዕሊ 100 ሚኢታዊት ናብ 10 ሚኢታዊት ክወርድ ምዃኑ ተሓቢሩ። እቲ ስምምዕ ብሪጣንያ ኣብ 2020 ካብ ኤሮጳዊ ሕብረት ድሕሪ ምውፃእ ካብ ዝኸተመቶ ንግዳዊ ውዕላት እቲ ዝዓበየ ምዃኑ እዮም ጸብጻባት ዘረዱ። ህንድን ብሪጣንያን ዓመታዊ ኣስታት 52 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ብምጥቃስ ተበፂሑ ዘሎ ንግዳዊ ስምምዕ እቲ ኣሃዝ ክብከብሎ ምዃኑ ኣፍሊጠን ኣለዋ። ናይ መወዳእታ ዜና ኢንዶኔዥያን ሲንጋፖርን ወተሃድራዊ ዝምድነአን ንምድንፋዕ ዝሕግዝ ስምምዕ ከም ዝኸተማ ሓቢረን።
እቲ ሚኒስተራት ምክልኻል ክልቲአን ሃገራት ብ15 ሓምለ ዝፈረምዎ ስምምዕ ስሩዕ ናይ ምምኽኻር ርክባትን ዓመታዊ ወታሃደራዊ ልምምዳትን ክካየድ ዝኽእል ምዃኑ ተገሊጹ። እቲ ስምምዕ ኣብ ብምውሓስ ዘባዊ ፀጥታ እወታዊ ኣበርክቶ ከም ዝህልዎ ዝገለጻ ክልቲአን ሃገራት ንትግባርኡ ብዕቱብ ከም ዝሰርሓ ኣፍሊጠን። ኢንዶኔዥያን ሲንጋፖርን ኣብ ፈለማ ሰሙን ናይ ዝወርሒ እዚ ኣብ ምምዕባል ቁጠባ ዘተኮረ 26 ስምምዓት ከም እተፈራረማ ዝዝከር እዩ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደገም። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቑ። ኮርፖሬሽን ዘራእትን ጥሪትን ኣብ ንዑዘባ ሞልቂ ብርታዊ ዋጋ ኣገልግሎት ማሕረስ ይህባሎም። ቤት ፅሕፈት ጠቕላሊ ኦዲተር ካብ ዝተፈላለያ ትካላት ንዝተዋፅኦ ውሽጣውያን ኦዲተራት ስልጠና ሂቦም። ሩስያን ህንድን ዓመታዊ ንግዳዊ ምልውዋጥ ናብ 100 ቢልዮን ዶላር ክትከብሎ ምዃነን ሓቢረን። ኣሜሪካ ንስዑድ ዓረብ ኣስታት 2 ቢልዮን ዶላር ዝዋግኡ ኣፅዋር ክሸጠላ ተሰማሚዓ። ኣሜሪካ ኣብ ልዕሊ ዝተወሰነ እቶ ፍርያት ብራዚል ን25 ሚታዊ ተወሳኺ ቀረፅ ከም እትውስን ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ንሰዓት ዝተዳለወ ዜና ኣብ ዝፍፀም።

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባርያ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲሲም ዝበሃል ኣሎ ጨቐቅድ ሜና መኮንን ገብረኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዚ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረኣብ እዩ ዘኒ ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪሞ ማኪኑ እቲ ኣውቲስታ ብከቢ ተወጊኡ ክለሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰዊኦም ኣነ ከቢድ ማሃርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ከዓ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሓለን
3: ድሕርዚ ሕጂ ወዲእታይ ንዓይ ማናጃን እዩ ዝፅዋዕና ማናጃን ዓና ይብለኒ ይህብሎ ፅውዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናና ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሓንቲ መደብ ክህበኩም እየ ብለና ሓራይ ንብሎ ቁርብ ነተን ሓይታት መንከስ ዝግበሩለን መፅናዕቲ ክትገብሩ ንብሎ ሓራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁር መኪና ገይሩ ሓጊዝና ተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ከዓ ብማእከል ላይ ትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ዝሕጂ ስለያ ሕማብ ስለያ ኣይኮናን ዘለና ወዲ ዓይነ ንድሕሪ ስለያ ኣባላት ሒዙ ስለዝኸደ ነተን ስለያ ክንመርሒ ንኸይድ ዘለና ነተን ስለያ ሒዝና ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንየማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስ ጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚ ኣስኻ ክትመርሒ ኢኻ ስኻ በዚኣ ክትመርሒ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቋት ናይ ፀላእ ከም ዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዕኦም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ ብዙሕ ኣቓልቦ ይገብረሎምኒ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፍት ጌርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡቱ መስበልና ሕጂ ሓደ ዓፋር ይርኤና ንሕና ክርኤና ኢልና ሓሰብና መንጎ ኣትስኽሉ መፂና ስመፃና ክንሕዞ ክኢልና ሒዝናዮ ብረቱ ከም ንሕድጎተ ዘለና ብረቱ ኣይበኩምን የለና ብረዳእ ክሰቢኻ ሽዑ ወጠጥ ኮይኑ ቅቅድሚያ ግን ተኩሱ ነይሩ በዕሉ እሱ ንዕና ክፈራርና ተኩሱ ነይሩ ምስ ተኮሰ ኢና ካብዚና ሕጂ እታ ብረቱ ንሕድዎ ብረቱ ሕጂ ግና ንዕና ይተለና ምኻደ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክትታል ናይ ፀላእ ንገብር ፀላእ ዋላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ና ክስራሕ ዝግብኦ ወዲእና ና ታንክታት ብየን ክኣትዋ ከምትኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኺልና መፂና ኣብ መንጎ ብረተይ ትህቡን እንትኾንኮ ሃቡን ሕደይ ትኹን ግን ኣይከየድ ነብለና ተመርፋ ኣውፅ ኣቢልና ንካ ብረትካ ንብሎ ዘብዘብ እዳለ ትኽኢሉ ምሳና ሒዙ ጥዒት ብረት ሒዘ ኣለኹ እዩ ዘሎ መርፍሕ ድግንያ ስለ ዘለና ትኽኢሉ ይኸኢሉ ዳሕር እዳተረድኦ እዳተረድኦ እዳፍረሀ ቁሊሕሊሕ እዳለና ገለ መፅእ ታ ትውዲ ናዕና ጥራይ ሕጂ ገለ ኢልና ትኽልና ሒዝናዮ ኣፈንቦ ምሸት ከባቢ ሰዓት ትሽዓተ ድና ገለና እቱ እቱ መስበልና ምፅእ መስበልና ወዲእታይ መፂኹም ብለና ከመይ ኢልና ከምዚኣን ከምዚኣ ከምዚኣ ኣሎ እንተደ እዩ ዝብለና እዚ ዳ ከመ መስመር ፀላእ ኣውፅኢና እዮ ንብሎ ዋእ እንታይ ገይሩ ከምዚ ከምዚ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ገርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፅላእ ካ ይተቃልዕኹም ገለ ብለና ኣረክባ ቢልና ወዳሓን ንግሆ ንራኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለዝኾና ንግሆ ንራኸብ ለና ሕራይ ንብሎ ካሪካረ ዕዲ ውዒሉ መፅእ ምሸት ምፅእ መሰለ ና ደቂስናና ንግሆ ርክብ ነብለን እዚ ዓፋር ደምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላእ ከይትዋግኡ ድብል ኮይኑ ፀኒሑ ወዲእታይ ሕጂ ምፅ ኢሉ ኣታ ከምዚኒ ኮይኑ ገለገለ ብለና ንስሕቅ ኩላና ሓቁ ዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታርያ ናይ ካሪካረ ማለት እዩ ከዓ ልክዕ ከምትናና ተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
4: ኣብ ርዓኖ ብርዓኖ ኩሉ ተፀኒዕ እዩ ብዓቕሙ ከዓ እቲ ስለይ ኣህታትና ኹም ካልእ ሓበሬታኹም ፅቡፍ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከምዶ ሒዙ ከም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁር ከትክል ክከላኸል ፈቲኖ ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝና ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ

ሓቢያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ቅርዓኖ ብርዓኖ ምስ ወዳእኻ ብሩክ ዝበለ ስለዝኸይድ እምኒዩ ኣሰራ የርእካ ኣሰር ናይ ተታንክ ክኣሲእና ዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪ ኢና ሚኒሞ ገይሩ ነታ ታንኪ ካብ

0: 96 በዓል በለዛን ቅሽማሩ ዘለዋ ካልኤቲ ፓራኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ ሓንቲ ናሕና ኣሃዱ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌዳ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናብሰይ ካልኣይ ወዲ በርሀ ነይሩ ኣብዚ ተዋሃበና ስራሕ ንበጥሎና ሓንቲ ሓይሊ ሪሰርቫ ገርና ክልተ ሓይሊ ኣገዲምና መምርያ ኣብ ኣልዓኖ ዝነበረ መምርያ ክንሕዚኢት ናና መደብ ልክ ሳዕ95 ፈረቓን እታ ቀዳመይቲ ሓይሊ ናና ብፀላእይ ተራኺባ እታ ሳልሰይቲ ሓይሊ ብድሕሪኣን ማዕሪኣን ጎናን ኮይና እዳኸደት እሳውን ምስ ፀላእ ተራኺባ ተኽሲ ተጀሚሩ ዳርጋ ብኩሉ ግንባራት ተኽሲ ተጀሚሩ ፅቡቅ ሰጉምና ቅድሜና ፀልዕ ዝነበረ ፀላኢ ፅቡቅ ወቅዕናዮ ከቢድ ብረት ናና እዞም ታንክታት ናና ተደሪበናና እንተኾነተን ክልተ ሓይሊ ናና ፀፊዐንኡ ዝኸዳ ፀላኢ ብየማን ሸነክ ገለ ጥወና ስለጀመረ እታ ሓንቲ ሓይሊ ሪሰርቫ ናና ናብኡ ኣዋፊርና እዮ ፀላኢ ደረጋ ብየማን ተጠዊስ ናብተን ታንክታት ናና ክምፅእ ዝሓስብ ነሩ ገለ መለ እቲ ውግእ ፅቡቅ ተዓዊትና ኣሉ 10 ኣቢሉስ ኣርዓኖ ከዓ ተተቆፅር ናእትያ ማለት እዩ
1: ካብ ነብሲ ወከፍ ክፍለ ሰራዊት ሓንቲ ወጠሎ ሓንቲ ወጠሎኒ ከም ናሃና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማ ሓደ ማለት እዩ እዳሰማ 5 እቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓበረታታት ተዋሂብና ሰዓት 5 ውግእ ጀሚርና ልዕሊ 30 ታንክታት እየን ነረን የማን ፀጋ ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ኣብ ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት ኣብዚኣ ሕጂ 6 ታንኪ ቃፂልና 5 ደን ገለ ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት 5 ወጋሕታ ክሳብ ሰዓት 6 ናይ ምሸት ኣብ ውግእ ኢና ውዕልና ኩሉ እቲ ከባቢ ክንኣራሪ ምዉት ቁሱል ብዙሕ እዩ ናይ ኩለን ኣሃቶዋት ከዓኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማነ ፀጋም ከዓ ተደሪብና እዩ
2: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዑ ሓሊፍና ሩባ ጉንጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ዝጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስልቲ ትሰትዮ ብሙሉእ ኣህና ኸ ዓፀረሽን ተሓሚምና ገሊኦም ውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት 5 ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንክ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ ትውግእ ዕለት 29 ጀሚሩ ሰዓት 9 እታ ዝረሰነት ውግእ ትወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ ፀላኢ ካብኡ እንተደፊእካ ማይ ዝበሃል የለን ስለዚ ባህሪ ይቐትሎ ኣብኡ ከሎ እታ ናይ መጨረሻ ታንኪ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡስ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህር ምስ ነበሮ ኣብኡ ኣትያ እታ ታንኪ ስጋዕ ሕጂ ውላ ቅርፂ መሬት ኣይንፈልጠን ኢና ግን ነብሲ ወክፍ ማኦ ክልተ ዓፋር ምስእ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ ነፍሲ ወከፍ መራሕ በጥሎኒ ክክልተ ዓፋር ሕዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ከዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎላ ኣርዓኖ ዝወሰዶ ማለት እዩ ስጋዕ ሰባኣት እዩ
3: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊኦም እዩ ኣብዚ ቀረባ ግዜ ነይሩ ርክባት ነይርና እጂ መሳኪን እዮም እቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳበ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሒሉ ዝኽትኩሰልኩም ዝቐነየ

0: ብሩባ ናይ መኒኻ ትብሎ እውን ናተ እዩ ሕጂ ኣብ ላዕሊ ከዓ በፂሐ መፅአ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ ዓበይኹም ክትበፅሑ ኢሉ ውጩ ከዓ ንኻሪካረ ስጋዕ ሃረር ይበሎ ወደ ሃረር ሃረር ኖ ንበፅሕ ይበሎ ኢልዎ ስጋዕ ሃረር ንበፅሕ ኢና ኢልዎ ከዓ ኻሪካረ ማንም ምልሻይ ተኽሱ ቋርፁ ክብል እየ ንሳኹም ምትሕበባር ኢኻ ብሕጂ ንኒኦ ማለት ኢሉ ኣሉሰን ካብኡ እኒኦ መገዲ ድመርሓና ነበረ ንስ እዩ ቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ
1: ሰዓት ሓሙሽተን ፈረቓን እዩ ተውግእ ተጀሚሩ ንሕና ሓንቲ ጋንታ ምስ ሰለስተ ሓይሊ ምስ ሰለስተ ታንክታት እቲ ሓንቲ ጋንታ ከዓ ምስ ሰለስተ ታንክታት ናይ እንታ 34 ናይ ውዲሳቅ ወጦለኒ መካናይዝ ኣህዱ ማለት እዩ ምስኡ ኢና ተደሪብና እቲና ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ ንስኡ ጢሜት ኣሎ ፅምእ ኣሎ ካልኣይ ናይ እሳቶ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይትኽእል ተመሊስካ ናብቲ ዝመፃእካዮ ተመሊስካ ኢኻ እንደገና ንጣቅትሎ ትገብር ማለት ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባሃለት ሓንቲ ጋንታ ሒዘ ናብ ኸይደ ኦራል ሒዘ ማለት ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነቶቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣለም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህሮም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ንዝተሰዋኣና ሰብ ኣይነበረን ተስፋ ኣለም ምስ ተመለሰ እንደገና ውጋኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪት ሃሪማቶም ተወጊኡ ኣብ ርዓኑ ተወጊኡ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት እዩ ኣብ ዝበሃል
2: ምሸት መግለፂ ተገይሩ መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለት ወጣ ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀጋማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ እይኹን በር ኣብታ ማኪና ተፃዒኑ ነይሩ እታ መግለፂ ሕጂ ንሕና ኣይሰማ ኣህዋን ብየማናይ ክንፊ ከይድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ክትገብሩ መፂኹም ብለና ተዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓረእሱ ተጋጊኸ ዋላ ተመስገን ከይድና እሀ ጋንታኹም እውይ ትብላና ፀጋማይ ክንፍያ ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ንፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዕ ትቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሮ ታራ ግን ብጣዕሚ ንፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ኸ ይሄ ተልኮስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ፈልጥ ኣነ ናይ ማኪና ነገር ዳ እታ ብተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞቶሬ ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠው በል ስጉዒ ክኸይዲ ኣብኣ ትውሎ ኢልኒ ከምኣ ጌርና እታ ማኪና እታ ፈንጂ ብሙልአን ማለት እዩ ኣውፂና እየ ወፂና ከድና
0: ወዲ ጎዛይ ቦፀሎ ሓንሳ ባዕሉ ካሃጅ ንስ መፅ ሕሎፍ ወስከ ዕጎት ዋዛ ቦፀሎ ንስም ብቅድሚት ክዱ ንሕና ብቲ ድፋዕና ቀዲምናዮም ሰ ኣብቲ ኣጋር ኣጋር ከዓ ንዓና ከዓ ብቡምባይት ብቡምባይት ተሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ ንደ ብቡምባይት ኣብ ከፎ ነወድቐለ በዚ ኣብኣ ከሎ ወዲ ጎዛይ መፅ ይረዳእና ሓደ ሚእቲ ዝኾነ ኣብኣ ማረኸ እታ ጉዳይ ብድሕሪያ ውጋእ ይተካየደ
3: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውጋኣት ሽጊር እዩ ነይሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውጋኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ዝኸፍአ ነይሩ
0: ምስ ተወጋእኹ ሃለዋታይ ኣይፈልጥ እኒ ነይረ ኣፎምቦ ከይድ ድብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጋእቲ ኣሎካ ተባሂሉ 70-80 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4 ኣብኡ ሓዲርና ለይታ ኣቲና ንምሸቱ ሰዓት 4 ትብጎስ ኢኹም ና

0: نتيعو حراي لنا ميجر جنرال احمد كاريكاري يتقبلنا نعنا اب انتي نعنا دوز دا ماكينه يلوان انت داي كم قال قبري لهم اسو بولو دا حان يلو ماكينو العلو جلاب خنا تخيدو كلتا جلب خمس عالكم يو ابزته بهايلو تم برطعات برطعات مو سولت دلوم فلاي تبع حكمنا يلن مقبي يلن زل حي خاطرايتون ابتي شافو زخونا النقرة بالدخيل اتن جلابو يرخبا دو يسئن مو يمسي اتن استرخبا خان ترخيبو كبحر وزيا سامريت سنح البحر مريش كان مريت يأتيخان بحر اتيخا موتري اقت امام كل خو قبرو خان فرق ليت خوين فرق ليت مسمسات يمومينا مالوشم ثم كبيد موقع تزلوو فليوم ثم قالوات قن يجنح تبهيلو أنا أذكرهم كلتا أبدومن أوال النيران كلتا هدينجيري نيران كلتا غاني بارالايز زيهم تسوكيمو مابتي إغريجنا جالبا بيشيب دلو أبتو إغري أو أدر بيما هنك أساقوس والا حانتي كلني أبكو حزوخاي كلني نوس وكف قاعد كلو عدكو غاني غفليك يعتقو غا أمتاي من يعتقو غاني تفلينها اتف بمباتات فيستو ملئتها بنزين سكوارتا نزيد مرح خانة تابجالبا كلتا سلستا قبارا لو إذا ما دلو كابا حيلو يحري كلتا سلستا إذا ما زخوتو خان مسؤوم نيرو متان نزيا غيرو فانينا فرق ليتو خوينو سي ناشو مونتا شعاتو قو إذا مهانو فولت ويم كاب عدن تيو أما رات سيلن أبي كوبولو تبقسنا أنا سؤلنا تبقسم تمبرتو برتو دلو مستبقسي نتيو كن اتو نا كلتا خيلا متركو متصحولا نفرش تياتر خوينا
1: كن سن كن خون كاب جنبار زمت سوغودي خال تقبيل كاد بلو باتع موساد بالجلبا مالتي ابتو انتي شعولا يعني را كاب باتع نزمت سن جنبار كاني شعولا تم صمو تسكين كاس قعبزيز كان دابت صحاكا سقعبزيز كان دابت صحاكا او تسيخان نام مارش يدسات مسعان كل نقر ناب حلاف نتني حي البحر خوون مالتي
2: ارعانو بال ቦታዬን ናይ ዓንዱ ሕቆ ማህረም ትጋጢሙኒ ካብኡ ካብ ርዓኖ ንባፅዕ ንክንምለስ ኣፈንቦ ዝበሃል ቦታ ውዒልና ኣብ እግሪ ገረብ ነፈርቲ ብልዕለና ከምዚ ክዝምብያ ክልዕላና ደሊን ን ዝውዕላ ነይረን ነቲ ውጉእ ንባዕሉ ዝነበረሉ ቦታ ካብኡ ኣብ ዕዲ ከምኡ ኣብ ሓደ ቆጥቋጥ ካብቲ ቤት ትምህርትታት ነይሩ ካብኡ ውፅኦም ምናልባት ነፈርቲ ከይሃርሞዎ ተባሂሉ ስኢልካ ቆጥቋጥ ንዝኾነ ነገር እዚ ከፅልል ናይ ዓቕሊ ፅበት እዩ እቶም ኣባላት ዝገብርዎ ነበሩ ቲ እዋንቲ ኣብ ቆጥቋጥ ከምዚ እንዳቐበረና ውዒልና ካብኡ ናይ ምሸት ካብ ዕዲ ዝበሃል ቦታ ይጀርጀረናል ሕመድ ካሪካረ ስቂሉና ናይ ምሸት ተበጊስና ንጥዖ ክንከይድ ብጀላቡ ኪድ ተሓዲርና ከባቢ ሰዓት 10 ተኸውን ገለ ከዓ ነፈርቲ ርኪበናና
1: ውግኣት ቀፃሊ ደብዳብን ገለ ነፀቓሎም ስለ ዝነበረ ኣብ መሬት ማለት እዩ እቲ ዘብልዎ ዝነበሩ ደቂሶምሉ ድመፁ ዝነበሩ ሑፃ ከማን ሸግሮም ስለ ዝነበረ ብባሕሪ ክፍተን ዶሕሽ ተባሂሉ ብባሕሪ ሰዱልና ማለት እዩ ውግኣት ባሕሪ እዚ ውግኣት ሰዱልና እሞ በጋጣሚ ቅድሚኦም ሓንቲ ፋርማሲ ድፅዓነት ጃልባ ካብ ባፀ ትመፅእ ብሰላም ተኣቱ እንደገና ሓንቲ ፋሉ ኳ ካብ ቀዲማ ነቲ ዓንጫይ ውግኣት ዝሓዘት ንእሽተይ ትመፅእ ብሰላም ንሳውን ተኣቱ ልክዕ ወድሒ 4 ዕለት 4 ሰዓት 10 እታ ውግኣት ፀዓነት ዕጫይ ዓባይ ከባቢ 30 ገለን 32 33 ንኸውን ውግኣት ሒዛ ኣብ ሓንሳብ ረኸባ
2: ካብ ዕዲ ንጥዖ እንዳመፃናሲ ነረና ና ደቂ ኣንስትዮ ሓንቲ ኣዝያ ማዓናጣ ኣብ ደሚም ነራ ሓንቲ ኸ ሄድንጂር ነራ እዚ ምስተሰቐልና ኣብታ ጃልባ ናባይ ጠንበላዕ ትብል ነራ ምስቲ ኣካላት ኣደይ ምቁፅፃር ሰማሃርምቲ ስለ ዝነበራ ናባይ እቲመፅ ብጎነይ ደቂሳ ስለ ዝነበረት ናባይ ትወድቕ ናባይ ትብድሕ እዚ ኩሉ ገፀይ ደም ተፅዕዩ ኩሉ እዚ ዘይስ ደም እዚ ኣታ ሓኪም ኣታ ንዓባራ እያ ኣንታ ሞ ምንታይ ርእሳት ሓኪሚ እዩ ደሎ እዩ ድብለኒ እዚ የማነ ድብሉ ሓኪም ርእሳት ሓኪሚ እዩ ደሎ ይብለኒ ሕጂ እዋ ሞደም እንዲ ድፈሳ ደሎ ተሪኢ ኣለካ ዝኩሉ ገፀይ ደማ ፈሲሳት እንደላ ገለ ምስ በልኮስ ድሃር ብልፆ ከቢድ እዩ ሕጂ ከምዚ ኢልካ ክትዛረበሉ ዚ ኣዝ እንታይ ይብለኒ ዋይ ዳረ ክንደይ ሾ ፈትሹ ሓቂ ከንዲ ካላታ ፔሬድ እንዲ መፂዋ ኢለኒ ንኻፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓል ክትገልፁ ከለካ ግን ከቢድ እዩ ድሓና ኣይቶ ሽግር ከይፈልጥ እንዲ ወደይ ንሱ ኢ
1: ክልተ ሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ ኣርባዕተ ግዜ ሰለስተ ግዜ ምስ ሃርማ ኣብ ምምራባዕይ በንዚና ረኽቦ ሞ ብሙሉእ እትውጉእ ናብ ባሕሪ ከሎ
2: ነፈርቲ ምስ ርከባና ከጣሚ ዝክርሖ ካብቲ ኣጃልባ ሒዝዋ ነበረ ናይ ሓይሊ ባሕሪ ሸምሸዲን ድበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገሌሉ ክሳብቲ ሃርማ ይኸይድ ነይሩ ጓዓዝ መወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖም ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬትን ወሪደን ነረን ማዕረዘይቲ ክስታ ይመፅን እዛ ጀልባ ዝነበር እኳ ኣነ ኣጋጣሚ ትህረም ማለት እዩ
0: ናበይ ኢኻ እሞ ክትሃድ ተዘሊልካ ብቲ ባሕሪ ኢኻ ክትኣቱ ሱቕ ተልካ ከዓ ብኣኻ ክትውቃዕ ኣመራፂ የለን ሱቕ እዩ መፅዎስ እጂ እቶም ገባር ንፋዓትዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረ ዝትድርፊ 23 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጥዖ ዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስ ተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይድ ኣላ ተሓይሊ እቲ ክሕምብስ ዝኽእሉ ኣካል የለን እቲ ኩሉ ውጉ እዩ እቶም ዝወፁ ዋላ ነቲ ባሕሪ ከዓ ኩሎ ከዓ ፈክረት ስለ ዝገበረቶ ኩሉ ሞት እዩ ኣብ መወዳእትኡ ሳልሳይ ራብዓይ ክትበፅሕ እታ ጃልባ ኣብኣ ኣንፈት ስለ ዝኸደታ ትኽኢላ ናብቲ ጢዖ ገፃ ትምርሕ ብሮኬት ድኣ ብምንታይ ድኣ ስዑኢልካ ካ ትሪያ ኣብ ክልተ ትትትባል ትቁረፅ እታ ጃልባ ተቆሪፃ ትሰባብኡ ከሎ ርግፅ ተበለ ገለ ብክሳዱ ገለ ከዓኒ ኣብ መዓንጥኡ ትበፅሕ ፋሕ ብል ኣብቲ ባሕሪ እታ ጃልባ እቶም ዝተረፉ እቶም ህድጅሪ እቶም ኣባኖሩ ፓራላይዝ ክወፁ ዘይክእሉ ኩሉ ሰብ ከዓ ካለዋት ሽ ናይ ምፍላጥ ናይ ቁስልካ ምሕዋይ እዩ ገለ መለ ዘይኮነ ቁስሊ ኩሉ ተጓዳዲ እዩ ከም ብሓድሽ መጓእቲ ይጋጢሙ ኣብዚኣ እታ ጃልባ ኣብ ክልተ ምስ ተመቕለት እታ በንዚን ዝሓዘ ዝተቓፀለት ሓንቲ ኣካላ ኮይና እታ ሓንቲ ፓራላይዝ ሒዛ ንእሽተይ ብከዓኒ በቲ ተፈንጨላ ካ በይና ከይዳ እቶም ሰባት ኣበይ ኣለዉ ክሳብ ሎም ኩሉ ግዜ ኣነዝክሮ
2: ገለ ኣብ ደሚን ዝነበሩ ናይ ኢድ መስበርቲ ናይ እግሪ መስበርቲ ዝነበሮም ዝነጥር ነይሩ ንባሕሪ ዝኸይድ ነይሩ ወፁ ነይሮም ሓደ ኣባል ከዓ ነይሩ ሽዑ የማነ ዝበሃል ዝክሮ ኣባል ማእከላ ናይ ተሕክምና ዝነበረ እዩ ምሳና ነቶም ውጋኣት ሒዙ ዝነበረ እዩ ውጋኣት ነቶም ዘይክእሉ ሓፍ እናበለ ይድርቢ ነይሩ ንኡ ከዓ ሃሪማቶ ፋክረሲያ ተሃርመና ነራ ኣጋጣሚ ሕጂ ኣነ ካብቶም ተፀጊዕና ዝነበርና ነርና ከምዚ ኢልና ስ ኢላ ተሃርመና ነራ ንይ ዝኩሉ እግረያ መንፊት ገይራ ተፋክረስ ገይራ እንደገና ዳግማይ ማለት እዩ ካብኡ እንዳተፋሓኩ ኣብታ ጫፍ ኣንከር በፅሐ ኣነ ኣብታ ኣንከር ምስ በፅሓኮ ላ ሓንቲ ክገብሮ ዝኽእል ነገር ስለዘየለ ኩሽኩ ነራትን ነታ ኩሽኩ ተቐሊለ እቲ ቡምባታት ኣብኡ ዝነበረ ተነዳዲ ኩሉ ከዓ ትኮስ ስለዝነበረ ኣብኣ በቃ ዘጋ ክላ ንጉሆም ኸይኒ ስዋኣስ እንታይ ዝበለ ሽግር ይወዲ ሕጂ ከዓ ዳግማይ ስቃ ኢለ ኩሽኩ ተሸፊኑ ከለኹ ዓይኑ ዝተሃርመ ሓደ ብፃ እዩ ይመፅእ ምስ መፀ ረግፀኒ ባዕመን ኢኻ ገደ ኢለ እንደገና ነታ ኩሽኩ ምሽተፈንኳ ኣነ ዓይኒ ተሃሪም እየ እንታይ ሓግዘ ንባብለኒ ንኸዓ እንታይ ሞ ሓግዘካ ይክእልን እየ ንኸዓ ክትስእ ኣይክእልን እየ ግን ካብ ሓዊ ትቃፀል ባሕሪ እቱ ዓሳብ ኣብላዓካ ኢሉ እዩ ሞቤን ካኣት እዮ ምስ በለኒ ንዓይለ ብኢደይ ሒዘ ኣብታ ጫፍ ናይታ ጃልባት ሒዘዮ ዘሊሉ ኣት ሕጂ ዘሊሉ ሙሳኣተወ ናይሓይሊ ባሕሪ ነቶም ውጋኣት ኣሪዎም ስለ ዝነበሩ ጎዮም ንዑ ከ ኣርኪቦሙ ሓደ ብፃይ ኣሎ ኢልዎም ካኣሱ ናባይ እንደገና ሓደ ስዕ ድባፅዕ ይብልዎ ሽዑብቲ እዋንቲ ንድዒ ኣታ ብፅት ሰብ ኣለካ ዶ

0: ሰባ ኣለካ ደኢሉ ዳ ተቓፀለት ኮላ ናብኣ ይዲብ ማለት እዩ ናብኣ ምስ ደየበ ድምፂ ሰሚዒ ከዓ ብዕመን ኢኻ ተዓጆኻ ድሓን ሓጆኻ ገሊኢሉ ከምዚ ገይሩ ሓፋ ከብለኒ ከልዕለንን ኣብኡ ዝነበረ ቡምባ ክፍንጀርን ሓንቲ ኮይና ንዕኡ ከዓ ሰሊዕዎ ምእንታይ ሓሊፉ ናይ ከውፅእ እሱ ከዓ ሓሊፉ
1: ሓደ ዓንዲ ሕቁ ተሃረመ ሓደ ልክ ኣብታ መንዚና ሙሉእ ነብሲ ተቓፂሉ ሓደ ኣብ ቅድሚት ናይታ ጃልባ ተሰውዩ ማለት እዩ ሓንቲ ጓልካ ፋጥና ሽማ ኣቐዲሙ ናይ ዓይኒ መውጋእቲ ዝነበራ ኣብዚ ከባቢ ኣብ ዶም እንተወጊኣ ስለ ዝነበረት ኣብቲ ቅድሚት ልዕ ካብ ሓወር ሒ ኣብቲ ቅድሚት ጠልጠል ትብል ሕጂ እታ ጃልባ ርእሳ ንባሕሪ ወገን እዩ ስጋዓብ ዝበፅሕ እዩ ሕጂ ንቋወማ እታ ነፋሪት ሞ ብረት ክሻፋ የብሉን በጋጣሚ ናይ እንዳ ክልተ እዩ ነይሩ ንሃና ይኮነ በጦሎን ሓደ ቅዲማ ገስጊሰ ያደላ ክልተ ካብ እንዳ በጦሎን ሓደ ጀማል በክርን ኣነን ማለት እዩ ካብ እንዳ በጦሎን ክልተ ከዓ ኩችን ኣስመሮም ንኣምንን ንድይባ ነታ ብረት ትከኣለና ፈቲና ግን ክሻፋ ስለዘይነበሮ ኣይድማዕናን ከምዚ ኮይኑ ሓደ ናሃና ካብቶም ከሰኒ ኢሎም ዝኸዱ ኪዳነ ፍቓዱ ነይሩ ኪዳነ ተሃሪሙኣት ኢሎ ባሕሪ ብሉና ኣብ ኣስዋዕ ውድድ ምሰለስ ተሃርሞ ማለት እዩ
2: ንሕና ፍቲ እንተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቃዕት መልሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስተ ሰብ ሓንቲ መስርዕ ድያ ገለ ፀኒሐ ኣብጢኦ ሽዑ ንዓና ምእራይኣት እያ መልሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸብ
1: ኣነ ከኣትየ ኢለ እዮም ካኣትየ እንድሕር ቀፂለን ኣብዛ ዘለኹማ ትኾኑ ተደይ ቀፂለን ክትስዕቡን ኢለ ትኸድኩ ጥኢት ናይዞም ናሓና ቡምባ ቻይና ትበል እቲ ዕጥቂ ጠያይቲ ካላሽን ሓለዋ ዝኸዱ ኩሉ ነይሩ ምቕራብ ከላ ንበንዚና ንሓውን ኮይኑ ዝኾነ ታጓል ሓንቲ ገበራን ያላ ሓግዝ ንብላ ትወርድ ኣይደየብኩን ከማንኣነ ትወርድ ስጋዕ ኣብዚታ በፅሕ በንዚና ካብዚታ ስጋዕ ኣብዚታ ፍርቂ ጎና ብሙሉእ ተቓፂል እዩ ምስ ወረደት ኣነ ሓቂፈ የውረዳ ሙዚታ ቅለጥ ዲታኛ ክዳን ኣብዚታ ንላዓል ክዳ ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እያ እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና ብዝኾነ ስለዘይመፀት እታ ክስታይ እታ ነፋሪት ብምልኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅዎም ንብዙሓት ተጋደልቲ ሕጉፁ ማለት እዩ ሕጂ ኣብኡ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኪዳነ ናና ወዲ መሓመድ ድብሎ ሓቲትና ኢና ነብሎም ነቶም ውጋኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅ ኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ግሪ ሓኪም ኣብ ሸዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅእ ሞ ፈቲኑሉ ላሓንቲ ገብሮ ይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታእዋንቲ ያ ናይ ሓይሊ ባሕሪ ሓኪም እዩ ማለት እዩ
2: ወጮ ጊር ይመፅ ንኢንገር ካብ ኢንገር ንጢዑ ክንኣቱ ሻዕለይቲ ንጎባኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ብጉኣት መፁ ኣለዎ ቦታ ንርአ ኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳብ ጅምር ናብ ጎየና ኢና ተመሊስና ካብ ባሕሪ ናውፃ ካ እዩ ነሩ ስራሕ ከባቢ 20 ገለ ንኮኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃግላር ኤን ካሮቲድ ኣርተሪ እዩ ትበት እዩ ክንቋፃፆ ኣይከኣልና እሱ ከይድና ልክዕ እቶም ካልኦት ግን ብምሉኦም ኣብ ውሽጢ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ንሳይ ዝመፀት ነይረ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረ
0: ሓንቲ ነራ ኣዝያ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነይረ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማነ እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍልሲ ንዕኦም ንርእሶም ነቶም ውጋኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈልጥሲ ንዕኦም ንምድሓን ይንስባ መስዋእቲ ከፊ ኢሉ
1: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጂ ንገብሩላ ገለ ብዝኾነ እታ ጓል ነውርዳ ማለት እዩ እቶም ሰለስተ ወዲ መሓመድ ተልኩሃ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለም ይሹ የማነ ተሓኪም እጂ

0: ንሰለስትኦም ነቶም ሓደ ናሃና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀሲ ኢልና ነውርዶ ስታይ ገርና ብከበርታ ወይ ነፀላ ገርና ኣውፅናሕ እቲያቶም ቀዳምነት ንቕበር እዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለት ተኸይድሞ ምልስተልካ እቲ ምፃይና ሓዊ ዝሓረረ ፋሕፋሕ ኢሉ ምሉእ ነብሲ ተቓፂሉ ስለነበረ በትሞች ይሓልፍ ማለት እዩ። ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺብያ ኣብ ቃኞም ሓውያ ኣብ ንቡር ተመሊሳ ማለት እዩ።
1: እንደገና ኣብ ጢዖ ነፋሪት ክትመፅያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነይራ ብኣ ተሰቂልና ሙሉእ ለይተይ እንከይድ ሓዲርና ኣጋጣሚ ኣነ ሽዑ ነቲ ከታተር ነይሩኒ ተኸታተር ሽዑ ምስቲ ሰሓቦ ዝነበርኩ ብገለ ተሳሒቢ ወፂኡ ናይ ሽንቲ ሽግር ኣጋጢሙ ንሽንቲ ከዓ ምፍሳስ ኣብ ንፍጥዋንቲ ፍሕኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ናባፅሕግን ንቐዳማይ ረድኤት ምስ ተገበረለይ ሰብ ኮይነ
2: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ ቶም ተሰው ናይ ሓይልታት እዮም ነሮም ምሳያ መውጋዕቲ ዘጋጥሞም
1: ፈለለይት ኮይነ ንዓንደቆ ማሕርምቲ ስለ ዝኾነ ብድሕሪ ግን ፖርሱዳን ከይደ ብሳሓል ጌርና ካብ ሕሰቦ ካብ ትትወጋእ ከሉ ጫፍ ዓሰብ በሎሞ ንፖርሱዳን ዝተጓዓስክዎ ባህሊ ክለ ምስ መወጋእትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ ይ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድውን ንባዕሉ ብዓቕሙ ደረጃስ ኣብ ድሃን ጉነታት ስለ ዝነበረ እቲ መጓዓዝያስ ኣይተሰኣነን ተፃብኦታት እዩ ድበዝሕ ነይሩ ናይ ባህሪ ተፃብኦ ናይ ነፈርቲ ተፃብኦ ኩሉ እዝታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባዴላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእ ተኸፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኸውን ምስን ካልይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርምና ማለት እዩ ኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ

0: ብራቦታት እምበኣርከ ስሎሚ ካብዚ ንትርብልኽ ትከዱ ስለ ዝኾንኩም ንዅሎም ስድራ ቤትኩምን ኣንስትኹምን ተፋኒኹሞ እንትመፁ ሱቢቶ
1: እሺ ጐይታ
0: ወዲ ኣለኹ እንዲያሙ
2: ኣይ ረአይ በሉ ካብታን ፈራሕናያ ከይወፃና ተበጎስ ኢሎምና ንኺደታ
3: ንኺድ እምበር እንታይ ኢና ክንገብር ኣብ ምንታይ ኣድያና ዳ ክንኣቱ
4: ንኺድ እምበር ካብዚኦም ዳ ፍትሕቶ ረኺቦ ንኺድ
2: ንኺድ ወይ

0: እዋ እዞም ሰብኣይ ደኣኒ ከምዚ ኢሎም ጠፊኦም ትማለ በቕ ትማለ ምስኮርስ ድሓ ይብሉ ገለ ይብሉ እወ ኣነ ጉዳም
1: ማካ ድሓ እንደቐኒኺ
0: ኣልሓምድላህ ድሓ ንዲኹም ደኣኒ ከምዚ ኢልኩም ጠፊኹም ቀኒኹም
1: ክላእ ናይ ድሓንን ዘይድሓንን ገዲፍ ክግዳ ተበጎሱ እንዶ ኢሎም ናይ ኣለው
0: ናበይ
1: ንትርቡሊ
0: ትርቡሊ እዋ ኣነ ተሓሳረይ ኣንታ ክንደይ ከፊል ኣይትጉብሮም
1: ድሓን ማካ ንዑ መኸፈሊ ኮፈሊ ዝደይተርፍ ጉዳይ እዩ
0: ሕራይ
1: ማካ ኣይትሕመቕ እጆኹ ኣነ ኸይደ ሸሪናካ ድሓን ዋዓሊ ማካ ድሓን ዋዓሊ ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል ኣነ ኸይደ ሸሪናካ ትቆነንዮ ማካ ትቆነንዮ ማካ ኣይትሕመቒ ኣይትሕመቒ እቲ ግራት ንኺዳነ ዓርከ ይሕረሰላኹ ብለ ንዕኡ ንመሰለስ ንዋላ ንፍርቂ ተይብክ ጽቡቕ እንተደይ ኮይኑ ኸዓኒ ዋላ ንብላዕ ሃብዮ ከይደ
0: እምበኣር ከይድኩም ድሓን በሉ ብድሓን ከይድኩም ብድሓን ተመለሱ ረብኻ ምሳኹም እዩ ምሳኹም ኢኹም
1: ኣሚን
0: እዋይ እዚኦም ምስክረግሙ
2: ባሻይ ከመይ ውዕልካ
3: እግዚኣብሄር መስገን
2: ድሓን ዶ ውዕልካ
3: መስገን ኖ
2: እዞም ስድራ ተፋኒኻ እዮም ዶ መፅኻ
3: ተፋኒየ እዮም ወ ኣበይ ዳ ክንኣቱ
2: እዋ ኣነኻ ተፋኒየ እዮም እየ መፅሐ ሽምባን ሽንካሓ ኣብዚ ክንራኸብ ኢና ሓሲብና ነርና ግን ጠፊእና ደንጉና ድሓቀ
3: ደንጉና ጥራይ ወረኻ ቕስለና እዩ
1: ወይ ኣነ ኣሕዋተይ ኣይ ከመይ ካሓዲርኩም
2: ድሓንዲ ሓዲርካ ከመይ ሓዲርካ
1: ደንጉዮኩም ዶታ
2: ደንጉኻና ጥራሕ እዩ ወረ እንታይ ኻኹንካ
1: እንታይ ኮይነ ዘይከውን እቲ ምፍልላይ ደጢዕመናታ ተዳናፊቐ
3: ተዳፋኒቕካ ንሕና ግዳ ሓቦጭቦጭቦጭቦጭ ኢድና ኣሎ ተዳናፊቕና ኩላና
2: እዎ ወርኻኡ ዝኸፍእ ኸይመፃና ከሎ ቀልጢሕና ንኺድ
3: ንኺድ ሕረ
0: እዋይ ዝምፍልላይ ክሓስም እዋይ ፅምዋ ክሓስም
4: ሓደርክን ማካ ከመኢልክን ሓዲርክን
0: ኣልሓምድላህ ደሃበ ድሓንዲ ሓዲርክን
4: መስገን መስገን ደሓን ኣትን ማካ ሓፍተይ ትመሃያና ዳ እንታይ ዳ ወሪድዎም የጓለይ ትቲ እንታይ ድብልዎ እቲ ባልያ መዓስ ዝኣሎም ዝሰዱልና ደቂ
0: እንድዕሎ እንታይ ከ ፈሊጠልክናኒ
5: ኣሰላሙ ዓለይኩም ኣንስቲ ከመይ ውዒልክን
0: ኣልሓምድላህ ሓበይ ሓጂ
5: ድሓን ዘለኹም
0: እቶም ርሕቡ
5: ረሓብ ርከብ ረሓብ ርከብ ባልያ መፅኢክን ኣሎ ባልያ ባልያ ካይ ደንጎይኽን በፅሒፈት ክዳ ኣይቲ ደንጉያ ድሓን ዋዕላ
0: ሕረ ኣበሓጀ ድሓን ዋዕሉ
4: ኣትን ማካ ሓፍተይ እግዚኣብሄር ዶ ሰሚዕና ኮይኑ ድኣ ጓለ ዋይ ብሩኽ መዓልቲ በላ ንዓናይ ንቒድ ንዓናይ
0: ሰይ ኣይ ብርክትን ዲኽን ኣንቲ ንዳሃብ ሓፍተይ ንዓናይ በላ
4: መካ በላ ሕጂ ኣብ ከተማ ምስ ኣተና ሕልፈት እትናብለንድን ደለዋ ጥንቅቕ በላይኽን
0: ኣጆኹን ነዛ ነጸላኸን ሒዘ ደድሕሪኽን ዘይከይድ
6: እንታይ ዘጎም እዩ እዚ ኩሉ ሰብ ልኢኽና ኣለንሲ እንተኮይነን እዚአን ጠፊአን
4: ንዓርኩም ጎይታይ
6: መስገን ድሓን ደውዒል ክል ብኡ ጽጋዕ ጽጋዕ በላ ንዕዝ ከስኺ መን ሽምኪ
0: ማካ
6: ማካ ማካ ማካ ማካ ኤኮ ማካ መሓመድ
0: ኣብት
6: መን ሽሙ ሰብኣይኪ
0: እዋይ ጉድመፂኒ እዋይ እንታይ ኣንቲ ክብል ኣቱን ጎይታይ እዚ ደፍተር

0: እሞ ገንፅልዎ ኣስማት ክፅውዑ ከለኹም ኣፍታስሙ ምስ በትሓዙ ንስ ይኽብለኩ
1: ኣቲ ክንደይ ኣብዚ ዘለዉ ብዚ ደብተር ዘለዉ ኢልካ ክፅውዓልኪ ደሊኽ ንዕስካ ክትፍና በጃክለኪ
0: እወይ እንታይ እየ ድብሎ ኣንቲ እንታይ ደኣ ክገብር ንዕኡ ትፈልጥዎ እንዲኹም እዚ ቆልዓ ትሪእዎ ዘለኹም ቅምጥ ኢሉ ነብዩ ዝመስል
1: ኣቲ ክንደይ ክንደይ ክንደይ ክንደይ ክንደይ ነዚ ድመስሉ ኣለውና ንዕስከ በጃክለኪ
0: እወይ ጉድርሒ ኣንቲ እንዳሃበየ እንታይ ለና ክንገብር
2: ኣቲ ንማካ ሓፍተይ እሞ ባዕለይ ዶ ክነግሮም
0: እወይ እቲ ፍታሕስ ኩሉ ግዜ ካባኸን እንዲ ዝርከብ ንዕነ በላ ንገሮም
2: ጎይታይ ሽምባን ሽንካሓ እዮም ድበኻ
1: እንታይ ደኣ ከምኡ ደይ ትብላ
2: ኦ ሽም ሰብኣይካ እምበር ዘይስመ ኮይኑ እወን
1: ክላኽላኽላ ኣብዚኣ ጥራይ ፍርሚ
3: ኡኖ ድ ትሬ ኳትሮ ፍኒታ
1: ንዕ በዓል ትሪጋ መን ሽም ሰብኣይኪ
2: እዋይ ወይ ለከ ጉድረኺብና ንዕነ በላ ከምታድ ነገርኩል ክንንገራለይ
1: እንታ ቐልጥፋና ኣዶ
0: ሕራይ ኣንቱም ጎይታይ ሸቃ ገረ ዝግሄር እዮም ዝብሃሉ
1: ኣትታይ ዳ ኸምኡ ደይ ትብል
0: ኣትስማእቶም እምበር ዘይስመ ኮይኑና
1: ንዕነ ንዕነ ንዒ ቕልጥፊ ኣብዚኣ ፈርሚ እንኪ
3: ኖ ደ ትሬ ኳትሮ ቺንከ ኒት
1: ድሕሪ ሎሚ ኣስማቶም ኣብ ወረቐት ፅሒፍ ክንኦት መጻ እተዘየለ ክምለስ እዩ ደመስግን
0: ወለከት ጉድና ኣንተ እንታይ ዝበለ ፈኽራዳ ኣሉ እዙ
2: ሱቕ በበላ ብኣምኾት ሰይቲ ኺዳነ ሽም ኣቦኣን ሽም ሰብኣያን ሓደ እንድዩ በለ ንዒ ሽም ሰብኣይ ክንገሪ ተልዋ ኣይፋለይ ላኸም ቀደማ ክርትም ተብለ ንምስ በለት ወዮ መሃያ ተመሊሹ ተመሊሹ ይረኸበቶን
0: እዎ በላ ካብ ሰሩ ማዓቶ የውፃና ንዓናይ በላ ድሃበየ ንዓናይ ደኣኒ
2: ግር ንዓናይ በላ ሕረ
4: ኣይ ስምዑ ስክታ ኣብቲ ዓድና መቸም ኣብ መኸወሉ ዘይብሉ ቦታ ክሸይን ማለት ነውሪ እዩ ዝነበረ ኣብዝን ከዓ ኣብ መኸወሉ ዘይብሉ ቀላጥ ቦታ ሽን ውዒልና መፅና ፅቡቕ ዶ
5: ክላኽላኻ እስኻ በራሕ እንተ ደኣ ኮይኑ ዓዶም ደኣ ኣምታይ ክሸይን ደሊኻ ኣይነገርብ ደለዎም ስምዑ ነግደ ከምዚ ኣነ ንሰበይተይ ዝናፍቓ ዶ ነንስትኹም ትናፍቕዎን ኣለኹም
6: ወይለይ ብሕልፊ ኣነ ናይታ ክመፁ ከለኹ ደቑኖነ ኩላ ግዲ ኮይኑሲ ለይትን ቀትርን እየ ድዝክራ
7: ኣይ እምበኣር ክትብጎስ ከለኻ ኸ ኣቕነኒ ኸለኻ ደይተስምዓና ዳ ወዘይ
6: ከስማዓኩም በሉ ተቐበሉኒ ኣነ ኸይደ ሸሪና ካ ድሓን ዓሊ ማካ ድሓን ዓሊ
8: ኣነ ኸይደ ሸሪናካ ድሓን ዓሊ ማካ ድሓን ዓሊ
6: ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል
8: ኣነ ኸይደ ሸሪናየ ድሓን ዋዓል ማማየ ድሓን ዋዓል
6: ኣነ ኸይደ ሸሪናካ ትቖነንዮ ማካ ትቖነንዮ
8: ኣነ ኸይደ ሸሪናካ ትቖነንዮ ማካ ትቖነንዮ
6: እልክዋ ንብለኩም ሃያበሉ ናትኩም ከኣስከ
7: በላ ንኻ ኸስማዓኩም
5: ሓስኩም ስማዓናበ
7: መቸም ታ ሰበይተይ ቁኖ እንድያ ትፈቱ መንስያት ትርኢ ትህነን ከም ኣይርእኹም ሕጂ ኣነ ኸዓ ክደርፈላ የበለ ስምዑኒ
5: ሃይበሎ ስማዓ ንሓረ
7: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
8: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
7: ጓልቦይ ቀሺ ዘራትን ፍቶ ክዶ መረፅ ለተ ሃይማኖት
8: ጓልቦይ ቀሺ ዘራትን ፍቶክዶ መረፅዕላቶ ሃይማኖት
5: በላና ክስምዓኩም እየ ሃስምዑኒ
7: ሕራይ ኣስምዓና
5: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
8: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
5: ባልያ ሰሪደልክ ኣሎኸ ኣምቢርከዶ ኣሎኸ ሰቲኽዮ ሸህ
8: ባልያ ሰሪደልክ ኣሎኸ ኣምርከዶ ለኸ ሰቲኸያ ሻሐ
5: ጓልዶ በሳይ ጓልዶ በሳይ
8: ጓልዲ በሳይ

0: ምሶ ወዳእታኸይ ታ ፈፂሙልና እምበር ረአ ይበሉ ከምዛ ጥም ክብሉና ዝፀንሑ ካብታ ጠም ትዕላልና ከሊፎምና ክሉፍ በሉ ክልኣ ባዕሎም ፍለጡ ንግበር እንደግዳእ
1: ጓልዶበሳይ ጓልዶበሳይ
2: ጓልዶበሳይ
1: ሶብየልን ንዕናይ ምሳይ ጓልዶበሳይ ጓልዶበሳይ
2: ጓልዶበሳይ
1: ሶብየልን ንዕናይ
3: ምሳይ
2: ሶብየልን ንዕናይ ምሳይ
3: ሶብየልን ንዕናይ ምሳይ

0: ሰማይ ሰማይ ትኸይድ ከም ግመ ኣብቲ ርሑቕ ኣብቲ ማዕዶ ዘለኸ ለለኸ መዓልካ ሽሙ ዘይስመ ለለኸ መዓልካ ሽሙ ዘይስመ
1: መካ መካየ ሰምዓክን እንድየ ደለኹ ትቕዝማ ደለኽን ትጥዕማ ድሓንደ ውዒልክን
2: ድሓንደ ውዒልክን ድሃበየ ኣትናፍቖት እንዲበዚሕና እንታይ ሞ ክንገብር ናፊቕና
1: ናፍቖት ዳኣ ንኹልና ናፍቖትዎ በዚሕና
3: ዓቐብ ኮይኑ ይተረኩም ዶኾነ ፀሓይ ኮይኑ ይመረኩም ዶኾነ ለለየምንታኹም ሰግለለደድኹም ለለየምንታኹም ሰግለለደድኹም
4: መዓልክን ዝገትን
5: እውይ እንትን ንመንእ ዝርኢ ዘለኹ ኣተን እዚኦም ዛባሻይ እንድዮም ግዲ
4: ኣነ ባሻይ ወቲ በይኑ ዝመፅእ ባሻይ ቅርሱስ
5: ኣቶም ባሻይ በይኑኹም ዝኽብ ድኣ መፂኹም ይሕዋትኩም ከ ኣበይ ገዲፍኩሞም
4: ይሕዋተይ ዶ ይሕዋተይ ዳ ብቆደም እውን ዓስከር ጣልያን ምስ ኮንካ ዓድኻ ገዲፍካ ብደይ ዓድኻ ምስ ከድካ እንታይ ዳ ደሊኽን ተሪፎም እዮም
6: ማይታብ እዮም ካ
5: እወይ
1: እወይ እወይ እወይ እወይ እወይ እወይ እወይ
5: እወይ እወይ
4: እስካ ሓንሳ ሱቕ በላ ህኮት እዛ በዓልቲ እንዳይ ደኣ ኣበይ ከይዳ
1: ኣቶም ባሻይ በዓልቲ እንዳኹም ደኣ ብድሕሪኹም ኣይትዓመኒ ናፍቐት ወሲኽን ሓሚመን ከዓ ነይረ ንሰን ከዓ ዓሪፈን ሰብ ድበዝሑ በፂሕኩም
4: እወ ኣነ ሓፍተይ መወዳእቲ እሱ እምበኣር እዚ ኮይኑ ዕጫና
3: ከም ፈረንካ ጥልያን ፃዕዳ ስኒ ፈላላይና ኽፉ መጋቡር ዘእመርገም ሰምና ዝወደ ሰምና ዝወደ
4: ዘእመርገም ሰምና ድወደ ሰምና ድወደ
3: ከንፈረንካ ጥልያን ፃዕዳ ስኒ
4: ጥልያን ፃዕዳ ስኒ
3: ፈላላይና ኽፉ መጋቡር
4: ኽፉ መጋቡር
3: ዘእመርገም ሰምና ዝወደ ሰምና ዝወደ
4: ዘእመርገም ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
4: ተካል ግብሩ ሰምና ድወደ ሰምና ድወደ
3: ተካል ግብሩ ሰምና ዝወደ ሰምና ዝወደ
4: ተካል ግብሩ ሰምና ድወደ ሰምና ድወደ
7: The RTV News broadcast crew and I, Dilip Tsahaya, are now ready for your daily news briefing at 10:30 local time. But first, let us catch up with the major headlines. Hamel Malo College of Agriculture graduates 375 students. Assessment meeting on the expansion and capacity of healthcare services conducted in Haka Sub-Zone. India-UK trade pact takes effect, promising tariff cuts and service boost. And Indonesia and Singapore strengthen defense ties with a new alumni force. Proceeding with our reports. At its 19th commencement ceremony, Hamel Malo College of Agriculture postgraduate on 375 students in various fields of studies, including veterinary doctors. The graduates included 20 in doctoral programs, 174 in degree programs, 181 in diploma programs in the fields of agronomy,

0: ዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ደርአየኒቱ
2: ሸማዕት ልብራሕመቱ ስራይ ግን ኣሞቱ

0: ወተላክም እየ ወድሓልካ ዓሊ ጅንክላላ ገባ ኢሰዴ ውይሸቄ ሰክብሉ ውዕል እሊ ምል ትበሃል
1: ህቶ ማሰናይ ፀረው እትላ ደረጀት ኣብ ፀሓዋ ሓልቶ እየ ወኬሮም ሄኒ ቁሩብ ኣለበስ
0: የቡ ኬር ምንጀማ ኣላታ ኢሉ ዝፀበሮ ከም ቤሉ ወሓረ እስወ ደረጀት እንደበፅሓቱ ዮም ዓመት ሰዋግ ልትከረል ብልሃላ
1: ሰዋግ ኖስ ሓልክብለክልዮ ካሕተ ደረጀታ ሰዋ ለይትስሕሊ ኣለዎ ወሰዋግ ኖስ ኣብለክልዮ እቲ ሓያትነላ ዓበት መድረሰት ጋባት ክልየት
0: እከፎ መድረሰ ትገቢእ እሊ ሕፃን ይሸቀ ወእደግሊ መትከራይ ሰዋ ምልዓል ተክሊፈት ህዳይ ልሰኣሎም ሃላ ብለክል እዩ
1: እተካለፍ እግር ግያ ሰዋ ለፈግር ልላ ሓልቶ ከለጡ ዋናማ ይኣይዱ ላኪን ሰዋ ብለክል እዩ እግር ብዝሓም ገበይት ኣጥፋሕት እግሎም ወርሖም ኣተእምረቶም ከልየት
0: እሎም ኣሰርሊ ኣልቦም ላኪን እግል ምልትዕቡ ኣለዉ ብለክል እዩ እዘሊ ሕፃን ይሸቀ ውእግል ግያ ሰዋ ሽነጥ ናይ ልበብስ ከናብራ ከናጅድላም እሊ ጎማ ልምና ዝላም ወድቡ ወብዕድማየኒ ዮም ኣለቡ ጠለባት ልስኡሎም ኣላ
1: ክእሊ ለክለጥ ናይ ለዋልድ እየ ንተሓልቶ እንዲኮን ሰባ ኩሉ ባግተኣምሪ ሕኩመትና ሄኒ እሊ እንዳኣምረት ንአከ ኩሉ ለትሓዘ ሓጃት ቅሩቡ ትግሎምተ ሰበት እሊቲ ሄኒ ውላድ ራክባም ወድቡራም ሓተ ግልግብኦ እንደቤሉ ንበሪት ልግባ ውበእቲ ሓጃት እትንስኦ ትብልለት ላኪን ምግልግባ ሓልቶ ዋልድዮን ሰድዮም ኣቦ
0: ከእዘ ነጃት ወለቸ እሊ ጀማል እምኣማን ሰባ እናስ ግል ትውደዩቱ ትብልኢንል
1: እምበል ሸክ እናስ ወዲ እዩ ጀማል እዩ ኮምን ጀማል ለሓንቆ ርእከ ሰዋ እንተበፅሑ ከመቕበሎ እግርሖም እንተገብኦ ከዋዲኖም ገበሎ ሰዋ በስብለክልየኮ እቲ ሓያትና ላዕቤት መድረሰት ጋበትና
0: ከበብስ ረብልስደ
1: ኣሚን ሓቶ ሕና በስ ርእከ ተድራሶት ለትነፍዑ ክትበት ልግባ ውዕት ሓጃት እግናሃቡ ወግኖም ክረ ኣላና
0: በስበስበስ ረብልስደ
1: ኣሚን
2: ኣይዋ ሰማዓካለ ኣይዋ ሰላስ መሸማዕት ህቱ ጊይስቡ ወብዕድማ ህየ ኢተንቅሶ ምናኒ ኩሉ ረእሲ እንታሓት ኣዳማ ግልትግባእ ኣለባኒ ሰማዓኒ ለጋ መርሓባ ህሉ ደሓን ዋዓል ያለ ኣሰላሙ ዓለይኩም
3: ሓልቶ ይ ሰለስ መሸማዕት ልብትሃገየለይ
2: ወለት ሕቸ እስክ ሰባ ትትበገስለት እግላ ለገቢ ነበሪት ውልባስ ነዳል ኣለና ኣዘ ፒናት ወቆሎ ትረሳዕኮምና ውሻምቦ ክንድሽነር ሃየ ዋድያ ትግለይ ይህል ይኮን ለወለች
3: ዛሃልኒ

0: እዚ ጠይብ እስክምል ኣትሓዘ ለዳፋራት ወእበር ወሰደፍ ወስቤላት ወምሽጣይ ንኡሽ ወምራየት ወመገስ እሊ ኩሉ ታትሕደ እ ዕቀር ኣባልካ 150 ተዘቢዩ ምንኦሮም ዕቅር ምእት ናዕፋ ግትክሰብቱ ኣብ ሽርያ ሸከሱ ግለ ሳምንካታ ሳምንካታ
1: ሳዋወት ከሬኮ ግልመርኢታ ይህሌት ብለየኒ መሳኒታ ንኡሽ ዋዓቅበልኮ ወዳዕሲር ሰቦ ሳዋወት ከሬኮ እብክልኖ ሰላሙ ዓለይኩም እያ ወትፍጉራይ
0: ማርሓባ ርሃ ከም ፋንቃሕካ ዲብ ንሉ እዮም በይሽቱ ተኣልከ ስምሓን ኣላ ስማስከ ሚትዮ መተ ሳዋ መሰናቂእከ እንታሓንካ
1: ሳዋ መዲነ ሸባባተ መራ ኣቅነተኒ ያሬት ደረሳይ 11 ፈስል ዋዓቅበልኮ ሳወ ግልእ ከይድ ምልባስ ወነበሪት ኣክያሲ ግልእ ሳድድ ዓዙመት እንደ ወደኮ ምስሊ ኣዋልድ ፈሲለ እግል እፈድድ ያሬት ልትፈልሐ ልትርአየና ኣሎ
0: ዳሓን ሓተተ ካዋቅቶ ብተእዝያ ይትተዓስ ኣብ ሽርከ በስ እዘ ለዘመን ክምሰልሉ ናይ ሸኸሱ ኣስተፊድ ምኑ ስተፊድ
1: ከመይ ኢደ እሳርሕ ምእ እበርጅ መስላካ
0: እትሳርሕ ወይ ትበርጅ ሳርሖ ተበረጆ ሰብኡ ብድቡ እንተ ምትወደ መስላካ ሽቁል ሻቄ ወላ ሽቁል ሄ ኣነ ግለስላካ እዘ ልጀረካናት ሸግራይ ናይ ላሕ ምስርይትሎ
1: ናይ ለዘድ
0: ኣይዋ ግሎ ዳሓፃብካ ኣክያስ ሻፍጥ ድቡ ወቶ ክምሰልሁማ እብለ ፍውላት ተዓቅር ከብለ ድሌብ ወብለ ክስራ ወቃጬ ወሊታት እልብም ሓጃ ልበላዕ ወልሰተ ግልሳዋ ገቢለ ትብሎ እግሉ ተዓቅር ወእግሉ ተእዘብ
1: ሸከሱ ክልል ዛቦዎ መስላካ እልላቱ ቀሊሉ ትበስ
0: ኣርሃ ነገስለካ ኣና ሰነ ሰነተ እሊ እያም ውላ ሳወለት ካራዋ ለደላለት ግን እንደእዞምኩምና እሊታት ብለ ዘቢ መሰለን ኣዘይማ እንታይ ትፋሃማ ከም ንገባእ ነሰበቶ እምሮ ዲቢ ኣምፃኑ ንወሻ ኣቆሮ ከተላቲን ለትዘበ 40 ተእዘቢያ ንዓስር ናይ ምንታይ ናየ
1: ናይሸከሱናየ
0: እንደወደካ ተእዘቢዩ ኣብ ቃል ተእዘቦ በስ ወጊድ ተትራይ ሓብለካ ኣለ ንዘምኑ
1: ተላቲን ናየ ዋዓስር ናይካ ፈምኮካ ጠዋሊ ጠዋሊ ወልዱ ወወለቱ ሳወ ለገይስ እምበለ ኣዳም ለወዲያ ዓውል ሰበት ኢልርአ እለ ፍክረ ሰኒተ በስ ሙተፍቅ ዓለይክ
0: በስ ብላካ ይትሕማቅ ኣዘይማ ይትሕማቅ ብላካ በስ ኣብ ሽርካ እዘ ምሰተ ምሰተ
1: ኣና ኣከለት ብልቱበት እብሓሊብ ውጩር ጋርስ ወሒስስሓ እንደ በልዓኮ ሓሊብ ጋርስ ናይ እንሰ እትህወት ባሪድ ወሰት ዩ ላኪን እሊ እተግ ልትረከብ ኣና ድሓን ክምሰእሊ ዓሲር ናይካ ክምሰእሊ ሻግራይ በስ ክባያት ዓባይ
0: ክባያት ዓባይ እዘ ምትወደ ማስለካ ለላ ነዊዳይ ንኡሻይ ማዳ እንደ ጋብኣ ወመርቃቱ ብለ ክሩያት እተ ጠለባትካ እሊ ዋእተካ ንወሱ ኣንጃቢየ ንወሱ ኣርዓዳ ከዓ ንወሾ ጠለብኮ ብልካ ኣልኩ ሻይ ህብዮ ያብት ሻይ ብዮ ሻይ ሰው ትካረጅ
1: ሻይ ሕፉን
0: ኣይወ ሻይ ሕፉን እሉ ኣበርተካ ሰካ
1: ሻይ ሕፉን ላቲ ንወስከት ቃመድ ብዎሸ ከሱ ንደድ ንደድ
0: ካረጅ ያ ሃቢ በላሽ ብልቱገት ወገርስ ወላኽመያ
2: ሓቀ ክመየ እሊ ዋልደን ምገብኦ ኣለዉ መለይ እጀኒቶም ሳወ እግልክረው ኣክል እሊ ዓኒ ተኽሊፈት እትነፍሶም ፈርዶዎ ከሳይር ምይቱ ኢሉ
3: ሓዳር ወይነተ መኸሲካ ንሶም ውላዶም ግልረቢሑ እምንቶም ወድብሎም ኣ ሓደ ሕና ለደካኪና ዲብ ሰነት ሓቲ መላይ ምን ይሸቀይ

0: ዝኾነ ብምሕባር ተመረቕቲ ኣብ ስራሕ ብዝደለዎ ተመክሮ ሕርሻዊ ንጥፈታት ብምዕባል ውሕስነት መግቢ ንምርግጋፅ ኣበርቲዖም ክሰርሑ ትፅቢት ህዝብን መንግስትን ከም ዝኾነ ኣገንዚቡ። ወኪል ተመረቕቲ ብወገኑ ንዝቐሰምዎ ሙያ ንህዝቦምን ሃገሮምን ብውፉይ ስራሕ ከም ዝኩሕስዎ ቃልኣት እዩ። ኣብ መወዳእታ ብሉፅ ነጥቢ ንዘመዝገቡ ናይ መዳልያ ሽልማት ተዓዲሉ። ኮሌጅ ሕርሻ ሓመልማሎ ዛጊት 7,166 ተምሃሮ ብዲፕሎማ ቀዳማይ ዲግሪ ማስትሬት ዲግሪን ማዕርግ ዶክተሬትን አመረው ሎ
1: መመራታ መዛዘም ዘይኮነ ዝያዳ ሓላፍነት ዘሰክም እዩ። ምክንያቱ ነቲ ብነፃ ዘምሃሮ ህዝብን መንግስትን ብዝሓየለ ስራሕ ፃማ ንምኽፋል ትብገስሉ ጉዕዞ ብምዃኑ በዚ ኣጋጣሚ ተመራቕቲ እንኳዕ ኣብ ዝብቃዓኩም ሰናይ ናይ ስራሕን ምዕባለን ግዜ ንምነኢልኩም ምስተኣላይ ኤፍሬም ተስፋ ብርሃን ኣልማዝ ወሊ ገብርኤለ ካብ ኮሌጅ ሕርሻ ሓመልማሎ።
2: ኣብ ንዑዞባ መልቂ ብኮርፖሬሽን ዝራእትን ጥሪትን ዝተመደባ ትራክተራት ብርትዓ ዋጋ ኣገልግሎት ማሕረስ ይህብ ኣለዋ። ኪላ ልምዓት ብቆልያቶ በረኸት ነፀርኣ ብሎሚ ዓመት ኣብ ምሕዳር ከባቢ ሞልቂ ኣብ 200 ሄክታር ኣብ ደንበ ጤረር ኣብ 550 ሄክታር ኣብ ፈውሊና ድማ ኣብ 700 ሄክታር ብጠቕላላ ኣብ 450 ሄክታር ናይ ነቕሊ መደባት ንምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቕ ይስጉም ከም ዘሎ ኣረድዩ። እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይዕመም ከም ዘሎ ብምዝኻር ዝለኣኻ ትራክተራት ውፅኢተን ልዕሉ እኳ እንተኾነ ብዝሐን ምስ ስፍሓት መሬት ዝመጣጠን ስለ ዘይኮነ ኣብ መጻኢ ቁፅረን ዝውሰኸሉ ኩነታት ክፍጠር ተላብዮም። ሓረስቶትን ኣባላት ኮርፖሬሽን ዘራእትን ጥሪትን ብወገኖም እቲ ዝወሃብ ኣገልግሎት ነቕልን ማሕረስን ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ብዝለዓለ ክስራሕ ኣሉ ተማሕፂኖም። ቤት ፅሕፈት ጠቕላላ ኦዲተር ካብ ዝተፈላለያ ትካላት መንግስትን ዝተዋፅኡ 75 ውሽጣውያን ኦዲተራት ኣብ ስርሖም ዝሕግዞም ስልጠና ሂቦ። ብዛዕባ እዚ ጋዜጠኛ ዳንኤል ወልዱ ተወሳኺ ፀብፃብ ኣለዎ። ኣርሴ ማስመሮም ከተቕርቦ እያ።
3: ቤት ፅሕፈት ጠቕላላ ኦዲተር ምስ ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብምትሕብባር ካብ ሚኒስትሪ ምክልኻልን ካልኦት ትካላት መንግስትን ዝተዋፅኡ 23 ደቂ ኣንስትዮ ዝርከበኦም 75 ውሽጣውያን ኦዲተራት ኣብ ኣስመራ ስልጠና ሂቦም። እቲ ኣብ ክልተ እብረ ዝተዋህበ ስልጠና ሓፈሻዊ ኣእምር ውሽጣዊ ቁፅፅር፣ ስነ ምግባር ውሽጣዊ ተቆፃፃሪ፣ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር፣ ቁኑዕ ኣገባባ ፀሓሕፋት ፀብፃብ ውሽጣዊ ቁፅፅር፣ ትግባረ ባጀት፣ መንግስታዊ ስርዓታት ኣተሓሕዛ ሕሳብ፣ ስርዓት ዕድጊ፣ ምሕደራን ምውጋንን ንብረት መንግስቲ፣ ከምኡ ውን መሰረታዊ ኣምራት ዝተዋሃደ ሓድሽ ምሕደረ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላለ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣት እዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊሊጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይን ክሰርሑ ኣተሓሳሲቦም።
2: ኣብ ንዑዞባ ባፅዕ ካብ 8 ሰነ ክሳብ 15 ሓምለ 3 ነቕጣታት ብዝተኻየደ ወፍሪ ተምሃሮን ልምዓት ዕውት ስራሕ ከም ተሰላሰለ ሓላፊ ትምህርቲ ናይቲ ንዑዞባ መምህር እስማዒል ሳልሕ ገሊጹ። እቶም 250 ዝኾኑ ወፋሮም ኩስኳስ ኣግራብ፣ ምትካል ኣግራብ ሾራ ኣብ ገማግም ባሕሪ ከምኡ ውን ምቑራፅ ገረብ ተምሪ ሙሳን ወፍራ ፅሬትን ዘጠቓልል ንጥፈታቶም ዓሚሞም። ምስ ወፋሮብ ዝገበሮ ርክብ መምህር እስማዒል እቲ ወፍሪ ኣብ ግዜ ዕረፍቶም ልምዲ ስራሕ ገጥሪዮም ባህሊ ዓያይነት ክሰርፆምን ሓጋዚ ከም ዝኾነ ብምብራህ ኣብ እዋን ስራሕ ንዘረኣይዎ ንጡፍ ተሳትፎ መጊሱ። ካብ ኣለይቲ መምህር ኣስመሮም ገዛኢ ብወገኑ እቲ ንልዕሊ ሓደ ወርሒ ዝቐፀለ ወፍሪ ኣብ ልዕሊ እቲ ካልእ ብልጫታቱ ኣብ ምኩስኳስ ባህሊ ማሕበራዊ ናብራ ዘለዎ ኣገዳስነት ብቐሊል ከም ዘይጥመት ኣነፂሩ። ኣብ ንዑዞባ ሰገነይቲ ናይ 2 ሰሙን ስልጠና ምሕደራን መሪሕነትን ን127 መንእስያት ተዋሂቦ። እቲ ካብ 4 ምሕዳራት ከባቢ ማለት ማይ ሰገን፣ ማይ ፊት፣ ማይ መግዶምን ደግራ ልብአን ዝመፁ 127 መንእስያት ዝተሳተፈ ስልጠና ብሃማመትአን ናይ ስራሕ መሻርክቶን ዝተወደበ እዩ። ሓላፊ ሃማመተ ኣብቲ ንዑዞባ መንእሰይ ምሕረት ኣብ ዓንደ ማርያም ኣብ ዘስምዖ ቃል እቲ ዕላማ ውዳበታት ሃማመተ ኣብ ዓድን ምሕዳራት ከባብን ንምሕያል ከም ዝኾነ ሓቢሩ። ሓላፊት ኣማደ እብቲ ንዑዞባ ወይዘሮ ኣበራሽ መስፍን ብግዳ ስልጠንቲ ንዘቐሰሞ ፍልጠት ብግብሪ ክጥቀምሉ ተላብያ። ኣብ መወዳእታ ኣብ ማሕዳር ንዕዘባ ሰገነይቲ ኣቶ ዓብደልቃድር ሓጂ ዓሊ እቶም መንእስያት ኣብ ከባቢኦም ፀላው ተራ ክህልዎም ኣዘኻኺሮም። ዝስዕብ ዜናታት ሃገራት ወፃኢ ኩራ ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ፣ ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራርብ ዘሎ ትኽእሎ ፀቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣንቢቱ። እዚ ዝተሓበረ ቱርኪ ንክልቲአን ሃገራት ንምዝራብ ዝኽእል ባይታ ክተጣጥሕ ዘለዋ ቅሩብነት ድሕሪ ምግላፃ እዩ። ንተበግሶ ቱርኪ ዝመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን ዝግን ግዜኡ ከም ዘይኮነ ኣረድዩ። ሩስያን ዩክሬይንን ናብ ፅዑቕ ምልውዋጥ መጥቃዕታት ከም ዘለዋ ዝጠቕሱ ፀብጻባት እቲ ወታደራዊ ረፅሚ ካብ 2022 ካብ ዘካየዶ እቲ ዝሓየለ ምዃኑ ይረድ። ኩናት ዩክሬይን ብሰላም ንምዕራፍ ኣብ 2025 ኣብ ቱርኪ ኣብ 2026 ድማ ኣብ ሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም ተካየደ ይፍለጥ። እንተኾነ ግን እቲ ብመንጎኘት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላይ ምብራቅ ድሕሪ ዝተፈጥረ ወታደራውን ፀጥታውን ቅልውላው ተቓሪፁ ከም ዘለዮም ናይ ቀረባ ተዓዘብቲ ዝገልጹ። ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንፃር ነባር ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክፅውዕ ፀኒሓ ዘላ። ምስፍሕፋሕ ኔቶ ጠንቂ ናይቲ ኣብ ፈለማ 2022 ዝተወልዐን ብሰፍሐ መልክዑ ዝቕፅል ዘሎም ኩናት ምዃኑ ይጥቀስ። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተማ ሓቢራን። እቲ ስምምዓት መራሕቲ ክልቲአን ሃገራት ትማል 16 ሓምለ ብከተማ ሻንሃይ ቻይና ኣብ ዘካየድዎ ዝርርብ ከም ተፈረመ ተገሊጾም። እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ምምዕባል ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ከምኡውን ሕርሻ ትምህርትን ትሕቲ ቅርፅን ከም ዘጠቓልል ተፈሊጡ ኣሎ። ክልቲአን ሃገራት ብዘይካዚ ወፍሪ ብዓይነትን መጠንን ንምስፋሕን ዞባዊ ፀጥታ ንምውሓስን ከም ዝሰርሓ ሓቢረን ኣለዋ። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 2025 ኣስታት 50 ቢልዮን ዶላር ኣብ ቀዳማይ ርብዒ 2026 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት ይጠቕስዎም። ኣብ ቨኔዙዌላ ኣብ ዝሓለፈ ወርሒ ሰነብ ዘጋጠመ ክልተ ተኸታታሊ ምንቅጥቀጣት ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተፀጋግዐ ተገሊጹ። ኣስታት 50,000 ድሃዮም ጠፊኡ ከም ዘሎ ዝሓበሩ ፀብጻባት ውድብ ሕቡራት ሃገራት እቲ ኣሃዝ ብናህሪ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ ታሪክ ቬነዙዌላ ዝሓየለ ምዃኑ ዝተጠቕሰ ምንቅጥቃጥ ኣስታት 2 ሚልዮን ትካላትን መንበርን ክዓኒ ከሎ ኣስታት 8 ሚልዮን ሰባት ባዕሎታ ከም ተፀልዉ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 600ታዊት ናይ ጃምላ ሃገራዊ እቶት ቬነዙዌላ ማለት ኣስታት 7 ቢልዮን ዶላር ቁጠባዊ ክሰራ ከም ዝወረደ ክኢላታት ኣፍሊጦም። በሰላ ናይቲ ተፈጥሮዊ ሓደጋ ብሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልጹ። ሩስያን ህንድን ዓመታዊ ንዘካይድኦም መጠን ንግዳዊ ምልውዋጥ ኣብዚ ምፅእ 4 ዓመታት ናብ 100 ቢልዮን ዶላር ክብከብሎ ይሰርሓ ከም ዘለዋ ሓቢራን። ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቲክ ሓድሽ ንግዳዊ መስመር ክኸፍታ ምዃንን ሩስያ ገሊጻ ኣላ። እቲ ማያዊ ንግዳዊ መስመር ነቲ ብመትረብ ስዌፅ ከካይዶ ፀንሐ ንግዳዊ ንጥፈታት ብግዜ ዘሕፅር ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኸውን ተኣሚቱ። ብዘይካዚ ሩስያን ህንድን ንግዳዊ ምልዋጥ ምስፋሕ መጠን ወፍሪ ክብከብልኦ ምዃንን ኣፍሊጠን ኣለዋ። ክልቲአን ሃገራት ኣብ 2025 ኣስታት 65 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ 2030 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባሉ የን ወጢነን ዘለዋ። ባህርያዊ ጋዝ፣ ነዳዲ፣ ፍርያት ሕርሻ፣ ማሽነሪታትን ኤሌክትሮኒካዊ ኣቑሑን ካብቶም ዝለዓለ መጠን ንግዳዊ ምልዋጥ ዝካየደሎም ምዃኖም ይጥቀስ። ዜና ንምዝዛም ኣርእስተ ዜና ክደግመልኩ፣ ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከቦም 375 ተምሃሮ ኣመሪቑ። ኮርፖሬሽን ዘራእትን ጥሪትን ኣብ ንዑዘባ መልቂ ብርትዓ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ቤት ፅሕፈት ጠቕላላ ኦዲተር ካብ ዝተፈላለያ ትካላት ንዝተዋፅኡ ውሽጣውያን ኦዲተራት ስልጠና ሂቦም። ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራረብ ዘሎ ተኽእሎ ፀቢብ ምዃኑ ኣፈኛ መንግስቲ ሩስያ ኣሚቶ። ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተማ ሓቢራን። ኣብ ቬኔዙዌላ ብምንቅጥቃጣት ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተፀጋግዐ ተገሊጹ። ንሰዓት እዚ ዝተዳለዉ ዜናታት ተዛዚሙ ኣሎ። ምስ ተረፉ መደባትና ንሓድገኩም ብወገነይ ፕሮማት

سلام زخبركم تعزبتي على توزينا سبورت حيزلكم قريبا لخو نمكتتالكم بخبز عدم أمير علي. نكال أين سالسين ديفجين كليتي تسقوطا زيزات فزولو شامبيون وردرات كعسو مربب زبا معكل بروبع عصر تحمشت حملة بأربعة قط مات كالسيرو تخايدو مسرس ترغبو تسيدو ما سالسين ديفجين كانت تادك عنوستيو أدوليس نماي تسفا دك تبعاتيو عداك حموس نا أدوليس بتما سالو تسيد كليتة بادوك سعران كلوا كان أين ديفجين كلابات دك عنوستيو عداك حموس سالي نانزر رخب قط امون عبز حلف وردرات بمغنيات معالت دك عنوستيون معالت ناسنتن وانش أزل عالت بأسلطاني أمانويل ሀብተ ገብርኤል ስልጣን ጋንታ ሳሊና ኣብ ልዕሊ መዛና ዕዳጋ ሓሙስ ናይ ክልተ ባሮ ዓወታ መዝጊባ ዝሰዓበ ፀወታ ኣፍቀርቲ ስፖርት ብዓባ ሃንቀውታ ዝተፀበይዋ ግጥም ካልኣይ ዲቪዥን ክለባ ደቂ ተባዕትዮ ደንበ ሰንበል ዓዲ ጓዕዳድ ነይራ ብኣሰልጣኒ ዘርኦም እትእለ ኣብ ናይ ሻምፒዮን ግጥማት ብሉፅ ብቕዓት ወኒና እትረከብን ዓዲ ጓዕዳድ እያ ንፀወታ ካልኣይ እብረ ከታትላ ብምስዓር ብድምር ውፅኢት ክልተ ባሮ ተዓዊታ ንደገፍታ ኣሰራሲራ ሻምፒዮን ኩዕሶ መርበብ ዞባ ማእከል ፅባሕ ቀዳምን ሰንበትን ኣብ ሜዳ ፖቾፊልያ ብዝካየዱ ግጥማት ክቕፅል እዩ ሊግ ዞባ ጋሽ ባርካ ኣብ መንጎ ክለባት ናይ ንኡስ ዞባታት ጎልጅ ተሰነይ ሃይኮታ ባሮንቱን ኣቑርደትን ኣሳቲፉ ክካየድ ፀንሐ ብዓወት ጋንታ ንኡስ ዞባ ኣቑርደት ተዛዚሙ እቲ ካብ መጀመርያ ወርሒ መያዝያ ጀሚሩ ክሳብ መጀመርያ ወርሒ ሓምለ ዝቐፅለ ውርድራት ጋንታታት ኣብ ሓሙሽተ ንኡሳን ዞባታት ዕውረት ብምክያድ ውርድራትን የካይዳ ከም ዝነበራ ዝሓበረ ፕረዚደንት ፌደሬሽን ኩዕሶ እግሪ ዞባ ጋሽ ባርካ ኣቶ ዮናስ ተወልደ ብድምር 89 ሸቶ ክምዝገብ እንከሎ 79 ብጫ ካርድን ሓደ ቀይሕ ካ ናይ ጉድለ ዲሲፕሊን ከምትራይ ሓቢሩ እቲ ንኣስታ 3 ኣዋርሕ ዝቐፅለ ዘባውሊግ ብድምር ውፅኢት ጋንታ ኣቑርደት ቀዳመይቲ ኮይና ተሸላሚት 10,000 ናቕፋ ወርቅ መዳልያን ዓባይ ዋንጫን ክትሽለምን ከላ ካልይቲ ጋንታ ንኡስ ዞባ ጎልጅ ተሸላሚት 8,000 ናቕፋ ሳሲት ድማ ጋንታ ንኡስ ዞባ ተሰነይ ተሸላሚት 6,000 ናቕፋ ብምዃን ውርድረን ዛዚመን ሻምፒዮን ሊግ ከተማ ባረንቱ ኣብ መንጎ 8 ክለባት ናይ ቀዳማይ ዲቪዥን ከተማ ባረንቱ ንኣስታት 5 ኣዋርሒ ክካየድ ፅንሐ ውርድራት ብውዕ መንፈስ ተዛዚሙ ኣብቲ ዝተኻየደ ውርድራት 74 ሸቶ ክምዝገብ እንከሎ 67 ብጫ 6 ቀይሕ ናይ ጉድለ ዲሲፕሊን ካር ከም ዝተዋህበ ዝሓበሩ ኣካየድቲ እቲ ውርድር ብቕዓት ተፃወቲ ብምርጋፅን ጋንታታት ናይ ተወዳዳርነት መንፈሰ ንምሕዳር ከም ዝዓለመ ገሊፆም ኣብቲ ን5 ኣዋርሒ ዝቐፅለ ግጥማት ኩዕሶ እግሪ ቀዳመይቲ ጋንታ ገልዓሉ ዓባይ ዋንጫ 10,000 ወርቅ መዳልያን ዓባይ ዋንጫን ክትሽለምን ከላ ካልይቲ ጋንታ ኣውላ 6,000 ብሩር መዳልያን ሳሲት ድማ ጋንታ ዳህላክ 5,000 ንሓስ መዳልያን ተሸሊማ ኣማኑኤል ኣብርሃም ካብ ጋንታ ተስፋ ብሉፅ ኣመዝጋቢ ሸቶ ሴምተኽሉ ካብ ጋንታ ገልዓሎ ብሉፅ ተፃወታይ ራይሞን ኣቤል ካብ ጋንታ ገልዓሎ ድማ ብሉፅ ሓላ ውሉዳትን ብውልቁ ዝተሸለሙ ተፃወት እዮም ኣብቲ ኣጋጣሚ ጋንታ ዱታ ናይ ጠባይ 1,000 ናቕፋ ተሸሊማ ንዓሰርተ መዓልትታት ዝቐፀለ ውርድራት ደረጃ ቢ ኩዕሶ እግሪ ዞባ ጋሽ ባርንጫ 10,000 ናቕፋን ወርቂ መዳልያን ክትከውንን ከላ ካልይቲ ጋንታ ንኡስ ዞባ ጎኘ ተሸላሚት 8,000 ብሩር መዳልያን ሳሴት ድማ ጋንታ ንኡስ ዞባ መጎሎ 6,000 ንሓስ መዳልያን ተሸሊማ ኣብቲ ኣጋጣሚ ንብሉፃት ኣመዝጋቢ ሸቶ ሓላ ውሉዳትን ኣሰልጣንን ከምኡውን ብሉፅ ተፃዋታይን ዝተዳለወ ሽልማት ካቢድ ዝተፈላለዩ ሓለፍቲ ተቐቢሎም ቱር ደ ፍራንስ ትማል ሓሙስ 16 ሓምለ መበል 12 መድረኹ ኣብ ዝቐፅለሉ ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ራብዓይ ተርታሒዙ

0: ኣብዛ መድረኽ ተቐዳድምቲ 172 ኪሎ ሜትር ዝርሕቐታ ውርድሮም ሸፊኖም ኣብ ምብል 19 ኪሎ ሜትር ኣብ ኣሎቶ ኢንተር ማርሸ ባፕቲስ ቨይስትሮፈር ዕውት መጥቃዕ ተካይዱ ካብ ዓባይ ጉጅለ መሊቖም ኣብ 45.8 ኪሎ ሜትር ንዝነበረት ናይ መንጎ ቕፅበታ ውርድር ኣብ ቅድሚት ዝነበረ ባፕቲስ ቨይስትሮፈር ቀዳማይ ኣትዩ 25 ነጥቢ ወሲዱ ዓባይ ጉጅለ ድሕራ ኣብዚ ቦታ ኣብ ዝበፅሕትሉ ብወዲ ጋንቱኡ ቼክ ሪፓብሊካዊ ማትያስ ቫቼክ ናይ ሊድ ኣውት ሓገዝ ዝረኸበ ወናን ቀጠልያ ማልያ ማደስ ፔደርሰን ንዓባይ ጉጅለ ስዒሩ 20 ነጥቢ ወሲዱ ያስፐር ፊሊፕሰን 16 ቲም ሜርለር 14 ማክስ ካንተር 12 ቢንያም ግርማይ ድማ 10 ነጥቢ ወሲዱ ኣብ መወዳእታ ድሕሪ ዝተኻየደ ሓያል ቅፅበታ ውርድር ነዛ መድረኽ ክዕወ ዘላ ቅድመ ግምት ረኺቡ ዝኣተወ ቤልጅማዊ ኣባል ሶዳል ኩክስቴፕ ቲም ሜርለር ንውርድሩ ብ3 ሰዓትን 38 ደቂቕን 53 ካልኦትን ብምዝዛም ሳልሳይ ናይ ቱር ደ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ንሜርለር ተኸቲሎም ኣባል ደኬታሎን ኦላቭ ኮጅ ካልኣይ ቤልጅማዊ ያስፐር ፊሊፕሰን ሳልሳይ ኣባል ኤንኤስኤን ቢንያም ግርማይ ራብዓይ ቤልጅማዊ ሚላን ፍረቲን ሓምሻይ ጀርመናዊ ማክስ ካንተር ሻውዓይ ወናነ ቀጸልያ ማልያ ማድስ ፔደርሰን ድማ ታሽዓይ ተርታሒዙ በዚ መሰረት ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ43 ሰዓትን 4 ደቂቕን ሓደ ካልኦትን ብግዜ ቀዳማይ ኮይኑ ይመርሕ ኣሎ ዴንማርካዊ ዮናስ ቪንጌጋርድ ብ3 ደቂቕን 36 ካልኦትን ድሕሩ ካልኣይ ሬሜኮ ኤቨኖፐል ብ4 ደቂቕን 6 ካልኦትን ድሕሩ ሳልሳይ ተርታሒዙሎ ብነጥቢ ዴንማርካዊ ማድስ ፔደርሰን ብ357 ነጥቢ ቀዳማይ ኮይኑ ይመርሕ ኣሎ ቢንያም ግርማይ ካብ መራሒ ፔደርሰን ብ4 ነጥቢ ድሕሩ ብ317 ነጥቢ ይኽተሎ ስሎቬንያዊ ታደይ ፖጓቻ ብ42 ነጥቢ መሪሕነት ኣንበሲ ዓቐብ ናይ ዝውርድር ሒዙሎ እስጳኛዊ ኣባል ትሬክ ሁዋን ኣይሶ ድማ መሪሕነት ብሉፅ መንእሰይ ናይ ዝውርድር ሒዙሎ ብጋንታ ሊድል ትሬክ ቀዳሚት ኮይና ትመርሓላ ቱር ደ ፍራንስ ሎም ዓርቢ 17 ሓምለ መበል 13 መድረኽ ክቕፅል እዩ ኣብዛ መድረኽ ድማ ተቀያድምቲ 258 ኪሎ ሜትር ዝርሕቐታ ብዝሃደሙ ተቀያድምቲ ተዓዋትያ ከተነፅር ትፅቢት ዝግበረላ መድረኽ ክትካ ካይድያ መሳርዓ ኣብ ምተርና ኣብ ዕርጊ ተፃወቲ ልኢማ ዝፀንሐት ሻምፒዮን ፕሪምየር ሊግ ኣርሰናል ንግሪኻዊ ናይ ክንፊ ኣጥቃዓይ ክሪስቶስ ዞሊስ 33.9 ሚልዮን ፓውን ብዝሓተተ መስርሕ ናብ መሰርዓ ክትፅምብሮ ምስ ክለብ ብሩጅ ኣብ ስምምዕ በፂሓ ምስግጋር ዞሊስ መዓልታ ድሕሪ ምስግጋር ሊያንድሮ ትሮዛር ናብ በሲክታስ ዝተፈፀመ ብምዃኑ እቲ ግሪኻዊ ልክዓዊ መተካእታት ትሮዛር ብምዃኑ ናብ ኣርሰናል ክፅምበር ኣብ ስምምዕ በፂሑ ኣብ ክልቲኡ መስመራት ክንፍን ኣብ ቦታ ቁፅሪ 10 ናይ ምፅዋት ዓቕሚ ዝውንን እዚ ግሪኻዊ ዝሓለፈ ዓመተ ስፖርት ክለብ ብሩሽ ንምብል 20 ግዜኣ ንሊግ ቤልጅም ኣብ ዝተዓወተትሉ ኣብ 52 ግጥማት ናይ ኩሎም ውርድራት 22 ሸቶ ከመዝገብን ከሎ 29 ናይ ሸቶ ቀረባት ድማ ገይሩ ብዘርኣዩ ድንቂ ብቕዓት ድማ ብሉ ተፀዋታይ ሊግ ቤልጅም ብምዃን ንሽልማት በቂዑ ብኣርሰናል ንምዕዳጉ ዝተገብረ ውፃኢታት ድማ ናይ ሊግ ቤልጅም ክብረ ወሰን ብምዃን ተመዝጊቡሎ ኣብ ትሕቲ ሓድሽ ኣሰልጣኒ ኣንዶኒ ኢራኦላ ናይ ቅድሚ ምድላዋት ልምምዳታ ጀሚራ ዘላ ሊቨርፑል ንሃንጋርያዊ ኣከፋፋልያ ዶሚኒክ ሶቦዝላይ ክሳብ ሰነ 2031 ዝፀንሕ ሓድሽ ውዕል ከተእስሮ ምስ ተፃዋታይ ኣብ ስምምዕ በፂሓ ኣብ ሓምለ 2023 60 ሚልዮን ፓውንድ ወፃኢታት ተገይርሉ ካብ ሳልዝበርግ ናብ ሊቨርፑል ዝተፀንበረ ሶቦዝላይ ውዕሉ ኣብ 2028 ዘበቅዐ እኳ እንተነበረ ከም መርኣያ ናይቲ ኣብ ዝሓለፉ ዓመታት ከንፀባርቆ ዝፀንሐ ድንቂ ብቕዓት እያ ሊቨርፑል ሓድሽ ውዕል ክትህቦ ኣብ ውሳነ በፂሓ ስቦዝላይ ቅድሚ ሕጂ 120,000 ሶሙናዊ መሃያ ዝወስድ ዝነበረ ኮይኑ በዚ ሓድሽ ውዕል መሰረት ድማ ሶሙናዊ ደመዙ ናብ 250,000 ፓውን በሪኽሎ ንቤልጅማዊ ዩሪ ተለማንስ ናብ ማንቸስተር ዩናይትድ ዘፋንወት ኣስቶን ቪላ ንብራዚላዊ ኣከፋፋሊ ጃኦ ጎመዝ ካብ ወልቭዝ ከተፈርሞ ኣብ ስምምዕ በፂሓ ኣስቶን ቪላ ነዚ ኣብ ዝሓለፉ ዓመታት ብከም ማንቸስተር ዩናይትድ ዝኣመሰለ ዓበይቲ ጋንታታት ክህደን ዝፀንሐ ብራዚላዊ ኣከፋፋሊ ናብ መሰርዓ ንምፅምባር ወፃኢታት ብዝገበረቶ 38 ሚልዮን ፓውንድ እዩ ተሳቂዑላ እቲ 34 ሚልዮን ፓውንድ ቀዲሙ ዝኽፈል ኮይኑ እቲ 4 ሚልዮን ድማ ድሕራ ከተስዕቦያ ዝሓለፈ ዓመት ምስታ ናብ ታሕተዋይ ዲቪዥን ዝተመሰት ወልቭስ ኣብ ኩሎም ውርድራታ 41 ግጥማት ዘካየደ ጃኦ ጎመዝ ኣብ 2023 ካብ ፍላሚንጎ ናብ ወልቭስ ካብ ፅምበር 130 ግጥማት ከካይድ እንከሎ 7 ሸቶ ድማ መዝጊቦም ኣስቶን ቪላ ካብ ጃኦ ጎመዝ ብተወሳኺ ንስዊዘርላንዳዊ ጆን ማንዛምብን ኤኳዶራዊ ኢስቱፒናን እውን ናብ መሰርዓ ክፅምብሮም ኣብ ስምምዕ በፂሓያ
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተረፍ ምረባት ኤርቲቪ ሓድገኩም ብወገነይ ሰላም።

0: ብምኽንያት ምረቓ ዲጋ ኣሕድርኒ ካብ ኣስመራ ንሸነ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና። ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ ውሑዳት ዓመታት ኣዝዩ ስርበተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኩለን ምምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሐሉ ፀኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝፅበ ዝነበረ ሓረሳይ ኣብ ልምዓት ጀራዲን ክዋፈር ብምኽኣሉ ንርእሱ ኮይኑ ዕዳጋታት ኣብ ምርግጋዕ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ በፂሓ። ዲጋ ኣሕድርኒ ብሁት ተሳትፎ ህዝብን መንግስትን ዝተዓመጥ ስራሕ እያ። ኩሎም መሻርክቲ ኣካላት ድማ እዚ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጸምታ ኣብፂሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽእሎን ሒዙ ተበጊሱ? ኣመሓዳሪ ንኡስ ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ከምዝስዕብ ክብል የብረ።
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና፣ ንውፅኢት ናይቲ ድኻም፣ ውፅኢት ናይቲ ሃልኪ፣ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዚ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 4-5 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪያ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተ ህዝቢ ተበጊሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡስ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። 3 ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ፣ ኣብ 11 ዝበፅሓ፣ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቓ፣ ኣብ እዚ ጭላሌ፣ ኣብ ኣኼት ድማ እንጂ ዝሰርሓ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ስ ነዚ ዕላማ እዚ ስ ብኸመይ ጌርካኻ ክትሕዞ ወይ እቲ ህዝቢ ሳብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድና ኣምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገድኹም ክትርእይዎኹም ሰብ ኣብ ግራት ይበኣሳ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ ኣነ መሬተ ይሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሮ ናብ ነገራዊ ነገር ቀይሮ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ትፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበ ሲ ንሕና ካፍሬ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይቲ ሰም ብግጋስን ገዛእ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመርቕታ ንገብሮ ዘለና ሕጂ

0: ኣብ ዝመፀ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ። እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ መዕቆሪ እምበር መኸዘን ይኮነ።
1: ጂኦግራፊያዊ ኣቀማምጣኑ ዞባ ሎጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ዕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ። ንስራሕና ኣሰራርሓን ድጋ ኣሕድረኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህሌ ግርማፅን ኣዘራሪብናዮ ነርና።
2: ናይ ምሕዳር ከባቢ ዲጋ ሕድርኒ ወይ ከዓ ዲጋ መሃግ ትዘረብ ንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብዚ ሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይዛ ዲጋ ኣብ ከባቢ ማይ ኩዕታት እዩ ምፍዋስ ጀሚሩ። ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ኣብኣካል ኣባላት ተሰዲዱ ንሕና መፂና ክንከባተሎ ጀሚርና ማለት እዩ እ ኣብዚ ሰለስተ ማሽነርታት ኣወፊሮም ብዓዲ ማለት እዩ ዝኽፈል እጂ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ተገሪ ብዘይ ካብዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃኢ ገይሩ ብጥረ ገንዘብ ክንብል ንኽእል ማለት እዩ። ብጠቕላላ 11 ሚልዮንን ነጥብ 8 ሚልዮን ወፃኢ ብጥረ ገንዘብ ወፃኢ ተገይሩሉ ማለት እዩ። ትሕዝቶ ናይዚኣ እንታይ እዩ? መጀመርያ እቲ ብራኸ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ልዕሊ ባይታ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኸይድሎ ማለት እዩ። እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ ክልተ ደንደስ ዘሎ ተሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣለዎ ንብ ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ ይሕዝ ማለት እዩ። ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎ ሜትር ስኩር ንብሎ ስኩር ኪሎ ሜትር ትኩር ንብሎ ንኽእል ማለት እዩ። ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ። እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታትን ዝራእትን እዩ ዘፍሪ ኣዝዩ ምችእ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ። ስለዚ ሕጂ ኣብዚ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታት ኣለዎም። ኣብ ቀፃሊ እውን እቲ ስመስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለ ዝኸይድ ካብኡናሓሽዎን ክከብልዎን ተስፋ ኣሎ። እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ብነብሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕሪ ብነብሱ ዝኸኣለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ። እዚ ንዕዘቦ ዘለና ማይ እዚ ዝጂ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰርሕ ስለ ዝነበርና ማይ ይመፀና እዩ ውሒ ዝመፀና እዚ ውሒ ዓጊትናዮ ስለ ዘለና ኣብ መንጎ እውን እንዳሰራሕና የሸግረና እውን ነይሩ ተወሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳሰራሕና ኢና ተዓቂቡ ማለት እዩ። ካብኡ ጀሚሩ ዕቃበ ጀሚሩ ሳብ ዚ ሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ።
3: ክንደ ይኮነ እዚ ብኣማውንት እዚ
2: ናይ እዚ ሕጂ 211,000 እንተዳየልኒያ ብምሉእ ዳሕራይ ኣብዚ መፃኢ ሳመወዳእታ ማለት እዩ። ኣብዚ ግን ናይ ሓደ ሲሶ ናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል።
1: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን። ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለየ ረብሓታት ይውዕል። ቅድሚ ምስራሕ እዛ ዲጋ ንዝነበሮም ፀገማት ኣመልኪቶም ክገልፁ ከለዉ
4: መጀመርያ ረዚና ዓንደገርግሽት ይበሃል ተቐማጢት ደርሰነይ

0: የ እዚ ድጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን። እዚ ድጋ እዚ ምስ መፀና እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ድጋ እዚ ምስ መፀና ከልሸሸወና ሰዓ 7 ተሲእና ሰዓ 3 ንፍደሰሉ ግዜ ነይሩ። ከይት ደኸምናሉ ስጋብ 6 ዓመት በዲህና ኢና ስራሕ እዚ እጅኻ ብሓቂ ሓጎስና ወሰን የብሉን። ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን።
1: ኣነ ፍረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ሕዳር ከባቢ ደርሰነየ። ኣነ ከዓ ልክዕ እዩ እዚ ቦታና ኣብ 1993 ድሕርና ፅነት ከትርታት ነዚ ኩሉ ጎቦታትን ጀሚና ጉዳይ ኤሌትሪክን ዲጋን ስኢት ሓንፅፁ ካብ ሰዓት ህዝቢ እዚ ትንፋስ ደ ንዚ ኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ከዓ ንምንታይ እያ ንዲጋን ኤሌትሪክ ኢኻ ብስኡት ሓንፁ እዩ ገንዝብና እንዳለመና ፅኒሕ ክሳብ ዝሕዚ እዩ ምዕቱ ኣኺሉ እዚ ኸዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 2021 ከዓ ስራሓ ጀሚራ መዓል ኣበፅሕኻ ኣብ መፈፀምቲ ኣበፅሕኻ። ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 2025 ስለ ዝጀምሩ ካ ልምዓይ ናይ ቦርዱረ እዚ ንእወ ዝበዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ ዝማይ እዚ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንኸባቢና ንሃገርና ከም ንኸውን እየ ዝፈልጥ። ስለዚ ከዓ ንመንግስትን ሒድና ከዓ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብዚ ኸ 1000 ሜትሮ ንናብ ታሕቲ ዓዲ ኸ 1000 ሜትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞቶር ምፃእ ዓቕምና ይትገበርና እና ትገብር ዓቕሚ ካብ መንግስቲ እዚ ቱቦ ሽሕ ናብዚ ኸይት ሜትሮ ሽሕና ካብ ዝዶ ናብዚ ኸይት ሜትሮ 2000 ሜትሮ ካብ መንግስቲ የድልየና ደረቕ ቱቦ። ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን።
2: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ እሊ ደዋሕ ከባቢ ደርሰነይ ይብሊ እና ዮም ኣምዕል ርያሕ ኣምዕልና ወፋርሓ ኣምዕልና ዲጋና ሸጋ ወኤሌትሪክና ኣታ አልሓምዱሊላህ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብልበስ ዮም ኣምዕል ምንቅያስ ወልዓል ፍርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ወሰምዓት በስ ፈርሃም ህልየና አልሓምዱሊላህ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ እግል ሕኩመትና ትግባእ ሕና ልልማዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሕሊ ለኣዳም እንደት ጀማዓ ምንካሪ ልግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእሊ ለኣብፅሐና አልሓምዱሊላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለ ዲጋሊ ለዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋት ልማይሊ ወግላዓት ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከመል ሓዘዩ መደድ ከምዘልገቢእ ዲብ ረቢና እንደትወከልና አልሓምዱሊላህ ኩሉ ለመሓዛት ማይ ከም ዘለዉ ሕዝ አልሓምዱሊላህ ክዳም ህሊና ድ ዓምደ ግረቢ
3: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ኣሕድርኒ ብሰንበት 31 ጉንበት 2026 ኣብ መሓዳሪ ዞባ ጋሽባርካ ዝርከቦም ሰበ ስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦቅ ተመሪቓ።

0: ብድሕሪ እዚ ኣብቲ ሚኒስተር ዞባዊ ምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ኸዓ ዕድመ ዝተገብረሎም ኣጋይሽን እኽለማ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰረኽብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ ከም ዝስዕብ ክብል ናይ መኽፈቲ ቃል ኣስሚዑ
1: ምምራቕ ዲጋን ኤሌትሪክን እንኳዕ ኣብፅሓና እንኳዕ ኣብፅሓኩም ዮሃና ዮሃና ይብል ብምቕፃል

0: ልዕሊ 20 ዓመት ክንፅበዮ ዝፀናሕና ዲጋ ምምሕዳር ከባቢ ደርሰናይ ኣብ 2020 ብመንግስቲ ክስራሕ ምስ ኣፍቀደ ህዝቢ ብጉልበቱን ገንዘቡን ገይሩ ማለት እዩ። ኣብዚ 2020 ወርሒ 2 ዝጀመረ ድማ ብጠቕላላ ህዝቢ ከመስግኖ ጥራሕ እየ ተላብየ ዝሓልፎ ማለት እዩ። ኣብ መወዳእታ ዝተሰሪሑ ዘሎ ዲጋ ምምሕዳር ከባቢ ደርሰናይ ትሕዝቶማዩ 201,000 ክኸውን ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ዲጋ እዚ ምምሕዳር ከባቢ ደርሰናይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለዋዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ኽእል እዩ። ኣቐድሚየለይ ዓወትና ሓፋሽ
1: ኣብ መሓዳሪ ንዞባሎ ጓዕን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቃል ከዓ
2: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ፣ ዝኸበርካ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሩይ፣ ዝኸበርካ ፀሓፊ ግንባር ጋሽባርካ ኣምባሳደር መሓሙድ ዓሊ ጃበራ፣ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰብ ስልጣናት መንግስቲ ከምኡ ውን ኣዘዝቲ ሰራዊት፣ እዚ ሎሚ ንዝንምርቆ ዘለና ዲጋ ሓያል ፃዕርን ብዝሓየለ መንፈስን ተጀመረ። ኣብ መፈፀምታን በቂዑ እንሆ ድማ መመረቕቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡውን ንኡ ዘባና ወጊድ ንኽሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብ ፀሓና ክብል ደሊ። ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን፣ ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን። ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ። እቲ ቀንዲ መስካሪ ልዕሊ ኩሉ ውዴታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብ ፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐዘ። ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ። ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከምኡ ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስካ 5,500 ኩንታል ብመንግስቲ ተለገሰ እዩ። ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱውን ካብ ዘለዎ ጸንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍ ናይ ህዝቢ ምንባሩ እውን ክግለጽ ይከኣል። ብኣጠቓላሊ ዝወፀ 11.8 ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሐ። ስለዚ ዲጋ ሰሪሕና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምጻእ መቐይሮን ከባቢኻን ትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን። ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ። ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰማዓኹም እንዳበልኩ ዲጋ ሰሪዕኻ ወዲእኻ ማለት እውን ኣይኮነን። እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቕፅል ስራሕ እውን ተዓጢቕና ክንከይድ እንዳተላበኹ ነዚ ዲጋ እዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽባርካ መሓዳሪ ዞባ ጋሽባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብሙሉእ ነመስ

0: ዓወትና ሓፋሽ ይብል ዓወትና
1: ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ዓሊ ሑሪ እውን ብወገኑ ከምዝስዕብ ቃል ኣስሚዑ
2: ዝኸበርካ ሚኒስተር ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን ዝኸበርካ ኣመሓዳሪ ንኡስ ዞባ ለጓዓን ሰባ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን ዝኸበርኩም ህዝቢ ምምሕዳር ከባቢ ደርስኒ ኣቐዲመ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበል 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ ዝኸበርኩምን ዝኸበርክንን ዲጋ ከም ምህናፁ ምክንኻኑን ምምሕዳሩን ስለ ዝኸብድ እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ዲጋኹም ብጉጉይ ኣጠቓቕማ ከይብከል ብሰኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ክህብ ኩልኹም ተጠቀምቲ ናይ ዲጋ ዝኹንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ኮሚቴ ማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት ኣለኩም ቀጻልነቱን ፅሬቱን ንምውሓስ ከዓ ጉዳይ ኣጠቓቕሙኡን ምሕደሩኡን ፍሉይ ቅልሓታ ሂብኩም ክትሕዝዎ ኣላቦ ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ድንዋት እተሓጋገዙ ኣካላት መንግስቲ ብስሜን ብስም ዞባ ጋሽባርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ ከምኡ ውን ምምሕዳር ንኡስ ዞባ ለጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ ስተ ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘለዉ ፃዕርታት ዝገብሮ ዘሎ ምትብዕን ተበግሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ምትሕጋዝ ዝገብር ምዃኑ ኣረጋግፅ ዓወትና ሓፋሽ ዘለኣልማዊ ዝኽሪ ሰማእታትና ዲጋታትና እኹይ ማይ ድሕጥላት ይግበረና ይቐንየሊ
1: ኣብ መወዳእታ ኸዓ ሚኒስትሪ ሕርሻ ኣቶ ኣረፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትሪ ሕርሻ ኣቶ እፍሬም ክፍሉ ከም ስዕብ ክብል ቃል ኣስሚዑ
3: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ዝፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን ስራሕና ዩ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰናይ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰናይ ተገይሩ ዘሎ እዩ እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቅቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእሲ ንጥሪትን ንወዲ ሰብን ማለት እዩ እንታይ ግን ክብል ደሊ እዚ ዲጋ እዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ሙሉእ ምተባዕ ክንገብር ሙሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወትን ሓፋሽ
1: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት ዓዲ

0: ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈጥ ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ሰኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ኃይሊ ልምዓት ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ

0: ስመይ ቀላት ባህል ብገብረ ማርያም ዓደይ ደርሰነይ እዩ ኣብኡ ተወሊዶ ዓብዪ ክሳብ ሕጂ ኣለኹ። ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ፃዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ ቁርብ ኣብኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ። ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቐን ኣዴታት ዕትሮ ተሸኪመን ካብዚ ን40 ሰባ ምስዓት ተከለዛ ንድኦ በዚ ለካ 40 ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ጎ ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረርኡን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ። እዚ ክብለካ ከለኹነ እዚ ዲጋዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዝዓመት ዝገበረ እዚ ህዝቢ ሰልዲ ደዋፀሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስ ገጢሙ ኣብዚ ዓድናን መብራህትን ክንረክብ ዲጋናን ክነመርቕ ከለና ብስም ዚ ህዝቢ ደርሰነይ ዝስማዓና ሓጎስ ሙሉእ እዩ። ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገ ኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ እውን ኣዝና ሰብ ሙሉእ ተስፋኢና ስሙራት ኢና ውን ዞም ዓዲ ላዕላይና ታሕታይና ደገ ዘሎ ብዚ ውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓር ውን ንመስግኖም ኢና።
1: ኣነ ሽመ ተክሪ ተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ ሎሚ ድስምዓኒ ሓጎስ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ። ምክንያቱ ዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳር ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ። ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገን ዘሎ ህዝቢ ደርሰነይ ምስ ኩሎም ምሕዳር ንእዘባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱ ናይ ብሓቂ
2: እዚ ማይ እዚ እንታይ ይኹ ኮነኩም ማይ ተኣኪቡስ እንታይ ይኹ እንታይ ፀገሚ ነይሩ እንታይ ረሃዋ ክንፅሕ
1: እ ማይ ማይ ፀገም እንትሉ ኩሉ ነገር የለና ብደይ ማይ ክንነብር ኣይተኸልና ማይ እንተሊ ግን ኩሉ ነገር ይርህወካ ማለት እዩ ጌራ እውን ይዓበይ ማይ ኣብዚ ቅድሚ ናፅነት ዝነበረ ማይ ነበረና ናብ 80ታት ሒዝካ ካብ ናፅነት ንድሕሪት ግዚ ኩሉ ከባቢ ማይ ኩዕናይ ዝርባ በሎ ህዝቢ ምፅዓር ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሃሉሉ ማይ ተተባሃሉሉ ጀርጅን ትገብር ዝደልዩ ሃይራንሽ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ እንትሕርሃልዩ ሙሉእ ዓወት ኣሎ ንጌራካ ይዓቢ ንጌራካ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንትረኪብና ዝኣሞ ሰብ ዝጠሙይ ክርከብ ቲ ድሓሙቕ ሓምሉ ሕጂ ካኣቱ ዝነፍዕ ኣራንሸ ክፍሪ ማለት እዩ።
3: ኣነ ኣዳም ዑስማን ይበሃል ተወላዲ ወዲ ዓዲ ኣምሪ እየ ካብ ቁርደት እየ ነብር ካብ ቁርደት እየ መፅ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ ዕድመ

0: ናይዚ ስራሕ ኣሎ መሰለና ጥራይ ተሓጓስና ስጋዕ ሕጂ ስርነቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕምቡቡ ሽቡም እንዳለ ሰብ ኣብ ኣኼባ ንባዕልና ብዘና ንውዕል ነርና ብፀላኢ ሕምቡቡ ሽቡም እናተባህለ ባይቶና ከይተወድእ ንሃድም ነርና ከዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባሳ እዚ ምስ ርአና ብሓቂ እዚ ከዛኒ እዚ ምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብ እዚ ሓሊፉ መንግስትና ናፅነትና ረኺባ መንግስትና ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳ ስለምንታይ ኣነ ጃ ዓዳ ኦምሪ እየ ሰማዕኒ ኣለኻ ካብዚ ርባ እዚ 47 ነይሩ ሰብ ማይሱ እዩ ንቕፅ ኢሉ መሬት 47 ካብኡ ስተ ነይሩ ሎሚ ግን ኣብ ማእከል ገዛ እሞ መኪና ፅርግያና ፅሩብ ማይና ቕርሩብ ሕጂ ከዓ ለቺ መፂእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን ይብሉ
1: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዝሊጋ እዚ ልክ እንታይ ሞ ክገልፆ ኸማ ናይ ክእል ናይ ሎም መዓልቲ ተሓጓስ ኣብዚ 6 ዓመት ኣላ መንግስትና መምሕዳር ሒዝና ሕፃኖ ጓር ንፀንሕ በዚ ቅጫን ንፀብሑን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ ኩሉ እዚ ህዝቢ እዚ ከዓ ኣብዚ ዘይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ድብለና ነይሩ ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓናን እዩ ብዙሕ ኢና ተሓጒስና እጂ ንሕና ከዓ እንዳ 20 ሰራዊት 29 መፁና ነይሮም እንዳ 50 መፂኦምና ብዙሕ እዩ ክሳይና ካብዚ ን47 ማይ ንወርድ ነርና ካብ 47 ወሪድና ሕጂ ከዓ ዝኩሉ ሃብቲ መፂእና ካብ ጀርጅና ሕጂ እውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመንሒዝና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጒሰሎም መዓልቲ ክገልፆ ከማ ናይ ክእል
2: ኣነ ሚካኤል ተዛረ ይበሃል ዓደይ ደርሰነይ ኣብ ንኡስ ሎጋዓን ሰባ ዝርከብ ኣብ ንኡስ ሎጋዓን ሰባ ዝርከብ ኮይኑ ነባር ኣስመራ ኮይነ ዓደይ ኣብዚ ማለት እዩ እዚ ዲጋ እዚ መቸም ከም ዝፍለጥ ኣዴታትና እቲ ዝረብ ካብ ተዛሪቡ እ ሓቂ ዘረቡሉ መዓልቲ ዘረብሉ ውዒሎም ሕጂ ግን ይረኣየካ እዩ ኣነ ነዊሕ ግዜ ተመላለሰ ኣብ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘ በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከልዋ ይረኣየካ እዩ ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቢ ጉልበቱን ግዜኡን ገንዘቡን ወፊኡ መዓረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈርዩ ኣለው ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይሲ ማይ ዲጋ ተሰሪሒ ማለት ተኸዚኑ ማለት ትርጉም የብሉን ማይ ብገባብ ክጥቀመሉ ክትክእል ኣለካ ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣዋህ ፍጠሪ ማለት እዩጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ ኣብ ርእሲኡ ከዓ ፅምብል በዓል እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረ ሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርህቦ ኣብ መስርሒ ዘሎ እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና

ኣብ ቀደም እዋን ደጉዑት ናብ ከበሳ ኤርትራ ብምምጻእ እናሓንሳ ዝጐርፍኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስተሓዳር እሞ ዘይወለዳ እንተሃልየን ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዑት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ ድራማ

0: ዓድና ዓዲ ዝራብዕ ኔራ ዓዲ ዓለወኛ ሽምድልድል ኔሮምናና ዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወፁ ከለዋና ወያ ቆፅሊ ቆፅልኒ ዓድና ሽምድልድል ናባኹምያ ኮይና ኣታዝዓድና ኩላ ተስታይ ኮይና ኣታዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
1: ካፍድዋ ነዚ ነዝ በዓለገ

ክንወፍር ድሮና ለቢስና እንክንኣቱ ኣምዕት ሰጓሲስና ምስተጓዖት ገጢምና ስዒርና ትርብካማ ዓወት ተዕዚምና

ንፃዊ ትሩምዴት ኣለም ጥዕም ትደርፊ እያ ደርፊ ብቋንቋ ትግርኛ ስከ ንዓ ሕጂ እውን ሰሚዕና ክንምለሰኩም ኢና ከምቲ ዝበልክዎ ብቐጥታ ካብ ቴሌቭዥን ኤርትራ መደኩም መደብ ሄሎ ዱባይ ዋሒዝና ኢና ቀሪብና ዘለና መከታተልኩም ኣይፈለየና ሕጂ እውን ክምለሰኩም ኢና ምሳና ፅንሑ

ምስ ድምፃዊት ሩምዴት ኣለሚና ፀኒሕና ዝኸበርኩም ተዓዘብትና ጥዕምቲ ደርፈን ሰምዐ ፀኒሕና ካብኡ ድማ ናብ ቴሌፎናትኩም ኢና ቴሌፎንኩም ክሳብ ዝመፀአና ከምቲ ዝበልክዎ መደብኩም መደብ ህለው ድባይዋ ብቐጥታ ኢና ሒዝናልኩም ቀሪብና ዘለና ቴሌፎን እውን

0: ኣበይ ኣሜሪካ ትርከብ? ሰላም ኣንጎሶም
1: ኣራይ
0: ኣብ ሆላንድ ትርከብ? ተምራዊት ኣንጎሶም
1: ተማም
0: ከምኡውን ንሓይላት ምክልኻል ኤርትራ
1: ኣራይ
0: ንዓኹም ከዓ
1: ሃራይ ይቐኒየና ኡባዝጊ ሽኩራን
0: እሽ
1: መርሓባ ከማን ቴሌፎን ኣላትና ሃለው
2: ሎ
1: ሃሎ ዱባይዋ መርሓባ
2: ምዕራት ይበሃል ካብ ስሰነን ሰዕደይ
1: ሃራይ ከመይ ውዒልኪ ምሕረት
2: እግዚኣብሔር ምስገን ምዕራፍ ምዕራፍ
1: ምዕራፍ ከመይ ውዒልኪ
2: እግዚኣብሔር ምስገን ሰዕደይ ከመይ
1: ፅቡቅ ኣልሓምዱላ ሓቢብቲ ኣና ትፈደሊ
2: ሃራይ መጀመርታ ንክብርቲ ወላዲተ ብረት ገረ ዝገር
1: ሃራይ
2: ንፍኡ ንሓወይ ንርኣዮ መሃሪ
1: ተማም
2: ምስ ደቁ
1: ሃራይ
2: ንሓሰይ ኣበባ መሃሪ
1: ተማም
2: ስድራ ቤታ ምስ ደቃ ምስ ሰብኣያ
1: ሃራይ
2: ብድሕሪኡ ንሓወይ ሓየሎ መሃሪ
1: ሃራይ
2: ምስ ስድራ ቤቱ
1: ተማም
2: ንሓተይ ኣብ ሆላንድ ትርከብ መዓሾ መሃሪ ምስ ስድራ ቤታ ብምልኡ
1: ሃራይ
2: ብድሕሪኡ ንወደይ ኣባል 38 ዙርያ መፂ ኣለውን
1: ሃራይ
2: ደሊ
1: ተማም
2: ንጓለይ ሲልቫና ገብረ ሚካኤል
1: ሃራይ
2: ኢላና ገብረ ሚካኤል
1: ሃራይ
2: ንወደ ኮይ ኣዝዮ ዝፈቶ ግርማየ ትመላሽ
1: ተማም
2: ንወደ ኮይ ተስፋ ኣለም ወድርጋሎም
1: ሃራይ
2: ንወደ ኮይ ሸዊ ተስፋን ክኤል ምስ ስድራ ቤቱ ምስ ደቁ
1: ሃራይ
2: ንኣዝየ ዝፈትዋ መሓዛይ ዮርዳኖስ መሃፅኤል ኣብ ስመራ እትርከብ
1: ሃራይ
2: ምስ ደቃ 38 ዙርያ ክልተ ደቃ ውን መፅና ኣለዋ
1: ሃራይ
2: ደሊ
1: ተማም ሃራይ
2: ኣዝየ ዝፈትዋ መሓዛይ ምሕረት ገብረ ኣዳም ሳልሳይ መደበር ፖሊስ ኣስመራ
1: ተማም ሃራይ
2: ምስድራኣ
1: ሃራይ
2: ንኣዝየ ዝፈትዋ መሓዛይ ኣሴር ማዓቀባ ኣብ ባሮንቱ እትርከብ
1: ተማም
2: ምስ ደቃ
1: ሃራይ
2: ከምኡውን ንኣዝየ ዝፈትዋ መሓዛይ ትዕግስቲ ምስ ደቃ ኣይኮታ ትርከብ
1: ተማም ሃራይ
2: ንኣዝየ ዝፈትዋ ጓልሓትነይ ኣራንሺ ሰምርኣብ
1: ተማም
2: ስድራ ቤታ
1: ሃራይ
2: ብድሕሪኡ ንኩሎም ጎራብተይ ኣብ ዘለዉ
1: ተማም ሃራይ
2: ንኣዝየ ዝፈትዋ ጓልኮይ ስብኒት ሸዊት
1: ሃራይ
2: ቤቱ ሸዊት
1: ተማም
2: ዊንታ ሸዊት
1: ሃራይ
2: ንኣዝየ ዝፈትዋ ጎረበተይ ፍርቱና ክብረኣብ
1: ሃራይ
2: ንክቡር ፕረዚደንት ኢሳያስ ኣፈወርቂ
1: ሃራይ
2: ከምኡ ንኣዝየ ዝፈትዋ መሓዛይ ኣብ ማሕበር ትርከብ ሓያት እድሪስ ምስድራ ሰላም ክብል ይደሊ ሰዕደይ
1: ሃራይ ምዕራፈይ ሃራይ ኩሎም ሰሚዕ መክኾም ተስፋ ገብር
2: ሃራይ ሃራይ ሰዕበይ የቀኒ
1: ሽኩራን ይቐኒ የልና ሓቢብቲ ኣነ መርሓባ ከማን ቴሌፎን ኣላትና ሃሎ ሃሎ ሃሎ ሓራይ እምበር ዝኸበርኩም ተዓዘብትና ከምቲ ዝበልናዮ መደብኩም መደብ ህሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናልኩም ቀሪብና ዘለና ተሳትፍኹም ኣይፈለየና እናበልና መዞም ኣብ ሞስኮ ቴሌቭዥን እናትረእዮን ዘለኹም ቁፅታት 12254 ከምኡ 12274 ደው ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ከምቲ ዝበልክዎ ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ኢና ሒዝና ዘለና ሓንቲ ካብኣተን ዝቐፂላ ትስዕብ ደርፊ ኢ ክትከውን ደርፊ ናይ ድምፃዊት መንእሰይ ሃና ያሲን ደርፊ ብቋንቋ ብለን ኢ ክትከውን ማለት እዩ ሕጂ እውን ንዓ ሰሚዕና ክንምለሰኩም ኢና ምሳና ፅንሑ

ዕዙዝን ልባውን ሰላምታ ነብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃሜ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም ብምምናይ ድማ መደብና ብደርፊ ኢና ኸነፍልሞ ብሓባር ንከታተል

ብስራት መንበብቲ መጽሓፍ ደቁኹም ብፅውያታት ኣቢሎም ስለ ኣእምሮም ከስፍሑ ትደሊዶም ብምገዲ ፀወታታት ኣብ ስነ ቁፅሪ ዘለዎም ፍቕሪ ክባቢሎም እንካን ሃባን ክበሃሃሉኸ ትብህግዶ ቁፅራዊ ፅውያታት ቁፅራዊ ፀወታታት ሌላ ምስ ትንግርታውያን ህፃናት ሌላ ምስ ደቂ ኣንስትዮ ቁፅረኛታት ቁፅርታት ብትሽዓጭ ብሔራት ሕቶታት ሓፈሻዊ ፍልጠት ናይ ስነ ቁፅርን ካልእን ዝሓዘላ መፅሓፍቲ ደሴት ቁፅርታት ሓደን ደሴት ቁፅርታት ክልተን እነሆ ኣብ ዕዳጋ ተዘርጊሐን ይርከባ። ደሴት ቁፅርታት ንደቅኹም። ደራሲት ፈሪሓ ኣሕመድ።

ኤርትራ ሃገርና ኣዝዩ ዘይተኣደነ ብዙሕ ናይ ቱሪዝማዊ ፀጋታት እዩ ዘለና። ሓደ ካብኡ ድማ ታሪካውን ከምኡውን ጥንታውን ቅርስታት እዩ። ገና እውን ዘይተበርበረ ብዙሕ ቅርስታት ከም ዘለና እዩ ዝፍለጥ። ንሎሚ ናብ ዞባ ዓንሰባ ከባቢ ከረነ ጥንቁላሓስ ቦታ ኢና ዘወር ከነብለኩም። ኣብኡ ዝርከብ ቅርስታት ድማ ኣብ መደብ ቅርስታት ሒዝናልኩም ቀሪምና ኣሎና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ብሓባር ንከታተል።

0: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመድቲ ታሪካውያን ስፍራታት ሃገርና እዩ። ካልኣይ ኩናት ዓለም ኣብ ምብራቅ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብ ውናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁልሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍፃሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁልሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ረአየካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምችእቲ ሓደ ቀረባ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበትን ኣብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጂኣይኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕብሩም ሕዛእ

0: ማለት ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ከባቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ከባቢ 3፡5፡4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃያ ዝተዓቀደ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ ክሕዛእ ከም ዘለዎ ኣብ 2018-19 ተወሲኑ ማለት እዩ።
1: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪኦን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪኦን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪኦ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪኦን ከለና ካብ ቤተክርስትያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪኻዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተኻየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
2: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
3: ሕሩም ሕዛእቲ ዝበሃል ምስ ተገብረ እታ ፋስን ተንጥሪትን ድሕር ዳ ደው ኢለን እኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋ እዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ላዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ንረአየናይ ማለት
4: ናቱ ታሪክ ፍሉይ እዩ። ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናንሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታእቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ፣ ጥንቁላሓስ፣ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉ ኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉ ኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናት ኣሎ።
5: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ

0: ንሕና እውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ሩይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ ዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ። ንሕና ተኺልናዮ ዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለተኸልከለ ካብ ጤለ በግዕ ካብ ምቑራፅ ብመጠኑ ስለተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅእ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
1: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣን ኣግራብ እንሳ ዘገዳሙን ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተረእዩ እቲ ሕዛእቲ እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእቲ እዚ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእቲ ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኹሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ሕዛእቲ ማለት እዩ።
2: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከዓ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
3: እቲ ንቕሓት በፂሕ እዩ ተግባር ጥራሕ ምናልባት ቁርብ ተሪፍና ዘሎ እቲ ንቕሓት ተግባር ቁርብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ዘይፈልጡ በዓል ነብርን ኣዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓብ ውፅኢታዊ ውፅኢት ርኢና ኣሉ።
1: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ከዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ህዝብን ድሕሪ ዘይሰሪሕሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ ሓደ ሆጋፍ ኣሎ። ነዚ ኣብ ግምት ብምእታው ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ብመጀመርያ ቅድሚ ዝሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ካባቢ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛርሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማ ኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን መምሕዳር ከባቢታት ንገዛርሰን ሕጂ ብዛዕባ እዚ ሕዛእ ጥንቁላሓስ ክዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማ እዩ። ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምተት ኢኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ደረጃ በፅሒሎ ማለት እዩ።
2: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ።

0: ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቒፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓ ዝርከብ ብዒላ ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምትሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብዪ ፅልዋይ ዘለዎ
1: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብቲ ውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናያ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሃሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ኣብ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓዲ ኣሎ ብትሕተና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት እዩ ኣብኡ ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምዝዛም ካልኣይ ኩልያት ዓለምሲ ድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረ ሰብ ውዕሎ ዝያዳ ወይ ድማ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
2: እቲ ምሕዛእ እቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ እንትሕርቲ ሓዚኡ እቶም ቅርስታት ክዕቆብ እዮም እንድሕርቲ ሓዚኡ እቶም ኣግራብ ክዕቆብ እዮም ከም ብሓድሽን ክስስኑ እዮም እንድሕርቲ ሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም እንድሕርቲ ሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ
3: ታሪክ ኣለዎ ባህሊ ኣለዎ ሃይማኖት ኣለዎ ናይ ሃገር ፅላል ውሕስነት ኣለዎ ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል
4: ንጉላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ ዝሓስብ
0: ምዕቃብ ከባቢ ምዕቃብ ሂወታዊ ብዙሕነት እዩ ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መበቆላውያን ኣግራብ ናብ ንቡር ሂወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋምቱ ዝፀንሑ ኣህባይ ከይተረፉ ምስ ምሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋምቱ ከለዉ ማንም ክግንዘቦ ዝኽእል ፍጻመ ኮይኑ ኣሎ
1: ከምዛ ናይ እዛ ከባቢ ጋብሪ ጫደቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ዝረኣየካ እዩ ፅቡቅ ታሽሚዩ ከዓ ዘሎ ፅቡቅ ከይድና ኣለናዮ በልኩ
3: ብሓፈሻ ታሪኹ ትንታኒኡ እቲ ዘሎ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቀሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መሪሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቕፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
4: ንሕና ነዚ ሕታ እዚ ንሓዞ ዘለና ከም ተቐዲመ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይ ዝስማዓኒ ምክንያቱ ኣብ ካልእ ከምዚ ዓንተ ወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይትካ ትሓዝ ነቲ ናይ ተሓዛ ሲስተምካ ውን ከም ካልእ ጌርካ ክትምፅኦ ትክእል ኢኻ ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ
2: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ ምክንያቱ ካብዚ ዝዓቢ ስራሕ የለን እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ ኣብዚ ዘሎ ኣኻውሕ እዚ ዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምቦ ሲ እንታይ እዩ ክመስል ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ ካልእ ግን ከምዚ ዓንተቦይ እውን ክትጥቀስ ፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ ዝዓበየ ቦታ እንድሕሪ ተዳልዩልና ኣሎ ዝነእሰ ንምንታይ ተርፍ ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገጥፎ
0: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት ነጥቢ ይኮነን ብዙሕ ኣገዳስን ታሪካውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝነኣድ ስጉምቲ ተወሲዱሎ እሱ ድማ ምሕዛ እዩ ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

መዲና ሳዋ ትማሊ ቀዳም መበል 38 ዙርያ ሃገራዊ ኣገልግሎትን መመረቕቲ ኣብቂዓ ነይራ። በዚ ኣጋጣሚ ድማ ንኩሎም ተመረቕቲ መበል 38 ዙርያ ሃገራዊ ኣገልግሎት ከምኡውን መምሃራንን ኣለይትን እንቋ ሓጎሰኩም እንቋ ኣብቃዓኩም ክንብል ንደሊ። እዛ ስዕባ ትቐርብ ደርፊ ድማ ጋቢዝናኩም ኣለና። ናፍታ ደርፊ ከነስግረኩም።

0: ካብተን ምሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዝተፈላለዩ መኣዛታት ከምኡውን ውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነት ምግብታት ምድላው ዝብል እዩ። ካብዛ መደብ እዚኣ እውን ቀፀል ከምቲ ንብሎ ንምሃር ክንብሉ ተስፋ ንገብር። ርኢና ጥራሕ ክንሓልፎ ዘይክና እውን ልክዕ እናተምሃርና ክንደግሞ ከም ዘለና እናሓብርና ናብ ናይ ሎሚ ትሕዝቶ መደብ ኣሰራርሓ ምግቢ እንታይ ክኸውን ብሓባር ኢና ክንከታተሉ ናፍታ መደብ ክንሰግር።
1: ሰላም ኩራት ዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ መስተ ናይ ብርጭቕ። ብርጭቕ ክንብል ከለና ሕጂ ኩሉ ግዜ ብርጭቕ ኣይንጥቀመሉን ኢና። ክንጥቀመሉ ዝግባአና እዩ ግን ሕራይ ፍርቂ ኪሎ ብርጭቕ እንድሕር ጌርና ፍርቂ ማንካና ሻሂ ህሩድ ቀሪምና ኣለና። ህሩድ ጥሉል ክርከብ ፅቡቅ። ጅንጅብል ከዓ ፍርቂ ማንካ ኢልና ለ ጥሉል ረኪምና ጅንጅብል። ኣራንሺ ወይ መዓር ቀሪምና ኣለና ሓንቲ ኢልና ሕጂ ለሚን ከዓ ለሚን ክንቅርብ ኢና። ሕጂ መጀመርያ ንትኩሉ ዝተጠቐሰ ኣኪብና ኢልና ብተወሳኽነት ቀይሕ ስር ከዓ ንህለ ቀይሕ ስር ሕጂ ቀይሕ ስር ዝህበና ጥቕሚ እየ ክገልፅ። ቀይሕ ስር ኣብ ጥዕናና ዝህበና ከዓ ዕዶት ደም ኢልና ይሕግዝ። ስርዓት ምሕቃቅ ምግቢ ከዓ ይሕግዘና። ንስፖርታውያን ካብ ቅርጥማት ይሕግዝ። ክብደት ምጉዳል እውን ይሕግዝ። ሽኮር ዘላቲ ሕማም ግን ወስዶ

ኣይግብኦን እዩ ድሩየት ማይ ከዓ ይኮነና ከምዚ ስለ ዝኾነና ሕጂ ምጥሓን ጥራእዩ ዋላ ሓንቲ ክሰሕር ይኹምካ በታ ማሽን ጌርና ክንፀምቆ ኢና ሕጂ ኩሉ ዋላ እንተዘይኮነ ጣውላና ፍሉይ ጣውላ ኢካ ትገብር ከምዚ ጌርና ፍረ ብሕጉ ሓቢና ምስክነውፅ ኢና ብርጭቅ

ሁሩድ ናይ ነብሪ ናይ ዝተፈላለየ ናይ ጥዕና ስለዝኾነ ሁሩድ ገብረሉ ኣለኹ። እንደገና ጥሉል ጅንጅብል ከዓ ጥሉል ጅንጅብል ከዓ መቲርናዮ። እንደገና ቀይሕ ስር መዓር ቀሪበ ኣለኹ። ለሚጣ ቁርብ ጉድል ምስ በለትና ክውስኸል ንዑ ዘድልየና ሽኮር ክንገብር ንኽእል፣ ኣብኡ ከሎ ክንገብር ንኽእል። ንሕና ግን መዓር ቀሪብና ኣለና። ካልኣይ ትራኸ ንኸስ በ መንፊት ጌርና ኢና ንነፍዮ። መንፊት ጌርና ንነፍዮ። ዝተረፈናኻ ፍሪኡ ርይ ኣቢልና ውፅኢናዮ። ለሚ መዓር ከዓ ሕጂ ጅንጅብል ገይረሉ ሁሩድ ገይረሉ ሽኮር ክትገብረሉ ትኽእል። ንሕና ግን መዓር ገይርናሉ። ሽኮር ክትገብረሉ ትኽእል፣ ንሕና ግን መዓር ኢና ገይርናሉ። ኣብኡ ከለ ክትገብሮ ትኽእል። ናይ ባዕሉ ሽኮር እቲ ቀይሕስር ንባዕሉ ሽኮራዊ ነገር ኣለዎ። ብርጭቕካ ሽኮራዊ ነገር ሕጂ ቁርብ ማለት ዝደለኸ ይህሉ ወይ መዓር ወይ ሽኮር ኢና ንገብረሉ ዘለና እምበር ኣብኡ ከሎ ክትገብረ ትኽእል። ኣድላይ ኮነ ሕጂ ዝውስኸ ዘለኹ

ስለዚህ አህልዎ ናይ ብርጭ መስተ ይገብረልሁ ናይ ብርጭ ምን ፋይደል ይሕጂ ናይ ትለሚን ናይ ሁሩድ ናይ ጅንጅብል በርባዕሉ ብርጭቕ ሞት ድብል ምንፋየሉ እዩ እጂ ነቲ ብርጭቕ ዶይኮና ንነፍዮ ዘለና ነቲ በዓል ጅንጅብል ጥሉል ስለ ዝኾነ ዘሚን ከምኡ እጂ መዓርተ ደይ ገበርና ኣላ ግን ሓንቲ ራንሽ ክንገብረላ ንኽእል ኢና ንትና ግን ክልቲኡ መዓር ክንገብሮ ስለዘይደለና ብመዓር ጌርና ሕራይ ብዝደለናዮ ክንቀድሖ ንኽእል ዝደለናዮ ናይ ብርጭቕ መስተ ክንሰርሕ ፀኒሕና ድሕሪ ናይ ብርጭቕ ከምዚ ኣብ ዝሃርራ ብዝገለ ግድን ምስታይ ስለ ዘልየካ ኣብ ጥዕናና ድማ መስተት ብዘለፀ ስለ ዝኾነ ሕጂ እዛ ናይ ፅቡቅ ጌርካ ዝተወቐጠ ንጣጢዕ መቐመጡ ኢኻ እዙዩ ሕጂ መቐመጢኡ ዝበለፀ ጌርካ ኢካ ተቐምጦ ንጣጢዕ ኣፃዕድ ኣቢልና ዝቕብረ ሕጂ ኦሜጋ ሰለስተ ኣለዎ ቅብኣዊ ወይ ከዓ ስልፊ ስለ ዘለዎ ንድሪ ይከላኸል ካብ ሕማም ሻምብቆታት ደም ከዓ ማለት ኤርትራታት ይከላኸል መትንታት ከይዕበስ ይከላኸል ፅሕጊ ስለ ዘለዎ ከዓ ማዓና ጡና የጥዒ ዕግበትካ ይህበና ካብ ድርቀት ከዓ ይከላኸለልና ብተወሳኺ ክልተ ማንካ ጣውላ ኩሉ ግዜ ክንወስዶ ፅቡቅ እዩ ሕማቕ ኮለስትሮል ይንኪ ኣብ ደም ደሎ ሽኮር ይቋፃፀር ካብ ፀቕፂ ደም ከዓ ይከላኸል እንጣጢዕ ኩሉ ግዜ ኣብ ንጥቀመሉ ጥራይ ክንወቕጦ ይግባአና ምክንያቱ ተወቒጡ እንተፀኒሑ ጥዕና ጣዕሙ ይቕይር ንጥዕናና ፅቡቅ ኣይኮነ ስለዚ ዝኩሉ ካብ ዝህበና እንጣጢዕ ክንጥቀመሉ እንዲ ዝበለፀ ንሕና ግን ክንጥቀመሉ ከለና ንመስተ ንድሕር ኮይኑ ሽዱሽተ ማንካ ጣውላ በዚኣ ትገብር ንድሕር ኮይኑ ሽዱሽተ ማንካ ጣውላ ዝገብር ንድሕር ኮይኑ ሽዱሽተ ተምሪ እየ ትገብር ንሕማም ሽኮር ገለገለ ዘላቶ ኩሉ ክገልፅ ፀኒሐ ሕጂ እዚ ተምሪ ሽዱሽተ ሓባ ንድሕር ክልተ ሽዱሽተ ማንካ ጣውላ ትገብር ኮይንካ እዚ ተምሪ ካሮት ከዓ መማቕርቲ ክኾነና ዝበለፀ ስለ ዝኾነ ካሮት ሕጂ ጨው ዝደሊ ጨው ክገብር ይኽእል ሽኮር ዝደሊ ከዓ ሽኮር ክገብር ይኽእል እንጣጢዒ ግን ሎሚ ወቒጥና ስጋዕ ድሕሪ ፅባሒና ክንውድእ ዘለና ምክንያቱ ከምኡ ልሙ ንነዊሕ ንወቅጥ ኣድላይ ግን ኣይኮነን ጣዕሙ ይቕይር ንጥዕናና ከዓ ሃሳይ ሕጂ ከም ዝደለካዮ ዩ ከዓ ቀንትገብር ብዙሕ ክትገብር ትኽእል ሽዱሽተ ማንካ ክገብር እያነ ግን

ሕጂ ጨው ዝደሊ ጨው ይገብር፣ ሽኮር ዝደሊ ከዓ ሽኮር ይገብር። ንሕና ግን ብዘይ ዋን ሓንቲ ኢና ክንገብሮ። ንወቕዖ ፅቡ ጌርና ብኢድካ ደሪስካ ንዲድጥዕም ንሕና ከዓ ብዘ መሽን ጌርና ፅቡ ጌርና ክንወቕዖ ዳዕረፍና ነዛ ማሽን ዳዕረፍና ሓፊስ ተደለና ሓፊስ ተዘይደለና ዘለው ዝበለ ፅቡ ጌርና ንሃርሞ ብኢድካ ደሪፅካ ይቲ ትጣዓሚ ሕጂ ሕራይ ክብራ ተዓዘብትና ድሕሪ ነዊሕ ከምዚ ገይሩ ምስ ተሃረመ ኣብ መቐረብ ኢና ንግልበጦ ሓፊስ ፀበቐ ሚን ገይረ እንደገና መዓር ገይረ ቀይሕ ስር ገይረ ኩሉ ፍርጨ ከዓ ፍሪኡ ኩሉ ኣሪናዮ ፓርኬታ ገርና ግሕጥቅሕጥቁታ ቢና ፍረት ዝኸፈ እዩ ኣይፀመን ፍረካ ይትገብረሉን ኢኻ። ሕጂ ዕዶት ደም ይሕግዝ ኢልና ስርዓት ምሕቃቅ መግቢ ከዓ ይሕግዘና። ንስፖርታውያን ካብ ቅርጥማት ይሕግዝ፣ ክብደት ከዓ ንምጉዳል ከዓ ይሕግዘና። ሽኮር ሕማም ዘላቶ ብዙሕ ክወስዶ ይብሉን። ርውየት ማይ ከዓ ይሕግዘና ወይ ከዓ ይዕግበና። ስለዚ ክንጥቀመሉ ትድበለጠ ናይ ሽኮር ሕማም ዘላቶ ግን ዝክወስዶ ኣይምረፅን። ሕማቅ ኳ እንተዘይኮነስ ኣይትመርፆን ኢኻ። ሕራይ እምበሪ ክብራት ተዓዘብትና እዚ ናይ ሎሚ ሕጂ ምዝ ደሎ ሃርሃር ድብለካ ክትሰትዮቱ ዝበለፀ ንጣጢዕካ ምሸሰቲ ሃርሃር ድቅስ ካብ ተውዒዮ እኳ ከምዚ ጌርካ ክትሰትዮ ትፀብቐ ዝሰራሕናዮ ናይ እንጣጢዕ መስተን ዝሰራሕናዮ ናይ ብርጫቅ መስተን ነዚ መስል ንመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ።

ክቡራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ትሕዝቶታት ናይ ሰሙን እዚ ከምኡ ውን ገለ ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባላ። ምሉእ ትሕዝቱ ናፍታ መደብ ከስግረኩም እየ። ብሓባር ንከታተል።

ኣብ ቻይና ብዓይነቶም ፍልይ ዝበሉ ሮቦት ይፈርዩ። ቻይና ምስተን ሮቦት ኣብ ምፍራይ ስርሐ ኢለን ሒዘንኦ ዘለዋ ሃገራት ካብ እትስራዕ ነዊሕ እዋን ኮይኑኣሎ። ትካል ቴክኖሎጂ ዩቪቴክ ኣዝዩ ምዕቡልን ዝተረቐቐን ናይ ኤኣይ ቴክኖሎጂ ተጠቒሙ ሰባት ዝመስሉን ካብ ካልኦት ሮቦታት ንላዕሊ ብፍልይ ዝበለ ኣገባብ ምስ ሰባት ክዋስኡ ዝኽእሉ ብብዝሒ ኸፍር ከም ዝኾነ እዩ ኣፍሊጡ። እቶም ሮቦት ብተባዕታይን ኣንስተይትን ዝተሰርሑ ኮይኖም ቁመቶም ደቂ ተባዕትዮ ሜትሮን 83 ደቂ ኣንስትዮ ድማ ሜትሮን 69 ይበፅሕ። ካብ ናይ ሰብ ተቐዲሑ ዝተሰርሐ ቆርበት ድማ ይውንኑ። ብተወሳኺ ልዕሊ 20 ረቀቕቲ ስምዒታዊ ኩነታት ኣብ ርእሲ ምውናኖም ብልዕሊ 90 ሚእታዊት ብልክዕ ናይ ምልላይ ዓቕሚ ዘለዎም ኮይኖም እዮም ማዕቢሎም።

እቶም ሮቦታት ዝተሰርሕሉ ዕላማታት ገለ ምስ ንርኢ ምስ ሰባት ንምምሕዛው፣ ቅዲ ኣነባብራ ንምምሕያሽ፣ ማሕበራዊ ሓገዝ ንምሃብ፣ ኣጋይሽ ንምቕባል፣ ኣረጋውያን ንምክንኻን፣ ስነ ኣእምራዊ ደገፍ ንምብርካት፣ ኣብ ምርምርን ትምህርትን ቱሪዝምን ምርኢታትን ንምንጣፍ ከም ዝኾነ እዩ ዝጥቀስ።

ኩባንያ ዩቢቴክ ነቶም ሮቦታት ንምርኢት ድሕሪ ምቕራቡ ድሮ ልዕሊ 10,000 ሰባት ከምኦም ሮቦት ክሰርሕሎም ጠለብ ኣቕሪቦም ከም ዘለዉ ገሊጹ። ዋጋታት ከከም ዓይነታቶም ሮቦት ዝፈላለ ኮይኑ ካብ 17 ክሳብ 145,000 ዶላር ከም ዝበጽሕ ይንገር። እቶም ሕጂ ብትእዛዝ ናይ ሰባት ዝፈርዩ ሮቦታት ኣብ መፋርቕ ወርሒ መስከረም ክቐርብ ድማ ትጽቢት ዝግበር።

ኣውስትራልያዊ ብዝለዓለ ድምፂ ብምጭዳር ኣብ መዝገብ ሰፊሩ። ኣብ ካምቤራ ዝምቕማጡ ጆሴፍ ማግሬል ባቴብ ንእዝኒ ሰብ ዝጨድድ ጭድርታይ ዘውፅእ ብኣሃዱ መዐቀኒ ውዕዋዐ ድምፂ ደስ ይበል ተዓቂኑ ካብ ቅድሚኡ ዝነበሩ ጨደርቲ ዝልዕል ድምፂ ምዃኑ ብትካል መዝገብ ክብረ ወሰን ጊነስ ክረጋገጽ ክኢሉ። ሓምሳን ሸሞንተን ዝዕድሚኡ ማግሬል መጋዝ ክቆርፅ ከሎ ምዝስማዕ ድምፂ ዝመጣጠን 122.4 ደስ ይበል ዝተዓቀነ ጭድርታዩ ኣስሚዑ። ነቲ ቅድሚ ሕጂ ዝተታሕዘ መዝገብ ንምስባር ድማ ን7 ግዜ ፈተነታት እዩ ኣካይዱ። ንሱ መዝገብ ክብረ ወሰን ናይታ ኣብ 1994 ብ121.7 ደስ ይበል ዝጨደረት ኣየርላንዳዊት ኣናሊሳ ፍላንጋን እዩ ረቲዑ። ሚትን 30 ደሲበል ኣስታት ናይ ሓንቲ 100 ሜትሮ ርሒቓ እትብገስ ነፋሪት ተውፅኦ ድምፂ ምዃኑ እዮም ክኢላታት ናይቲ ዓውዲ ዝገልጹ። እቲ ድምፂ ብፕሮፌሽናል ናይ ድምፂ መሃንድስ ዝተመልአ ኮይኑ መሰኻኽር ትካል መዝገብ ክብረ ወሰን ጊነስ ድማ ኣብኡ ተረኺቦም ነይሮም። ማግሬል ካብ 2017 እዩ ኣብ ከተማ ካምቤራ ኣብ ውሽጢ ዓዲ ናይ ዝካየዱ ንጥፈታት ሓበሬታ ንምሕላፍ ኳደረ ናይታ ከተማ ኮይኑ ዘገልግል። ብተወሳኺ ኣብ 2019 ኣብ 6.3 ካልኢት 10 ፍላጻታት ቀስቲ ብምውርዋር ኣብ መዝገብ ሰፊሩ ነይሩ። ኣይጸንሐን ግን ድሕሪ 9 ኣዋርሕ ወዲ 7 ዓመት ቆልዓ ብ11 ካልኢት ስዒርዎ።

እዚ እንዕዘቦ ዘሎና ምቁር ሕብስቲ ኣብ ማሕበራዊ መራኸቢታት መዘራረቢ ኣርእስቲ ኮይኑ ቀኒሎ ኣብ ታይላንድ ከተማ ፓታያ ዝርከብ ህቡብ እንዳ ሕብስቲ ድማ ነዚ ብክሮሳንት ዝፍለጥ ምቁር ሕብስቲ ዘዳልዎ። ወናነቲ ገዛ ኣርቲቾም ሰባት እቲ ዘይተለምደ ኣብቲ ክሮሳን ተሓዊሱ ዘሎ ፀጉሪ ዝመስል ነገር ካብ ብረቂቕ ዝተቆራረፀ ቾይ ዝበሃል ጸሊም ዝብላ ዕምባባ ባሕሪ ዝተሰርሐ ምዃኑ እዩ ተዛሪቡ። እቲ ክሮሳንት ኣብ ማሕበራዊ መራኸቢታት ኣቓልቦ ሰባት ብምስሓብ ዝተሓዋወሰ ግብረ መልሲ ረኺቡሎ። ገሊኦም ነቲ ፈጠራ ከንቑ ከለዉ፡ ገሊኦም ድማ ሸውሃትካ ዝዓፁ ክብሉ ርእቶም።

0: هبام. እቲ ክሮሳንት ካብ ፈለማ ኣካል ናይቲ ኣብቲ ገዛ ዝቕረብ ምቁር ሕብስቲ ኣይነበረን። ሓደ ዓሚል ንሓደ ዓርኩ ኣብ ዕለተ ልደቱ ከሰንብዶ ስለ ዝደለየ ተራእዩ ዘይፈልጥ ዓይነት ሕብስቲ ከዳልውሉ ምስ ሓተተዩ እቲ ሓሳብ ዝተበገሰ። ሓደ ክሮሳንት ኣስታ 65 ክሳብ 70 ታይላንድ ባት ዝበጽሕ ኮይኑ በጻሕቲ ጣዕሚ ትምቁር ሕብስቲ ካብ ልምዳዊ ክሮሳንት ይበልጽ ድዩ ንምፍታን ኣብቲ ቦታ ብብዝሒ ይረኣዩን ስእልታት ይወስዱ ከም ዘለውን እዩ ዝሕበር።
1: Have you seen the croissant that looks like it's covered in human hair? It's real. And it's going viral in Thailand. A shop called Sai Wan Bakehouse in Pattaya created this unusual pastry. They call it the Mor Oi croissant.

ኣብ ዓለም ዝዓበየት ዲጂታላዊት ካሜራ ንዓሰርተ ዓመታት ዝቕፅል መፅናዕቲ ኣድማስ ጀሚራ ተባሂሉ። ብትካል ቬራሲ ሮቢን ዝተሰርሐት እታ ዝዓበየት ኣብ ችለ ኣብ ዝርከብ ጫፍ እምባ ተቐሚጣ ዘላ ካሜራ ንደቡባዊ ሰማይ ብቢልዮናት ዝቝፀሩ ከዋኽብትን ጋላክሲታትን ንዓሰርተ ዓመታት ክትዕዘብያ።

እዛ ዝዓበየት መሳርሒት ነቲ ዳርጋ ክንዲ ንእሽተይ መኪና ዝኸውን 3200 ሜጋ ፒክሰል ካሜራኣ ንዓሰርተ ዓመታት ነፍሲ ወከፍ ለይቲ ኣማይ ስእልታት ደቡባዊ ሰማይ ንምስኣል ከተቕንዖ እያ። ቤት ጽሕፈት ስነ ፍልጠት ክፍሊ ጸዓት ነታ ካሜራ ንምህናጽን ምምዕባላን ኣስታ 800 ሚልዮን ዶላር ወጻኢታት ከም ዝገበረ ክፍለጥ ተኻኢሉ።

ተመራመርቲ ህዋ ካብታ ካሜራ ዝረኸብዎ ስእልታት ተጠቒሞም ከዋኽብቲ ጋላክሲታትን ካልኦት መሰጥቲ ነገራት ንምርኣይ ብሃን ቀውታ ይፅበዩ ኣለዉ። ብተወሳኺ እትን መብዛሕትኡ ንጥረ ነገር ኣድማስ ኣቑሙ ዝርከብ ዘይረአ ጸሊም ነገር ከምኡ ውን ጸሊም ፀዓት ንቕልጡፍ ምስ ፍሕፋሕ ኣድማስ ይድርኺ ተባሂሉ ዝሕሰብ ምስጢራዊ ሓይሊ ብዝያዳ ንምፍላጥ ክሕግዝ ኢሎም ይኣምኑ።

0: ሰላም ከመይ ውዒልኩም ዝኸበርኩም ተኸታተልቲ ሰዓት ሓሙሽተ ኣኺሉን ሎሚ ዓርብያ 17 ሓምለ ዝተዳለወ መሰናዶኡና ሒዝናልኩም ቀሪምና ኣለና። ምሳኹም ንፀነ ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ኣርስተ ዜና። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከብዎም 375 ተምሃሮ ኣመሪቑ። ሓማደ ዞባ ሳዋን ላዕለዋይ ትካላት ትምህርትን ንደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲሙ። ኣብ ንዞባ ባፅዕ ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ተሰላሲኑ። ኣሜሪካ ሲቪላዊ ኣብ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምምዕባል ወተሃድራውን ፀጥታውን ዝምድነን ዘተኮረ ስምምዓት ተፈራሪመን። ብሪታንያን ሽወደንን ንዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ገሊፀን። ኮሌጅ ሕርሻ ሓመልማሎ ክሳብ ሕጂ 17,000 ተምሃሮ ኣመሪቑ ኣብ ዝተፈላለየ ስራሓት ኣዋፊሩ ኣሎ። ትማሊ ኣብ ዘካየደ መበል 19 ስነስርዓት መመረቕታ ድማ 375 ወሲኹ ኣሎ። ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለወ ተፀብጻብ ይስዕብ።
1: ካብ እቲ ምስረት ልዕሊ 20 ዓመት ኣቁፂራ ዘላ ኮሌጅ ሕርሻ ሓመልማሎ ክሳብ ሕጂ ዘመናዊ ሕርሻ ኣብ ምምዕባልን ውሕስነት መግቢ ኣብ ምርግጋፅን ኣበርክቶ ዝገብሩ ዘለዉ ብርክት ዝበሉ ክኢላታት ሕርሻ ኣፍርያ እንሆ ድማ ከም መቐፀልትኡ ሎሚ ዓመት ንመንበል 19 ግዜያ ብዝተፈላለዩ ዓውድታት ሕርሻ ኣብ ምምራቕ ትርከብ። ኮሌጅ ሕርሻ ሓመልማሎ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ ዶክተራት ሕክምና እንስሳ ዝርከቦም 375 ተምሃሮ ብዝተፈላለዩ ዓውድታት ትምህርቲ ኣመሪቑ። እቶም ብ7 ዓውድታት ማለት ስነ ኣዝርእቲ፣ ስነ እንስሳ፣ ጥዕና ኣትክልቲ፣ ስነ ኣሕምልትን ፍረታትን፣ ሕክምና እንስሳ፣ ሃብቲ መሬትን ኣከባብን፣ ከምኡውን ስነ ምግብን ቴክኖሎጂን ትምህርቶም ዝዛዘሙ 20 ብማዕርግ ዶክተሬት፣ 174 ብዲግሪ፣ 181 ድማ ብዲፕሎማ እዮም ተመሪቖም። ዲን ናይታ ኮሌጅ ፕሮፌሰር ወልደ ኣምላኽ ኣራያ ብዘስምዖ ቃል ናይ ሎሚ ዓመት መመረቕታ ድሕሪ ናይ ነዊሕ ዓመታት ፃዕርን ተወፋይነትን 7 ደቂ ኣንስትዮ ዝርከቦም 20 ዶክተራት ንፈለማ ግዜ ብዓውደ ሕክምና እንስሳ ምምራቖም ፍሉይነት ከም ዘለዎ ብምጥቃስ ተመረቕቲ ኣብ ምርግጋፅ እኹል መእዛዊ ምግቢ፣ ቅጠባዊ ምዕባለ፣ ከምኡውን ዘላቕነት ዘለዎ ምሕደራ ባህርያዊ ሃብቲ ኣብ ምርግጋፅ ኣበርክቶ ከም ዝገብሩ ዘለዎ ፅኑዕ እምነት ገሊጹ። ናይ ክብሪ ዕዱም ሚኒስተር መሬት ማይና ከባብን ኣቶ ተስፋይ ገብረ ስላሴ ኣብ ዝሃቦ ቃል ንመላእ ሕብረተሰብ ራህዋን ጥዕናን ዝሰፈኖ መነባብሮ ምውሓስ ናይ መንግስቲ ኤርትራ እውጅ ዕላማ ከም ዝኾነ ብምሕባር ተመረቕቲ ኣብ ስራሕ ብዝደለብዎ ተመክሮ ሕርሻዊ ንጥፈታት ብምዕባል ውሕስነት መግቢ ንምርግጋፅ ኣበርቲዖም ክሰርሑ ትፅቢት ህዝብን መንግስትን ከም ዝኾነ ኣገንዚቡ። ወኪል ተመረቕቲ ብወገኑ ንዝቐሰምዎ ሞያ ንህዝቦምን ሃገሮምን ብውፉይ ስራሕ ከም ዝኩሕስዎ ቃልኣት እዩ። ኣብ መወዳእታ ብሉፅ ነጥቢ ንዘመዝገቡ ናይ መዳልያ ሽልማት ተዓዲሉ። ኮሌጅ ሕርሻ ሓመልማሎ ዛጊት 7,166 ተምሃሮ ብዲፕሎማ ቀዳማይ ዲግሪ ማስትሬት ዲግሪን ማዕርግ ዶክተሬትን ኣመሪዑ ኣሎ።
2: መመራታ መዛዘኒ ዘይኮነ ዝያዳ ሓላፍነት ዘሰክም እዩ። ምክንያቱ ነቲ ብነፃ ዘምሃሮ ህዝብን መንግስትን ብዝሓይለ ስራሕ ፃማን ምኽፋል ትብገስሉ ጉዕዞ ብምዃኑ በዚ ኣጋጣሚ ተመራቕቲ እንኳዕ ኣብ ዝብቃዓኩም ሰናይ ናይ ስራሕን ምዕባለን ግዜ ንምነየልኩም ምስተኣላ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤል ካብ ኮሌጅ ሕርሻ ሓመልማሎ።
0: ብሃማደ ዞባ ሳዋን ትካላት ላዕለዋይ ትምህርትን ዝተወደበ ስልጠና ብ16-17 ሓምለ ኣብ ኣስመራ ን45 ተምሃሮ ኮሌጃት ደቂ ኣንስትዮ ተዋሂቡ። እቲ ስልጠና ንታሪክን ኣመፃፅኣን ውዳቤታት ደቂ ኣንስትዮ፣ ዓለምለኻዊ መረዳእታት ጀንደርን ማዕርነትን ነብስኻ ምፍላጥን ኣገዳስነቱን ከምኡውን ደቂ ኣንስትዮን ጥዕናን ዝብል ኣርስታት ዘጠቓለለ ነይሩ። ኣብ ማእከላይ ቤት ፅሕፈት ሃማደ ሓላፊት ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ ኣበራ ሸብታይ ኣብ ዘስማዓቶ ቃል ተሳተፍቲ ካብ ኩለን ኮሌጃት ዝተወከላ ተምሃሮ ምዃንን ብምጥቃስ ተፈጢሩለን ንዘሎ ዕድላት ትምህርቲ ተገንዚበን ክምዝምዞ ከምኡን ንመዛንወን ብእወታ ክፀልዋ ትፅቢት ከም ዝግበረለን ገሊፃ። ሰልጠንቲ ብወገነን እቲ ዝተላዕለ ዛዕባታት ኣገዳስነቱ ልዑል ስለ ዝኾነ ናብ ኩለን ክባፃሕ ተማሕፂነን። ኣብ መወዳእታ ፕሬዚደንት ሓማደ ወይዘሮ ተኻ ተስፋ ሚካኤል ተሳተፍቲ ኣብ ኩሉ መዳያት መሪሕን ኣብነትን ብምዃን ኣበርክቶአን ክሕይላ ኣብ ንጥፈታትን ድማ ንዘሎ ዕድላትን ክውንነትን ከዛምዳ መኺራ። ቤት ፅሕፈት ጠቕላለዩ ኦዲተር ካብ ዝተፈላለያ ትካላት መንግስቲ ንተዋፅኦ 75 ውሽጣዋይ ኦዲተራት ኣብ ስርሖም ዝሕግዞም ስልጠና ወዲቡ። ብዛዕባ እዚ ጋዜጠኛ ዳንኤል ወልዱ ተወሳኺ ፀብጻብ ኣለዎ። ኣርሴማ ስመሮም ከተቕርቦ እያ።
3: ቤት ፅሕፈት ጠቕላለ ኦዲተር ምስ ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብምትሕብባር ካብ ሚኒስትሪ ምክልኻልን ካልኦት ትካላት መንግስትን ዝተዋፅኡ 23 ደቂ ኣንስትዮ ዝርከበኦም 75 ውሽጣውያን ኦዲተራት ኣብ ኣስመራ ስልጠና ሂቦም። እቲ ኣብ ክልተ እብረ ዝተዋህበ ስልጠና ሓፈሻዊ ኣእምር ውሽጣዊ ቁፅፅር፣ ስነ ምግባር ውሽጣዊ ተቆፃፃሪ፣ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር፣ ቁኑዕ ኣገባባ ፀሓሕፋ ፀብፃ ውሽጣዊ ቁፅፅር፣ ትግባረ ባጀት፣ መንግስታዊ ስርዓታት ኣተሓሕዛ ሕሳብ፣ ስርዓት ዕድጊ፣ ምሕደራን ምውጋንን ንብረት መንግስቲ፣ ከምኡ ውን መሰረታዊ ኣምራት ዝተዋሃደ ሓድሽ ምሕደራ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላለ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣትዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊሊጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይ ክሰርሑ ኣተሓሳሲቦም።
0: ኣብ ንዞባ ባፅዕ ካብ 8 ሰነ ክሳብ 15 ሓምለ ኣብ 3 ነቕጣታት ብዝተኻየደ ወፍሪ ተማሃሮ ንልምዓት ዕውት ስራሕ ከም ተሰላሰለ ሓላፊ ትምህርቲ ናይቲ ንዞባ መምህር እስማዒል ሳልሕ ገሊጹ። እቶም 250 ዝኾኑ ወፋሮ ምኩስኳስ ኣግራብ፣ ምትካል ኣግራብ ሾራ ኣብ ገማግም ባሕሪ፣ ከምኡውን ምቑራፅ ገረብ ተምሪ ምሳን ወፈራ ፅሬትን ዘጠቓልል ንጥፈታት እዮም ዓሚሞም። ምስ ወፋሮ ኣብ ዝገበሮ ርክብ መምህር እስማዒል እቲ ወፍሪ ኣብ ግዜ ዕረፍቶም ልምዲ ስራሕ ከጥርዩን ባህሊ ዓያይነት ክሰርፆምን ሓጋዚ ከም ዝኾነ ብምብራህ ኣብ እዋን ስራሕ ንዘረኣይዎ ንጡፍ ተሳትፎ መጒሱ። ካብ ኣለይቲ መምህር ኣስመሮም ገዛኢ ብወገኑ እቲ ንልዕሊ ሓደ ወርሒ ዝቐፀለ ወፍሪ ኣብ ልዕሊ እቲ ካልእ ብልጫታቱ ኣብ ምኩስኳስ ባህሊ ማሕበራዊ ናብራ ዘለዎ ኣገዳስነት ብቐሊል ከም ዘይጥመት ኣነፂሩ። ኣብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ደቂ ኣምሓደ ንክልተ ኣዋርሕ ብሞያ መርመራ ገበን ዝሰልጠኑ 12 ኣባላት ፖሊስ ብ16 ሓምለ ተመሪቖም። ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶም መሓሪ እቲ ብክልሳ ሓሳብን ግብርን ዝተሰነየ ስልጠና መባእታዊ ትምህርቲ መርመራ ገበን፣ ቃል መርመራ፣ ቴክኒካዊ መርመራ ገበን፣ ኣእምራት ውስናት ገበናትን ምድላዊ ፋይል መርመራን፣ ምልዓል ኣሰር ኣፃብዕቲ፣ ኣላዕላ ነድፊ ቦታ ፍፃመ ገበን፣ ሕጊ፣ ስነ ልቦና፣ ምክትታል፣ ድራግን ናርኮቲክን፣ ውዱብ ገበናት፣ ፋይናንሳዊ ገበናትን ምስኡ ዝዛመድን ዘጠቓለለ ምንባሩ ገሊጹ። ኣብ መወዳእታ ንሰልጠንቲ ወረቐት ምስክር ተዓዲሉ። ሓላፊ ጨንፈር ምምሕዳርን ፋይናንስን ፖሊሲ ኤርትራ ሌተና ኮሎኔል ሃይለ በርሀ ኣብ ዝመሓላለፎ ለቦዋ ሰልጠንቲ ንዝዋፈሩሉ ስራሕ ጥንቃቐን ዓሚቕ ፍልጠትን ከም ዝሓትት ተገንዚቦም ኣብነታዊ ስራሕ ክዓሙ ኣዘኻኺሩ። ኣብ ንዞባ ሰገነይቲ ናይ 2 ሰሙን ስልጠና ምሕዳራን መሪሕነትን 127 መንስያት ተዋሂቡ። እቲ ካብ 4 መምሕዳራት ከባቢ ማለት ማይ ሰገን፣ ማይ ፊት፣ ማይ መጉዶምን ደግራ ልብአን ዝመፁ 127 መንስያ ዝተሳተፈዎ ስልጠና ብሃማመተን ናይ ስራሕ መሻርክቱን ዝተወደበ እዩ። ሓላፊ ሃማመተ ኣብቲ ንዞባ መንእሰይ ምሕረት ኣብ ዓንደ ማርያም ኣብ ዘስምዑ ቃል እቲ ዕላማ ውዳቤታት ሃማመተ ኣብ ዓድን መምሕዳራት ከባቢን ንምሕያል ከም ዝኾነ ሓቢሩ። ሓላፊት ሃማደ ኣብቲ ንዞባ ወይዘሮ ኣበራሽ መስፍን ብጊዳ ሰልጠንቲ ንዝቐሰምዎ ፍልጠት ብግብሪ ክጥቀምሉ ተላብያ። ኣብ መወዳእታ ኣመሓዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጅ ዓሊ እቶም መንስያት ኣብ ከባቢኦም ፀላው ተራ ክህልዎም ኣዘኻኺሩ። ዝኸበርኩም ተኸታተልቲ ስዕብ ዜና ሃገራት ወፃኢ እዩ። ኣሜሪካ ሲቪላዊ ኣብ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይድ ከም ዘላ ማዕከና ዜና ቃሊሐን። ትሕቲ ቅርፂ መጓዓዝያ ምድሪ ብቐንዱ ድማ ድንድላትን መንገዲ ባቡርን ከምኡውን ማዕርፎ ነፈርትን ትካላት ፀዓትን ቀንዲ ሲቪላዊ ዕላማታት ክኾኑ ከለዉ ትካላት ፀረ ሚሳይል መፍረ ድሮናትን ስለያዊ ትሕቲ ቅርፅታትን ድማ ካብቶም ዝተጠቑዑ ወተሃደራዊ ዕላማታት ምዃኖም ተገሊጹ። ኣሜሪካ ኣብዘይ ሓድሽ ወተሃደራዊ ወፍሪ ነፈርቲ ኩናት ድሮናትን መራኸቢ ውግን ተሳትፍ ከም ዘላ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኢራን ከም መልሰ ግብሪ ናይቲ ኣብ ልዕልያ ዝካየድ ዘሎ ከቢድ ደብዳብ ኣብ ዮርዳኖስ፣ ኩዌት፣ ቀጠር፣ ባሕሬንን ካልኦት ሃገራት እቲ ዞባ ኣብ ዝርከብ ብርክት ዝበለ ዕላማታት ኣሜሪካ መጥቃዕትታት ተካይድ ከም ዘላ ሓቢራ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ዘተ ምስ ዘይትምለስ ኣብ ልዕሊ ሲቪላዊ ዕላማታታት ከቢድ ደብዳብ ከም ዘካየድ ድሕሪ ምጥንቃቁ ኢራን ኣብ ዞባ ማእከላይ ምብራቅ ከቢድ ዕንወት ዘውርድ መጥቃዕትታት ከም ትፍፅም ምሕባራት ዝከር እዩ። ኣብ ልዕሊ ኢራን ወተሃደራውን ቁጠባውን ፀቕጢ ንምፍጣር ትንቀሳቀስ ዘላ ኣሜሪካ ካብን ናብን ወደባታ ንዝካየድ ምንቅስቃስ

መራኽብ ብደጊማ ከም ዝዓፀወተ ይፍለጥ። ንመፃበ ሆርሙዝ ይቕሬታን ንመፃበ ሆርሙዝ ዝረገጠት ኢራን ብወገና ኣብቲ ከባቢ ዝርከብ ካልእ መስመራት ንግዲ ክትዓፁ ከም ትኽእል ኣጠንቂቓላ። ፈረንሳን ጀርመንን ኣብ ምምዕባል ወተሃድራውን ፀጥታውን ዝምድነን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ፕሬዚደንት ኢማኑኤል ማክሮንን ቻንስለር ጀርመን ፍሬደሪክ መርዝን ሎሚ 17 ሓምለ ኣብ ጀርመን ኣብ ዘካየድዎ ዝርርቢ ተኸቲሙ። ከም ኣካልቲ ስምምዓት ክልቴን ሃገራት ኣብ ምምዕባል ፀረ ሚሳይል፣ ናይ ነዊሕ ርሕቀት ሚሳይል ከምኡውን ምውሓት ፀጥታ ጠፈር ዝተሓባበራ ምዃነን ኣፍሊጠን። ክልቴን ሃገራት ድሮ ንትግባር እቲ ስምምዕ እትከታተል ሓበራዊት ኮሚቴ ኣቒመን ኣለዋ። ኣሜሪካ ንሃገራት ኤሮጳ ክትገብሮ ዝፀንሐት ፀጥታዊ ኣበርክቶ ከተጉድሎም ምዃና ድሕሪ ምግላፃ እተን ሃገራት ኣብ ንሓድሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወስዳ ከም ዝጀመራ ይግለጽ። ብርክት ዝበላ ሃገራት ኤሮጳ ፀጥታዊ ተመርኳስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀኒሐን እየን። ብሪጣንያን ስዊድንን ንዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊጹ። ቀዳማይ ሚኒስተር ስታርመር ነዝሓበረ ትማሊ 16 ሓምለ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርርብ እዩ። እቲ ወተሃድራዊ ዓቕሚ ዩክሬን ምድንፋዕ ዝዓለመ ወተሃድራዊ ደገፍ ኣብ ፈለማ 229 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ ከም ኣካልቲ ደገፍ ብሪጣንያ ንዩክሬን 1350 ሚልዮን ዶላር ዝግመት ወሳኺ ወተሃድራዊ ሓገዝ ከም ትገብር ኣፍሊጣ። ሃገራት ኤሮጳ ንዩክሬን ዝገብሮ ወተሃድራዊ ደገፍ ኣዛይደንኦ ምህላወን ዝጠቕሱ ፀብጻባት እቲ ስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረዱ። እዚ ከምዚ ኢሉ እንከሎ ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራረብ ዘሎ ተኽእሎ ጸቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ሓቢቱ። እዚ ዝተሓበረት ቱርኪ ንክልቴና ሃገራት ንምዝራብ ዘኽእል ባይታ ክጣጣሕ ዘለዋ ቁርብነት ድሕሪ ምግላጻ እዩ። ንተበግሶ ቱርኪ ዘመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን እዚ ግን ግዜኡ ከም ዘይኮነ ኣረድያ። ሩስያን ዩክሬይንን ኣብ ፅዑቕ ምልውዋጥ መጥቃዕታት ከም ዘለዋ ዝተቐሱ ፀብጻባት እቲ ወተሃድራዊ ረፅሚ ካብ 222 ካብ ዘካይድዎ እቲ ዝሓየለ ምዃኑ የረዱ። ኩናት ዩክሬን ብሰላም ንምዕራፍ ኣብ 225 ኣብ ቱርኪ ኣብ 226 ድማ ኣብ ሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም ተኻየደ ይፍለጥ። እንተኾነ እቲ ብመንጎኝነት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላዊ ምብራቅ ድሕሪ ዝተፈጥረ ወተሃድራውን ፀጥታውን ቅልውላው ተቋሪፁ ከም ዘሎ እዮም ናይ ቀረባ ተዓዘብቲ ዝገልፁ። ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንፃር ነባሪ ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክትፀውዕ ፀኒሓ። ምስ ፍሕፋሕ ኔቶ ጠንቂ ናይቲ ኣብ ፈለማ 222 ዝተወልዐን ብሰፍሐ መልክዑ ዝቕፅል ዘሎን ኩናት ምዃኑ ይጥቀስ። 29 ሃገራት ፅላት ሰብ ሰርሖ ብልሒ ንምምዕባል ዝኽእል ውድብ ምትሕጋዝ ከቑማ ተሰማሚዐን። እቲ ንህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን ሃገራት ዝሓቐፈ ውድብ ሰብ ሰርሖ ብልሒ ኣብ ሓበራዊ ረብሓ ንምውዓል ዝዓለመ ምዃኑ ተገሊጹ። እዚ ኣብ ከተማ ሻንጋይ ቻይና ኣብ ዝካየድ ዘሎ ዓለማዊ ዋዕላ ሰብ ሰርሖ ብልሒ ዝተፈረመ ስምምዕ ብፍላይ ንሃገራት ደቡባዊ ንፍቀፍ ግቢ ከም ዘርብሕ እዩ ዝቀላሕ ዘሎ። ሃገራት ኩሉ መድያዊ ረብሓታት ሰብ ሰርሖ ብልሒ ንምስፋሕ ብተናፀልን ብእኩብን ፅዑቕ ምንቅስቃስ የካይዳ ምህላውን ዝፍለጥ እዩ። ኣብ ዝመፅ ወርሒ ጥቅምቲ ኣብ ሆላንድ ክካየድ ተመዲቡ ኣብ ዘሎ ዓለማዊ ዋዕላ ሰብ ሰርሖ ብልሒ ብርክት ዝበለ ቁጠባዊ ስምምዓት ክኽተም ትፅቢት ይግበር። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተማ ሓቢረን። እቲ ስምምዓት መራሕቲ ክልቴን ሃገራት ትማል 16 ሓምለ ኣብ ከተማ ሻንጋይ ቻይና ኣብ ዘካየድዎ ዝርርብ ከም ተፈረመ ተገሊጹ። እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ምምዕባል ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ከምኡውን ሕርሻ፣ ትምህርትን ትሕተ ቅርፅን ከም ዘጠቓልል ተፈሊጡሎ። ክልቴን ሃገራት ብዘይካዚ ወፍሪ ብዓይነትን መጠንን ንምስፋሕን ዞባዊ ፀጥታ ንምውሓስን ከም ስራሕ ኣቢረን። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 225 50 ቢልዮን ዶላር ኣብ ቀዳማይ ርብዒ 226 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ፀብጻባት ይጠቕሱ። ኣብ ቬኔዙዌላ ኣብ ዝሓለፈ ወርሒ ሰነ ብዘጋጠመ ክልተ ተኸታታሊ ምንቅጥቅጣት ምድሪ ኣብ ናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተፀጋግዐ ተገሊጹ። ኣስታት 50,000 ዳህም ጠፊኡ ከም ዘሎ ዝሓበሩ ፀብጻባት ውድብ ሕቡራት ሃገራት እቲ ኣሃዝ ብናሃሪ ክውስኽ ከም ዝኽእል ኣሚቶም ኣለዉ።
በቲ ኣብ ታሪክ ቬኔዙዌላ ዝሓየለ ምዃኑ ዝተጠቕሰ ምንቅጥቃጥ ኣስታት 2 ሚልዮን ትካላትን መንበርን ክዓኑ እንከሎ ኣስታት 8 ሚልዮን ሰባት ብኣሉታ ከም ተጸሉ

ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 6 ሚታዊት ናይ ጃምላ ሃገራዊ እቶት ቬንዙዌላ ማለት 17 ቢልዮን ዶላር ቁጠባዊ ክሳራ ከም ዝወረደ ክኢላታት ኣፍሊጦም። በሰላ ናይቲ ተፈጥሮዊ ሓደጋ ኣብ ሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልጹ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከቦም 375 ተምሃሮ ኣመሪቑ። ኣማደ ዞባ ሳዋን ላዕለዋይ ትካላት ትምህርትን ንደቂ ኣንስትዮ ተምሃሮ ኮሌጅ ስልጠና ወዲቡ። ኣብ ኑ ዞባ ባፅዕ ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ተሰላሲሉ። ኣሜሪካ ሲቪላዊ ኣብ ዝርከቦ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምምዕባል ወተሃድራውን ፀጥታውን ዝምድነአን ዘተኮረ ስምምዓት ተፈራሪመን። ብሪታንያን ሽወደንን ንዩክሬን 16 ዘመናዊ ነፈርቲ ኩናት ክልእኻ ምዃነን ገሊፀን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መድባትና ሰላም።

ኣብ ውቅያኖሳትን ባሕርታትን ዘለዉ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 200 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተማያዊ ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘሞ ዝኣት ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል። ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፅንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየር ዝስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም እነስተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብሙሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትውዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓይቕ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሕታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት፣ ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለል ካብ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ንቕጣ እውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፅር ድማ ካብቲ ኣብ መሬት እንሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፅር ወይ ድማ ኦኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከነምፅእ ዝከላኸል ሙቐት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒቦም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምዕታው፣ ንዝኾነ ፍጡር ድማ ሃንደራ ኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣትዉ ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሑጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ፅባቐ ባሕረ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መፅናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

ድማ ብኪንዮ ናይ ድምፂ ማለት እዩ ብኣካላዊ ቋንቋ ይረዳድኡ ከም ዝኾነ እዮም ዝሕብሩ። ንሙሉእ ትሕዝቶ እምበር ብዛዕባ ሓርማዝን ባህርያቶምን ማለት ፍሉይ ጠባያቶምን ዝብል ትሕዝቶ ኣብ መደብ ሌላ ክቐርበልና እዩ። ምክትታልኩም ብኽብሪ ንዕድም።

ሓራምዝ ኣብ ዓለም ብግዝፎምን ብሓይሎምን እዮም ዝፍለጡ። እንተኾነ ሓራምዝ ፍሉይ ናይ ምዝካር ክእለት ማለት ናይ ልዕሊ 6 ዓመታት ተዘክሮ ክዝክሩ ከም ዝኽእሉ ተመራመርቲ ይሕብሩ። ብዘይካዚ እውን ፍሉይ ናይ ምብሃል ጠባያት ኣለዎም።

እቲ ዝዓበየ ናይ መሬት እንስሳ ዓለም እውን ሓደ ካብቶም ብብልሓቱ ዝወዳደሮ የለን እንተበልናኩም ከ እንቋዕ ናብ መስተንክር ዓለም ሓራምስ ብሰላም መጻእኩም። ንምእማኑ ዘጸግም ተዘክሮታትን ተውህቦታትን ብዘይተሓስቦ መንገዲ ዝራኸብሉ ኣፍንጫ ሓርማዝ ኣስታት 40,000 ጭዋዳታት ከም ዘለዎ ትፈልጡ ዶ? ልክዕዩ 40,000 ደቂ ሰባት ኣብ ኩሉ ኣካላቶም ትሕቲ 700 ጭዋዳታት ጥራዩ ዘለዎም። ኣፍንጫ ሓርማዝ ንገረብ ካብ ስሩ ንምምንዛዕ፣ ንርእሱ ማይ ንምንጻግ ወይ ንእሽቶ ዓተር ከይጨፍለቐ ቀሲሉ ከልዕለላ ይኽእል። ኣብዚ ዘገርም ነገር ድማ እንሆ ሓራምዝ ክዘሉ ኣይክእሉን እዮም። እቲ ገዚፍ ኣካላቶም ዳርጋ ኣብ ኩሉ ግዜ እንተወሓደ ሓደ እግሮም ኣብ መሬት ንኸጽንሑ ዝተዳለወ እዩ። ብዘገርም ፍጥነት ክጐዩ ይኽእሉ እዮም። ክሳብ 40 ኪሎ ሜትር ወይ 25 ማይል ኣብ ሰዓት ናይ ምጉያይ ክእለት ኣለዎም። ምዝላል ግን ኣካል ክእለቶም ኣይኮነን። ሓራምዝ ዓበይትን ሓያላትን ጥራይ እዮም ትብሉ ዶ? ደጊምኩም ሕሰብሉ። ዘደንቕ ተዘክሮታት ዘለዎም ኮይኖም ንዓመታት ዘይረኣይዎም ኣባላት ስድራ ቤቶም ከለልዩ ይኽእሉ። ኣብ ርሑቕ ማይ ዝርከብ ቦታታት ከይተረፈ ክዝክሩ ይኽእሉ እዮም። እዚ ድማ ስድራ ቤቶም ኣብ እዋን ነዊሕ ደርቂ ንኽነብሩ ይሕግዞም። ሓራምዝ መብዛሕትኡ ግዜ ደቂ ሰባት ክሰምዕዎ ዘይክእሉ ትሑዝ ዝኾነ ድምፂ ገይሮም እዮም ኣብ መንጎኦም ዝረዳድኡ። እዞም ዓሚቕ ድምፅታት ንሓያሎ ኪሎሜትራት ክጓዓዝ ስለ ዝኽእል ሓራምዝ ኣብ መንጎኦም ከም ተፈጥሮኣዊ ናይ ነዊሕ ርሕቐት ቴሌፎን ካብ ብዙሕ ርሕቐት ክረዳድኡሉ የኽእሎም። ስለምንታይ ሓራምዝ ነዚ ገዚፍ ኣእዛኖም ከም ዘንጨፍጭፍዎ ሓሲብኩም ዶ ትፈልጡ? ክነፍሩ ስለ ዝፍትኑ ኣይኮነን። እተን ገዘፍቲ ኣእዛን ከም ኣብ ውሽጢ ዝተሃንፀ መምጠን ኣየር እየን ዝሰርሓ። ኣብ ጥቓ እቲ ላዕለዋይ ሸነኽ ዝርከቡ ሰራውር ደም እዝኒ እናነቕነቑ ሙቐት ኮግድሉ ይኽእሉ። እዚ ድማ ነዞም ዓበይቲ እንስሳታት ኣብ ትሕቲ ውዒ ፀሓይ ንኽዝሕሉ ይሕግዞም። ኣብዚ ሓደ ዘገርም ጥቕሚ ናይ ሓርማዝ ቀልቅል ኣሎ። ሓርማዝ ብሉፃት ዳግመ ምጥቃም እዮም። ሓምልታቶም ብዘይተሓከመ ዘርኢ ዝተዓሸገ ኮይኑ እቲ ዘርኢ ኣብ መላዕ ምድሪ እናተዘርግሐ ምስ ከደ ኣግራብ ክዓብዩ ይሕግዞም። ብዝተወሰነ መልክዕ ሓራምዝ ናይ ተፈጥሮ ኣታኽልተኛታት እዮም።

ብዛሕባ ተፈጥሮ ክንዛረብ እንተኮይና ድማ ሓራምስ ጭቃ ብጣዕሚ እዮም ዝፈትዉ። ጽቡቕ ናይ ብጭቃ ምሕጻብ ንምዝንጋዕ ጥራይ ኣይኮነን፣ ግብራዊ እዩ። እቲ ጭቃ ንቆርበቶም ካብ ፀሓይ ይከላኸለሎም፣ የዝሕሎም፣ ከምኡ ውን ንዝናኸሱ ጣንጡ ንኸይቀርብዎም ይሕግዝ። ሓራምዝ ኣብ መስትያት ንነፍሶም ከለልዩ ከም ዝኽእሉ ትፈልጡ ዶ? እዚ ድማ ዓበይቲ ኣህባይ ዶልፊንን ደግ ዝበሃል ዓይነት ዑፍን ሓዊሱ ብኣፃብዕቲ ዝቁፅ

ዝነበሩ እንስሳታት ጥራይ ዝካፈልዎ ሳሕቲ ዝረአ ክእለት እዩ። እዚ ከዓ ሓርማዝ ልዑል ደረጃ ርእሰ ንቕሓት ከም ዘለዎ ይሕብር። ሓራምዝ እውን ንምእማኑ ዘፀግም ስምዒታውያን እዮም። ልደት የብዕሉ፣ ንኣባላት ስድራ ቤቶም ዝሓረቑ የጸናንዑ፣ ምስቶም ዝተጐድኡ ብፀቶም ክጸንሑ እውን ይረአዮም። ተመራመርቲ ስነ ፍልጠት ሓራምዝ ዓሚቕ ማሕበራዊ ምትእስሳር ከም ዘለዎም ዝሕብር ባህርያት ኣብ ዝተፈላለየ መጽናዕትታቶም ገሊፆም ነይሮም። ዓቐኖም ድማ ከየደናግረኩም ብዘገርም መንገዲ ንፉዓት ሓንበስቲ እዮም። ኣፍንጫኦም ከም መስተንፈሲ ኣብ ትሕቲ ማይ ስለ ዝሰርሕ ዓሚቕ ሩባታት እናሰገሩ ከስተንፈሱ የኽእሎም። ካልእ ዘገርም ሓቂ ናይዞም ፍሉያት ፍጥረት ኣብ ኣዛኖም ዝርከብ ጭዋዳታት እዩ። እዝኒ ነፍሲ ወከፍ ሓርማዝ ልክዕ ከም ኣሰር ኣጻብዕቲ ሰብ ፍሉይ ቅርጺ ሰራውርን ጭምዳድን ኣለዎም። ክልተ ብልክዕ ዝመሳሰሉ ጭዋዳታት ኣብዚ ዓለም የለውን። ካብ ልዕሊ ዓቐን ሓይሊ ዘለዎምን ምስጢራዊ ዕላላትን ክሳብ ከም መዝሓሊ ዝሰርሑ ዓበይቲ ኣእዛንን ሓራምዝ ብዘገርም ነገራት ዝመልኡ እዮም።

ትሕዝቶታት መደባት መዛይኪኹም ትከታተሉ ዘለኹም ክብራት ተዓዘብትና ዛስዒባ ተቐርብ ትሕዝቶ መደብና እምበር ንድሕሪት ምልስ ከነብለኩም ኢና። ካብ ግዜ ሰውሩ ኣትሒዙ ኣብ ዝተፈላለዩ ዜማታት ማለት ብቋንቋ ናራን ኩናማን ዝነጥፍ ዝነበረ መሓመድ ኣድም ዘሚል ዝተካየደ ዕላሊና ሒዝናልኩም ቀሪብና ዘሎና። ብፍላይ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፊ ናይ ብሄረ ኩናማ እዩ ዝያዳ ዝልለ ተመክሮ ሂወቱ ኣብ ስነ ጥበብ ዝነበሮ ተመክሮ እንታይ ምስል ዕሊሉና ኣሎ ናብታ መደብ ከስግረኩም እየ ተኸታተሉ።

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፍዮም ኣብ ቃልስን ስነ ጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሕን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በቢ ክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ጽንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሲ ወከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣደም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲሙ እዩ። ዘሚል እታ ቀንዲ ኣብ እዛን ኣብዚ እዋን መንእሰያት ኣብ ትሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር። ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ

0: ዝያዳ ክሳዕ ሎሚ ይልለ ብዛዕባ ገለ ክብለና እዩ።
1: ሽወሽበኮ ከምዚ ቀደም ኣብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ እቶም ደቂ ዓዲ ብፍላይ ከ ሓደ ዓዲ እዩ ወገናት ይበሃል ኣሎ ኣብ ደቂ ኣደይ ከመይ ኣለኹም ደቂ ኣደይ ከምዚያ ደቂ ኣደይ ኢላ ንዎ ዝውደስ እዩ ኢና ከዓ እታ ትርጉም ቀይርና ከዓ ንፀላኢ ከመይ ንፀላኢ ሃሪምካ ንብረቶ እውን ማለንታ ትበሃል ወደ ሽቦሲ ስለቦ ማለት እዩ መንዛ እዮ ሓጅምከስ መንዛ እዮ ብብሬት ናቱ መንዚ ከ ብናቱ ሂረሞ ገለ ዓይነት እዩ ሕጂ እዚ ክንገብር ሎ ኮይና ከ ኩሉ የለ መኒሰ ሸማ ንበሎ ናብ ድፋ ኣብ ኩሉ ሰውራ ሸማ ኢልና ንፀላይና ንሸንፎም ገለ ዓይነት መለሲ ንፀላይና ንደምስሶም ኣብ ሃገርና ትብል እያ ማለት እዩ ተደጋገመ እዩ ተቃላት ወደ ሽቦ ሽቦሲ ስለብ ማለት እዩ በቃ ብሓፂሩ ሸማ ሸማ ንበሎ ንፀላይነት ሸማ ሸማ ንበሎ ማለት ዓብይን ንእሽተይን ሰብይን ሰበይትን ጓልን ወድን ዘይበልካ የለ ኩለ ከ ኤርትራዊ ሸማ በሎ ከምኡ እያ ሕዝቶ

0: ሰውራዊ ደርፍታት ኣብቲ ኣብ ሸትኡ ምውቃዕ ዝነበሮ ጻዕሪ ኣዝዩ ልዕሊ እዩ። ኪንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁኡ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፀውትካ ኣብ ድፋእ ዘሎ ለይትን መዓልትን ኣብ ወግእ ለይትን መዓልትን ኣብ መከራት ዘለዎ ወስያጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ገርና ንሕና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት እዩ መለክቲ ኣብፅሖም ንህዝቢ ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕና ኢና መፅናዕቲ ገርና ንግብሮም ሕጂ ከምዚ ኢልና ንቐርብ ከለና መራዮም ዝገርሙ መራዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ሰሚዖም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሞ ሕጂ ኣብ ከምዚ መራ ንህና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንህና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮና ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓወቱ ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባኣና ዝግለፅ ሕጂ እንተኾን ዋላ ደ ጠቅም እንተኾን ዋላ ክልተ ቃል ተኸውን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ ዓብይ ክስታይ እዩ ካልኣይ መዳፈ ይባዕሉ መረ ሞራል እዮም ይሰምዖካሾ ይርእካ እዩ ከምኡ ነይሩ ማለት እዩ።

መሓመድ ኣድም ዘሚል ናይ ደርፊ ክእለቱ ኣብ ባይታ ድሕሪ ናጽነት እውን ኣንጸባሪቕዎ እዩ። ኣብ ዝተፈላለየ መድረኻት ብምኽንያት በዓል ናጽነት ኣብ ቺነማታት ተላህዩ እዩ። ኣብ 2006-2007 እውን ኣብ ዝተፈላለየ ሃገራት ኤሮጳ ንጎስጓስ ጌሹ

0: ብናራን ኩናማን ተላህዩ ንህዝቡ ኣገልጊል እዩ። ጥበብ ተውህቦ ምዃኑ ካብ ዘሚል ክንመሃር ንኽእል። ምኽንያቱ ኣብቲ ኣብ ገድሊ ኣብ ጉጅለ ባህሊ ሓዮት ዝተጸንበረሉ እዋን ብፍተቱ ብደርፊ ከገልግል ተበጊሱስ በተን ዝመልከን ቋንቋታት ድማ ዕላሙኡ ወቒዑ እዩ። መሓመድ ኣድም ዘሚል ምስ ደርፊ ካብ ዝፈላለ ነዊሕ ጌር እዩ። ጎኒ ጎኒ ዝሰርሖ ዘሎ ስራሕ መንግስቲ ድማ ካብ ዙርያ ጉጅለ ባህሊ ዋልታ ኣይተፈለየን፣ ብዝተፈላለየ ነገር ይሳተፍን ይሕግዝን ኣሎ። ንመጻኢ ጽቡቕ ንምንኢሉ ኣብ ማኣዲ ደርፊ ክምለስ ድማ ትምኒትና እዩ።
1: ድሌት ኣሎ ክንገብር ንኽእልና፣ ግን እቲ ሕጂ እዚ ክብሎ ኣይክእልን። ተስፋ ይቆረፅኩን ባይተ ጽቡቕ እንተረኺበ ግን ክገብር ይኽእል እዩ ማለት እዩ። ምስቲ ናቲ ስራሕ ምስቲ ገለሲ ቁሩብ ኣይመጨኒን ኮይኑ እምበሪ እዋ ደርፊ ዶ እንታይ ከልክለካ እዩ? ደርፊ ዝክልክለካ ነገርሲ የለን። ወሩብ ከምዚ እንተወ ዝበልኩኻ ዳህርዳ ትቐፅል ዳህር ዘለኻ ትቕፅል ሲ ትኽእል ኢኻ። ጥራሕ ከመይ ግዜ መቸውካ ንኣኻ ማለት እዩ። ዳህርዳ ዜማ ከምተነ ዝፈልቶ ማለት እዩ። ዳህርዳ ዜማ ክተብል እንተኾንካ ደርፊ መደብካ ናትካ ስራሕ እንተኮይኑ ናቱ መንገዲ ኣሎ። ንኣብነት ኣነ ብዛዕባ ሓደ ደርፊ ክገብር ድሕር ደለየ መፅናዕቲ ክደልየኒ ሎሚ ዓዲ ክኸይድ ዜማታት ዝኣሪ እቲ ባህሊ ክፈልጥ ኩሉ ዳሓሳስ ክደሊ እዩ ማለት እዩ። ኣብ ሰውራ ኣብ ከሎና ኮፍ ኢልና በቲ ዝረኣየ ነገር ነውፅኦ ነርና። ሎሚ ግን ክትካ ታሪክ ናይ ባህሊ ልክ ክትፀበራ ክንቶምካ ከዓ ዓዲ ክትኸይድ ኣለካ። ከትካ ከዓ እሱን ዋናትካ መፅናዕቲ ጌርካ ከዓ መፅኻ ተደርፊ ቤተወሰዲ በገለስ በገለስ ትገብሮ ሲ ሎሚ ግዜ ክድልየካ ያብ ከምዚ ሕጂ ቅሩብ ምናልባት ግዜ እንተረኸብና ከምይነት ባይታ እንታ ተፈጥር ወላ ሓንቲ ፀገም ትበሃል የብለን። ዋላ ናይ ንብረት እንኮ እንተኾንኩ ዋላ ካልእ እንተኾንኩ ዝኣግተኒ ነገር የለን ንሱ

0: ወዲ ኣዳም ዓሻብ ዝሓስብ ዝመክር ቁኑዕ መሲልዎ ብተስፋ ዝሰክር ንኸስዐኡ ጥራሕ ኣይኮነን ዝነብር ሰብ ንኸብዱ ጥራይ ኣይነብርን እዩ ሰባሕ ላርእስቲ ዘፃውተና መምህር አልኣሚን ዓብደለት
1: ንኸብዱ ጥራይ ኣይኮነን ዝነብር ሓስብ ኣለዎ ክግምት ክዝክር

0: 네.
1: 아, 말해.
2: Hey, girl. Easy.

0: ¿Qué qué?
1: ¿Qué es eso?

0: no. No, no.
1: Don't bang it material, we ain't talking about it.

0: No.
1: Yo, shout out to Caesar. Hey, yo, hey, yo.

0: She what?
1: Continue.
2: Microwave.

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ትተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅ ተያኸትከውን መበል ራብዓይ ክፋላ ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ኣብ ህወተይ ምሉ ንኽትናይ ደፍቅር
1: ብኣፍዶ ግን እኮ ኣብ ህይወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ እንተ ጥ ኣነስ እንታይ እዩ ዘላ ምስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክካ እዩ ዘነጋ ብዝኸውን ዘይከውን ግን ኣይትጨነቐ እጃ ኸደ ክነብሲ ከይተሰይ
2: እንታይ ክትገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምንን ፎ

0: ትፈልጦ ዶ ኢኻ ነዚ ወዲ
1: ምፍላ ጥራይ ኣፀቢቕ ኢኻ እምበር ነቲ የድሮስ ዘይፈልጥ ወዲ ስምር ኣለኒ ከም ደላላይ ዘይኮንኩ ከም ዓርክኻ የ ዘረበካ ዘለኹ
0: ኖኖኖኖኖ ዘይነቲ ዘረባ እዮ በር ብኣኻ ዝመፀኮ ዘሰክፍ የብሉ
1: ማይ ክዓርክ ትም ዳኣበል ነዚ ብምርካብካ ተዓዊትካ ኢኻ ክንደይ ትካላ ዴት ንዓይና ዓይለን ዝመነጠለል ዘሎ
0: መን ሽሙ ኢልካዮ
1: ቴድሮስ እዩ ዝበሃል ኣይትፈልጦም ፀኒሕኻ እምበር ደግ ገዛውት እዮም ንድላይ ካሰብ ክትሓተሉ ትኽእል ኢኻ
0: ሓቃ ሓቃ ፈሊጠ እየ ከም ዝበልኩካ ብኣኻ ዝመፀ ዘጠራጥሪ የብሉ እንዲ ኣብ ስራሕ ምስ መፀ ኸዓ ንሪኦ
1: ተመኪሕ ዶ ኣይትበለኒ እምበር ናይ ከዓርከ ነዚ የዕውይተካ ግን ኩለን ንዓይና ዓይብሎ ስለ ዘለዋ ብሓፈሻ ንስኻ ኣብ ተሓዝ ኹን ኣብ ደመዙ ክትሕግዞ ክትክእል ኣለካ
0: ብዛዕባ ኣተሓዛ ዝፀገም የብሉ ትፈልጠኒ ንደካታጆ
1: ከምኡ እንተ ጌይርካ ዳ ኩሉ ተወዲኡ ኣሎ ማለት እዩ መኪናኻን ድኳንካን ሰብ ረኺበን ኣለዋ ማለት እዩ ምናልባሽ ግን ኣብዚ ሕጂ እዋን ብመነባብሩ ርጉእ ስለዘየለ ብፍሉይ ቅርብ ኢልካ ክትሕግዞን ከተዘራርቦም ክትክእል ኣለካ
0: ከመይ ማለት ርጉእ የሉ
1: ከምቲ ንሱ ዝብሎ በዓልቲ ቤት መነባብሮም ሕጉዝቲ ይኮነት በዚ ድማ መዓልታዊና ንጨቓጨቕ እዩ ዝብል
0: ሞዝዳ ኣብ ስርሑ ፅልዋ ኣይምፃሉ ኣነ ዝደሊ ነፃ ኮይኑ ዝጎይሰብ
1: ጠገም ዝበሃል ይብሉ ንስኻ ብደሞዙ ሕጉስ ተ ጌርከዮ ትረኽቦ መክሰብ ይበዝሕ ሳይታ ሰበይቲ ድማ ጥራይ ዓስበ ይሃለዎን እምበር ዓብ ሓሳብ ይሓሲበ ዘለኹ
0: እንታይ ተሓሳብ
1: ብላይ ወድባኮ ሰራሕተኛ ከም ዘለ ሓቢሩ ንብሉ ንሳ እብኹም ትቁፀር ክገብር እየ ብድሕሪኡ ተሓስብካ ዘለካ ትገብር
0: በላይ እዚ እንዳነዳዲ
1: ዎ ንስኻ ነዚ ወዲ ብደመዙ እንተ ሕጊዝካ ንሳ ድማ ምስ በላይ እንተ ስራሕ ጀሚራ ንሶም ይረብዑ ንስኻ ድማ እታ ነዊሕ ዓመታት ደልያ ዝነበርካ ወርቀ ትረክብ
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕጂ መዓሲኻ ክመፅእ ከቢርካ ዘለካ
1: ኣብዚ ፀዋዕኸ ንሱ ዳ ደንዓኸ ይፅበየካ ዘሎ ኣብዝበልካሉ ጥብ ክብለካ
0: በቃ ድሓን ቴሌፎን ማሃበኒ ንዓውን ምርካብ ከድልየኒ እዩ
1: ግን ማይ ክዓርከ ንክልቲኦም ንረኽቦም ከም ዘለና ክፈልጡ የብሎም
0: ፅቡቅ
1: ከዓርከ በል ስራሕ ኣላት ከይደ
0: በቂ ሓራይ ብሩህ ማለት
1: መርሓባ ከምዚኣ ጌርካ ካብ ሓንቲ ገዛ ካብ ክልቲኦም እናወሰድካ ምቾት ዘለዎ ሂወት ዶ ትነብር ወይስ ምስ ኣቐርማም ሂወት ትጠመመ
2: እዛ ናይ ሚልዮን ጉዳይ እናተገፍሐት ትኸይድ ኣላ ግለስ ኣለዋ ወይ ንዓይ ክተቕኒ ኢለ እያ ትገብሮ ዘላ ወይ የለ እንደይ እምበር ንሚልዮን ስ እንታይ ክትርእሉ ትኽእል ብመልክዕ ጠባይ ሃብቲ ዝና ብፅፈት ብኩሉ እየ ዝበልፆ እሞ እንታይ ደኣ ወሪድዋ ወዲ ፍሉጥ እዩ ምክኤል እውን ዝቕበሎ ኣይኮነ ኣብ ቅድሚ እዩ ኣብዛ ትራር ድሞ ደኣ ክሓታ ሓዲኣ ክትወልድ

0: ናይቶም ሰራሕተኛታት እኳ ወዲ እየ ብሮ ስራሕ ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኸብሲ ዘጠራጥረ ይብለ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊን ኣውቲስታይ

0: ሄነር ከመይ? ሓንዶ
1: እግዚኣብሔር
0: ይመስገን ድሓና ንሓንዶ ስድራ ድሓንዶ ሓጎሳብካ ሓጎሳብካ ሓጎሳብካ ኮፈል ኮፈል ኮፈል
2: ሓዝ

0: ኣዝራርባ ክንስርዓ ትገብርኖ
1: እንታይ እዚ ትበልሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ 10 ግዜ ካባካ ይቀበልኒ
0: እዋ ዘይምስራሕ ኮ ብሰንኪ ኩነታት ጥዕና እምበር ካልእ ኣይኮነ ድሓርካ ዝጎደለ እንተመለ እንታይ ፀገም ኣለዎ ድ
1: እስ እንታይ ትገብር ስለ ዘለካ እሱ ዝጎደለ ዝምልእ ንስኻ ከለካ ስለምንታይ ይጎድል ድሓርካ ካብቲ ሓዊ ክንደይ ኮይኑ ዘሎ
0: ሙዚት እንታይ ኸ ብዛዕባ ናተይ ከምዘይ ትፈልጥ ትኾነ እንታይ ማለት እዩ ክንዲ ዝዘረባ ዳሓዳይ ገንዘብ ኣብዘይ ድርበኒ እዩ
1: እሱ ንዓይት ነግረኒ
0: ዋ በቃ በላ ኣክለክ እየ ስነስርዓት ክበር
1: እዩ ግን ብሓይ መናበልካ ብዓላ ተራዕርዕካ ምዓል ሓሚ መናበልካ ባ ግርማ ገዛ ተዓፅካ ምዓል
0: ዋ እንታይ ኣክለክባ እንታይ ክንዲዚ ሸራዕራ

0: ብላዕባ
1: ፀጊበ ብሓቂ ፀጊበ
2: እዘይ ትበልዕ ካልእት ረብሲ እዚኣ ሒዝከያ ዘለካ ወዳ እያ
1: ብዘይ ቀዳዓለም ፀጊበ ብጣዕሚ ጥዑም በሊዕና
3: ፀብ

0: እንታይ ዳኣ ርሓ ንዲ
1: እንታይ
0: ይኮኑ ድዩ ንደ ማስኸም ቀደም ሲ ይኮናን እቲ ዝፈልጦ ሄነኳ ኣይኮነን ዝሕል ንቑሩ
1: ኣየ ደኺም እዩ ዝኾ

0: እንታይ ዳ ተፀሊካ ሪቕኒ ዝገፅካ ቁሩብ ፍስን ኢሉ
1: ድሓነ ድሓነ
2: ናይዚ ስራሕ ድማ ዝሓደርካዮ ዶ ይኹን ኣይ ድኻም ይወፀልካ
1: ናቲ ኮሚታት ኢልኹ
0: ከይደቀስካ እንድሕር ሓዲርካ ስከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁሩብ ናይቲ ዘይደቀስኩ ከ ርእሰይ ቁሩብ ቃንዛ ትገብርለይ ኣለ
2: ርእስኻ እሞ ከድና ዶ ክምፀልካ
0: ዎምፅሉ ዓይሚ ከም ዘሎ ብገፅ ዝረአ ዘሎ
3: ኖኖኖኖኖ ማይ ካዊ ቴንክዩ ከይናኻ ይወስድኒ ይፈትን ይኽእኒ
2: እሞ እንታይ ዳ
3: ባዓንተይ ክድፈኒ ናይቲ ዘይደቀስኩ እዩ ሳዕርፍ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘሎ
3: ፅቡቅ ኣለኻስ ኣቅኸያ ብዝኾነ ዝገበርኩም ለይ እንግዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከ እግብረልኩም
0: እንታይ ጌርናልካ እንታይ ትፀገም ኣሎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊኻ ገዛኻ እዩ መፅኻ ዕርፍ ያዕልሉ በሉ ያዕልሉ ያዕልሉ መፃኹ
2: ሄኖክ እንተ ኾንካ ኣለኻ ክሽፍነልካ ስለ ዝዘለኹ እየ እምበር ቅድሚ ሕጂ ወላ ደኺምካ እውን ከምዝኾንካ ይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ኮይኑ ከምዘለኹ ክርትአ ክዘይከኣለ ቁሩባ ገፅያ ብብዮ
2: ሎማዓንቲ ይጠዓኻ ትማሊ ወላ ሓንቲ ከይተዛርብካ ገዲፍካ ንኸይድካ ሎማዓንቲ ከዓ ሓድሽ ሓድሽ ኣባይ ተርእየኒ ኣለኻ ስለምንታይ ግን ዝኽሉ
3: ስለምንታይ ስለምንታይ ንስኽእ ክትነግርኒ ስብዐኒ ኣነ ካባኸ እንታይ ይደሉ ኣለኹ ኣይርድአክን ጓልተ ይኮንክን
2: ጓል ዘይኮንክን ጓልተ ኾንክኸ እሞ
3: ሰሊና ብሓደ ስለ ዝዓበና ኣብ ልዕለይኹ ዘለኒ ኣድናቆትን ፍትወትን ክብረትን ኣዝዩ ክትፈጢኺ ሕጂ ድማ
2: ሕጂ ግን እንታይ
3: ከም ግምተይ ተኮይኑ ሓሳብኪ ትጋጌላ ጥራይ ክብለክ ዝኽእል
2: ሄኖክ ዘረባኻ ፈፂሙ እዩ ዘይርዳእኒ ዘሎ ካብ ብግምት ትዛረብ ግን ክትፈልጦ ዝዘለካ እንተሎ ዘይተሓተኒ መቸም ክሕስወካ ከምዘይክእል ፅቡቅ ጌርካ ትፈልጥኻ
3: እሞ ከባቢ ክጠምት እዩ ከባቢ ክጠምት እዩ ኣብ ጥቓ ክደልእ ፀላሎት ኣለይ መለይ መለይ ይብለክ ኣለኹ
2: ሕጂ እውን ፈፂሚ ክሕዘካ ይከኣልኩ
3: ክላእ ከምሳይ ዘየ ለ ክላብ ኩነታይታይ ክርድአኪ ኣነ እኩ መሲልኒ ፈፂም ከምሳይ ለ ንስ ክትፈልጢ
2: ብዛዕባኻ ከምዘይገደስ ጌርካ ትዛረብ እንተሊኻ ትጋገለካ ጥራይ ክብለካ ዝኽእል ነይ ብሓቂ ደገዲፍ ንኸይዱ

ጓል ዝብልዋ ፍጥረት ጸገም እያ። ኣብ ገነት ጸገም፣ ኣብ ምድሪ ጸገም፣ ኣብ ሲኦል እውን ልዕሊ ተሓዊ ተጸግም ትኸውን እያ። ከምዚ እንተኾይና ግን እንታይ ክገብራልና እንተፈጢራ?

0: ሄሎ፣
1: ሰሊና ድኸይ
0: እዋ ፅቡቅ ኣለኸ። መን ክብል?
1: ፅን ኢልክ ጥራይ ስምዐኒ።
0: እዋ መን ይኽባ?
1: ቀዳማይ ክብለክ ዝደሊ ሄኖክ ናተ እዩ። ካብኡ ትራሕቂ።
0: እቲ ካልኣይ ከ?
1: ካልኣይ ኣብ ልዕሊ ክወርድ ዝኽእል ሓደጋ ስለ ዘሎ ተጠንቀቐ፣ ብፍላይ ከዓ ምሸት።
0: እዋ ናይ ምንታይ ሓደጋ ይክትብለልኽ? መን ይክንስኺ?
1: ቻው ጥራይ።

0: Moi. تعتمد في الله سأقول نايم انت حدا كايخ
1: كله مسكر ورقات كان سرح قال له بطاطا انت عزيبي ايه ابطام تمو كريزي لك بالتمايكا مسجون مخانكا وانت عزيبي له قال كافتو ما سرحت خاز نبرو فمزرغبكو ابسرح خاز تنققن كدس المخانكا محبيرون سلازي تعماميني ابسرح خجي مزرغ دلتا دلو
2: غني اللي ميكيل حام
1: مترفكا يبلكان ኣብስራሕ ግን ብዙሕ ክፀልወካ ዝኽእል ነገር ክህሉ ስለ ዝኽእል ዝኾነ እንተጋጢሙን ዘሎ ኩነታትን ይህን ምሄ እንዳተባሃልና ኢና ክንኮደ ዘለና ኣብ ስራሕ ይኹን ንስራሕ ዝተሓዝ ነገር እንተልዩ ኣነ ንዓኻ ንስኻ ንዓይ ክትሕባ ኣለ የብልካ
2: እዎ ፅቡቅ ሓሳብ እዩ ፀገም የብሉ ንድሓን
1: እሞ እግርኻ ከያ ተኻልኦ ኮይኑ እምበር ንባፀ መገሻ ኣላትካ
2: ፀገም የብሉ እንታይ ዶ ክገብር መፅ
3: ኖካወይዳ ከም ሓፍቲ ከይተመኸረኒ ኒሃ ኮይንካ እምበር ምሰሊና ዘለኩም ርክብሲ ምሕዝነት ጥራይ ይብሎኒ
4: ብዘይ ከወለ ሓደ መሓዘ የብሎ እንዳብልኩ ወይ ግን ዝሕቶ እዚ ሓድሽ ነገር ስለ ዘይኮነ ይገርመኒ ለሚደ የ
3: ንዓኻ ጥራይ ኣትፈልጥ ማለት ድዩ
4: ብጣዕሚ እያ ተደንግፀኒ ኣዝ ሃገርሂ ምስኪን ገለ ሰብርን ሓፍተ ፕሊስ ግዜ ክትረኽበ ከሎ ክየድካ ዕለልያ ሻስተ ምሳ ሹሪ ኻ ትፈትው እያ
3: ፀገም የብሉ ግዜ ክረክብ ከሎ ክኸዳይ ግን ሓንቲ ሕቶ ክሓተካ
4: እንታይ
3: ዘይከሓድ ነዊ ዓመት ዝገበረ ምሕዝነት ኣለኩም እንድዩ ግን ወላ ቁሩብ ትኾን ስምዒት የብልካን ከምዚ ፍቅሪ

0: ምኑ ጋር
1: ቢሌ
0: ሰላም ዲኹም
2: ከመይ
0: ኣርከ ሰላም ዲኹም ከመይ ቀና ኣቦሳ ሰላም ዲኹም ስራሕ ከመይ ድሓን እዮም ዳ መስ ወገንካ ሓኒ ጅራ ቆልብ ፀማእትያ በር ዕለፍቲ ኣይስ
2: ድሓን ስሳ

ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ብሓባር ፅኒሕና፣ ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ዝመፅእ ሰሙን ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤሪቲቪ ሰላም።

ተቀዳዳማይ ኤንኤስኤን ቢንያም ግርማይ ትማሊ ኣብ ዝተካየደ ሻውዓይቲ መድረኽ ዙር ፈረንሳ ሳልሳይ ደረጃ ሒዙ። ኣብ ናይ ሎሚ ዓመት ዙር ፈረንሳ እታ ሙሉእ ብምሉእ ጎልጎል ዝዓብለለታ መድረኽ ዝኾነ ሻውዒቲ መድረኽ 175.1 ኪሎ ሜትር ዝሸፈነት እያ ነይራ። ብናይ ሓባር ቅፅበታ ውድድር ክዛዘም ድማ ልዑል ግምት ነይሩ። ብፍላይ እታ ኣብዛ መድረኽ እዚኣ ውድድር እትዛዘመላ ከተማ ቦርዶ ኣዝያ ጎልጎል ብምዃና ዝበዝሐ ግዜ ብሽኳያ ውድድር ዝዛዘመላ። እዚ ኣብ ሓምሸይቲ መድረኽ ፀወታ ምስ ፈለመ ብኣግኡ ዝሃደመ ተቀዳዳማይ ኡኖ ኤክስ ሞቢሊቲ ባፕቲስታ ቬስትሮፎር ትማል እውን ንተቀዳዳማይ ካር ሩራል ጃኪብ ኦትሮብ ሒዙ ካብ ፈለማ ሃዲሙ። ፓፕቲስታ ኣብ መበል 120 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታ ውድድር ድማ ብሽኳ ረቲዑ 25 ነጥቢ ወሲዱ፣ ጃኩብ 20 ነጥቢ ረኺቡ። ዓባይ ጉጅለ ድሒራ ኣብ ዝገበረቶ ሽኳ ድማ ተቐዳዳማይ ሊደል ትረክ ማድስ ፔደርሰን ተዓዊትላ 16 ነጥቢ ከሲቡ፣ ቢንያም 14፣ ማክስ ካንቶር 12፣ ያስፐር ፊሊፕሰን 10 ነጥቢ ረኺቦም። እዛ ጉጅለ ውድድር 18 ኪሎ ሜትር ምስ ተረፎ ንዝሃደሙ ተቐዳደምቲ ኣብኪባቶም። ዋላ እኳ ኣብ ዝተረፈ ጎልጎል ካልእ መጥቃዕትታት ብካልኦት ተቐዳደምቲ እንተተፈተነ ኣይሰለጠን። ድሕሪ ብዙሕ ንሽኳ ዝጥዕም ቦታ ናይ መሓዝ መስርሕ ተኣኪቦም ኣብ ዝገበርዎ ሓያል ሽኳ ድማ ተቐዳዳማይ ሶዳል ኩክስቴፕ ቲም ሜርለር ቀዳማይ ኣትዩ። መበል 20 ፕሮፌሽናል ናይ መድረኽ ዓወቱ ዝሃድን ዘሎ ቢንያም ከዓ ንኣባል ኦኖ ኤክስ ሞቢሊቲ ሶራን ወርስካል ተኸቲሉ ሳልሳይ ደረጃ ሒዙ። ማክስ ካንትራ ኣስታና፣ ያስፐር ፊሊፕሰን ካብ ኣልፐሲን፣ ፒልፓሃዮስ ካብ ባሕሬን ቪክቶርያ ክሳብ ሻርሻይ ኣትዮም። እዞም ተቐዳደምቲ ብ3:44 20 ካልኢትን እዮም ውድድሮም ዛዚሞም። በዚ ውፅኢት ኣብ ኩለን ማልያታት ዝመፀ ለውጢ የለን። ንብጫን ንዓቐብን ታደይ ቦጋቻ ሒዝወን ኣሎ። ኣብ ክልተአን ዮናስ ቪንገጋርድ ይስዕቦ። ኣብ ናይ መንእሰያት ከዓ ደልቶረ ዓቂብዎ ኣሎ። ተማሊ ታሽዓይ ዝኣተወ ፐደርሰን ንቀጠልያ ማልያ ብ204 ነጥቢ ሒዝዎ ኣሎ። ቢንያም ብ145 ነጥቢ ካብ ሳልሳይ ናብ ካልኣይ ደይብሎ። ካንተር ብ140 ሳልሳይ ይርከብ። እዚ ውድድር ሎሚ ቀዳም ነዞም ናይ ቅፅበታ ውድድር ተቐዳደምቲ ብእትጥዕም ሻምነይቲ መድረኽ ክቕፅል እዩ። ሜርለር ክዕወተላ ድማ ብቐዳምነት ተሓሪ ኣሎ። ፊሊፕሰን፣ ኮይ፣ ቢንያም፣ ኣከርማን፣ ወንስኮልደን፣ ባያስን ድማ ድሕሪኡ ተገሚቶም ኣለዉ። ገጥም ዋንጫ ዓለም ትማል ረቡዕ

ሸት ናይ ርብዒ ፍጻመ ግጥም ንሃገራውያን ጋንታታት ስጳኛን ቤልጅምን ኣራኺቡ ነይሩ። ጸወታ ክጅምራ ተጻወቲ ዘን ጋንታታት ነብሶም ኣብ ዘዋዒሉ ዝነበረ እዋን ሓለቓ ሃገራዊት ጋንታ ቤልጅም ዩሪ ቴልማንስ ብዘጋጠመ ጉድለት ኣካላዊ ብቕዓት ካብ ዝዓበ ጸወታ ክበኩር ብምግዳዱ ንሃገራዊት ጋንታ ቤልጅም ዓብ ክሳራዩ ኮይኑዋ ጸወታ ምስ ፈለመ ኣብ ቀዳሞት 10 ደቓይቕ እስጳኛ ንጸወታ ብምቁፅጻር ሓሓሊፋ ፈተነታት እኳ እንተካየደት ኮይኑ ግን ንብቕዓት ሓላውልዳት ኮርቶዋ ዝፍትና ኣይነበራን። ኣብ መበል 30 ደቂቕ ግን ኣከፋፋሊ ክለብ ፒኤችዲ ፋቢያን ሩዊዝ ሓላውልዳት ኮርቶዋ ዝተፋቕ ዕሶ ደጊሙ ምስ ሰኪዐት ብምርኻብ ንእስጳኛ መሪሕነት ኣትሓዛ። ድሕሪ እዚ እስጳኛ መሪሕነታ ንምድልዳል ደጋጊማ ማዕጾ ሃገራዊት ጋንታ ቤልጅም ኣብ ተሕኩሓሉ ዝነበረት ኣጋጣሚ እታ ኣብ ናይ ቀዳማይ እብረ ጸወታ ድኺማ ዝቐረበት ቤልጅም ኣብ መበል 42 ደቂቕ ብመልሰ መጥቃዕቲ ናይ የማን ተኸላኸላእያ ካስተያን የቢላ ናብ ልዳት እስጳኛ ዘለእኻ ብልጽ ትቐረብ ኣብ ልክዕ ቦታ ጸንሐ ኣጥቃዓያ ደኪታ ላሪ ልዕሊ ተኸላኸላይ ክባርሽ ወፂኡ ብርእሱ ገጪኡ ምስ ሰኪዐት ብምርኻብ ንጋንትኡ ኣመዓራሪዋ። ድሕሪ እዚ ዝተረኣየ ፍሉይ ፍጻመ ብዘይምንባሩ ድማ ጸወታ ብናይ ማዕረ

0: ማሶ ንመንበሮና እግልትስኒ መተረተለይ ዘለኹም ሕቶም ምንገብእ ወላ እትብል ፀንሐካላ ዓዶታት ወላ ማእሰሳት
1: ቦም ሎም ሎም እዚ ከመግለበየና ንሕና ብዲ ዕጨይ ኣበይትና ተክለዩ ዕጨይ ኣበይትና ዓቕበውብና ሕና እዘይቱ ትብል እንደግምሉ ኢና ኣዘ ዝፈጥረት ኣበይትና ለውታ ሓርብ ዓለው ኩሉ ዓለው ስላም ይዓለትኒ እዚ ብሎ

0: ምስና ትብየና ይኮን ምስና ዓቤ ምስና ሓዝን ምስና ፈርሕ ናይና ትወሩ ክፋል ናይና ጠሊት ብና ብግዕት ብና ወት ብና ካላባጨት ናይናታ ኣዚ ጠሊት ግብና ሰፊት ብና ሓሊብ ታይበና ስጋ ሂበና ዘብያ ኣጨይማ ፅላል ሃይበና ኣላ ወለ እንደ ቀረጭኛ ከም ቤትና ብንብሌናዛብናይ ከዓ ተረጨት ብለዋ ኣቁናይካ ገበለጨት ካብሓስካለተክልካ ጨትና ትካየት እንደቀረጭካ ቤትካ ትበልምን ላኪን ምዘሉ ቀረጭ ጨሊት ኣብ ቀዋኒን ኣላቶም ለወዛረትቶም እዚ ዕጨት ፋኢደታ ብዝሕታ ዝተፊድ ምናሃለ ይኳ ፅላልታ ይበልል ምንድም ከማ ርድ መተ ብርድ ሓመስ ዕጨት ባዕክሕቲ ኩላ ርድ ብርድ ህዋ መፃም ገብል ሆቦ ብላን ካርዑ ሰብሩ ለውልዋል ሰብሩ ሰብሩ ዝላማ ብዙሕት ገድም ገቢ ለ ዝላም ሰብራ ዕጨይ ትበል ትከሪ ለማ ዕጨይ ፅሕድ ይቦም እና ዝላም ከማ ብፋኢደተ ብዙሕት ኣዝቤና ምንገቢ ፅላል ተመጠግልና ኣቃምና ምንገቢ ናፍዓልና ምንፀሓዮምን ብርድ ወደና ምንገቢ ኣብያትና ንሸቀባ ከምናይና ግን ንሪያ ጠሊቸ ጉምዕቸ ናየ ገት ምንገቢ ከምናይና ግን ንሪያ ምና ንዋይና ግን እንንወደ ኣለብና ናይ ካባሃለት እዚ ዓድ ፍላል መሰል ዓድ ለ ድብል ዓድ ለ ኩሉ ዓድ ለዲበለ ነብሮ ኣልፍ ነፈር ገብ ንገቢ ልፍ ቤት ገብኣየ በንገቢ ኩሉ ዕጨት እንተክል ከምታሊ ኩሉ ዕጨት ሎም ዓመቱ ከምካካለ ሰነ ለመንጠኻት ኩሉ ዕጨትግበት ዓድ ፍላን ዕጨይ ተክለ ይበል ኣዳም ዲዋግላ ፅሉል ትገላሓት ለምገቢ ህዳይመ ወደ ውራይነ ትማዕመ ወደ ዲበ ወይ ሓጀት ብለምክ ዕጨት ዲበን ኣከብል ብል ኣዳ ፈፋኢደ ዘብዝሕት
1: ብዕን
0: ቅትሳድ ለጣ እንዳይ ገብእ ብዕን ዓፌት ማ ምን ንሪኦ ኣይዋ ትማዕየን ዓፌት ንሪኢ ኣለና ክትዛልመ ናፍዓልና ኣለን ግርመት ታሂበና ኣለን ለውልዋል ከማን እሊ ለመፅ ለሃለ ህቡብላን ውሉ ለጋዝ ለመፅ ለሃላ ለጨት ትስሕብሊ እዚ ምልውል ተለውስ ዝብሉ ይመጣና ይ ለጀው ክገባህለ ሃወ ነዲፍ ሳፍ ገባ ለማይነ ፅሩይቱ ለማይ ተእርድ ለገይዝ ለማይ ለገይዝ ከማን ፅሩይቱ ልንል ወሳኻት የለብሉ ግለ ዓፍያትና ሂበና ትት ግለ ቅሳድና ይና ሰንወድግና ግና ዛቱ ነጥረይ ብር ሻዕር ሻዕሮ ንሪኢ ዘለየ ሆበር ኣክደር ንትከፍ ብሉ ሰላምቱ ሓደ ጨት ዳኢመን ሳብረታ ጨት ሳብረታ ትትሓምል ውልዋል ትሓምል ፀሓይ ትትሓምል ትክ እንደገለት ምና ዕጨት ከማ ቆወታ ሂበና ብሉ ዕጨት ለ ኩሉ መፃ ልትወድዩ ካርዑ ብሎ ኣዳም ዝበትካ ብዕጨት ምና ዕጨት ዛ ደርስ ግን ዕጨለ ሳብረታ ዕጨት መልብሉ ብዙሕ ትትሓመል ትሓምል ባ ከዘለ ትሓምልኒ ኣሻሊ ተእርድ ሳብተተ ፍጠሩ ሳብተተ እዚ እሊ ኩሉ ምላ ሂበና ቆት ይበልና ብንብትና ከማ ንኣምን ኣለና ምዕና ንሕና ዕጨይ ከምሰሉ ግን ይግባእ ቆሚ ሒለት ግን ውደብና ኤማን ግን ዝበና ትሓምል እታ ኩሉ ሃፋነ ትትሓመል ብሩደ ትትሓመል ሃወ ለመፅለት ዝብል እታ ትዓቅበና ኣለየት ማዕና ዘርባ እታ ዛቱ ግን ይሽከረብና ወለ ጃዘት ምን ዕጨይ ለናፍዓልና ጃዘት ግን ሃብቡና ዕጨት ፍላይ እንተበና ሰናት ሰናት ዒድ ግንውደግ ዒድ ሸጀረ ርድግልሉ ንፍድናየ ዓብድ ና ኢላ ከወደና ምግለ ዘርኪ ፈዋኢድቱ ሰብቴት እለበግኒ
1: ዘሎ ሕዝዖታት ለትሓዛእ ከላ እለ ሕዝዖታት ለ መናፍዑ ምንቅሩብ ርአና ምንገብእ ንዋይ ዲቡ እግል ክምራዶ እግል ብላዕ ምንቀድር ንህብማ እግል ነእፍረ ንቀድር እዮም ክን ዕጨይ እንደገባብና በደለ ምድር ንሓርስ ዕጨይ እንደዓቤና ንህብ ምን ነእፈር ሰበት ልትፈድል እታ መንበሮና ምንገብእ እታ ጀውና መናፍዕቱ ምስሉ እንዳፃባጥካ ገለ ክትወስድ
0: እዚ ሃተ ንህብ በየልና ካልእ ዕጨይ ቱሪዝም ኣልውል ኣላ እርድ ጉሩም ቱሪዝም መፃም ገቢ ድቡ ዕጨይ ዕንበበለ ብድቡ ዕጨይ ጉሩም ኣዳም ጋ ምገቢ ነጣፈት ቱሪዝም ንመፁ ድቡ ሰክቦከም ሆቴል ወዲ ሆቴል በረ ወሉ ዝተፊዶም ንወልስኡሉ ሉ ወድውፋ ዕጨይ ለፋኢደቱ ግና ቅሳድየ ጣና ዕጨይ እንደተከልኮ ቦ ነብር ይቐጥር ወደ ቡ ንዋይ ማ ወደ ቡ እስሩ ንዋይ ንዋይ ከደንማ ኣመፅ ድብሉ ድበል ዓበይ እዚ ጋሻይ ለመፅእ ዕጨይ ግል ርኤቱ ወንዋይላ ከደን ግል ርኤቱ ኣና ከማን ኣስተፊድ ምኑ ዋርድት ግል ግባእ ድቡ ነብራይ ግል ርከብቱ ዋርድት ኣነ ዲብ ኣካል ንህብ ዋዲ ኣነ ወደ ወሪማ ዋዲ ኣነ ኣካል ሓቲ ወልዕጨይ ዛቱ እንደፍኮ እንደእሊ ወደኮ ለትሪዩም ዲቡ ሰክቦ ወደ ፍንቅ ሰክቦ እዚ መሰለ ክዳ ለዲት ኬንያ እታ ዕጨይ ዲበከተምትለሰ

0: ትንጀ ትወድግ ልካ ወዲቡ ሞደው ሆቴል ዶ ኣስተፈዶ ግልሚት ንበናሆም ላጫይ ብዲር ኣባዩ ዓና ባርጫ ዓና ላኪን እዚ ፋኢደቱ እየና ሕና መዘሊ ሲማል ባሕሪዋንገይ ዕጫይ ብድዩ ዲቡ ሰክቦ ካድሮ ብነዳፈት ንፀብቱ ላጫይ መንቀምቁሙ ንእንድፉ ወላ ሓጃት ወዲ ዲቡ ከምኡ ገብር እግርሙ ኣገረሙና ኩሉ ወር ኣስመራ ምና ናይ መዲነት ደቐጥ እንደገየሰካ ዘስተፊድ ፍፋኢደቱ ብዝሐ ዛዕቲ ተቁረጮ ንብል ፋስግ ቃኑን ካስ ናይካ ጋድ መገብል ዛዕትየናይካ ከም ሓዘካ ቃኑን በትክ ወላ ሳዓርማ ቃኑን ነስኡ ኩሉ ንዛም ጋ መገቢ ለጨይ ንዛም ፈቴ ንዛም ፈቴ እዚ ኣድዋርና ገናቃብ ሓዚ ደወር ሓቆይ ዓቃብና ኩሉ ሓት ፋሉል ጋም ገቢ ነፍዕ ይኮን ስ ኩሉሓ ብቃኑኑ ኣብ ጠቢዓት ምትፈትሕ ቃኑን ፈቲ ወጠቢዓት ሓቂቃ ትፈቲ ወጠቢዓት ሳጥቃት ልባባሪ ከምሰኒ ይኩን እዚ ዕጨይ ናና ክኮሉ ገባል ዕጨይ እየ ንብል ምስተፊዶም እኒሀ ኣነ ሳዕደኩም ዓቀቡኒ ኣነ ዓቅበኩም ልብለና ወላሊ ዓድውና ይኮን መፁ ጀማዓትና ፋስ ቀርጮ ልዕለሊ መቀፈልቲ ፋስ ቀር ዓድውካ ምዘየቱ ፋስ ቀሪኢ ጉሉት ሓዘ ንስም ሓጀ ፍርያ ፍርያ ንበልዕ ኣለና መነጨይ ንሳሪ ኣለና ብዙሓለ ፍርያና ብላዕካ ትርኢለየኪ ወክስረ ትርኢለየኪ መፃለዲብሶ በለስ ኖስ መጣና ኣ እዚ ፋይዱት ዓባይተ እዚ ምን በለስ ኣዳም ብዙሕ ማል ወደ መሳ ክስራ ምኑ ከምሰሉ ዓርኮ ከባይለ ከምሰላ ኣርኮ ከባቢ ዘ ልዕጨት ሓቃብናሃ ፋኢተታታይ ነባነብር ቀድር ብወጠጨይ ወ ክስራ እንደብኮ እዚኢስ ዝመፁ ብዝገበን ድ ኣስመራ ክስራ ዘሎ ዘብልዕሉ እዚ ኩሉ ምናጨት ጨይ ሓቀ ይሃላ ክስራ ይሃላ እዚ ጀኒትና ዝትበለዶ ባዕድ ያለ ክስራ ዛት እዮምሩ ሓቀ ይሃላ ኣርካብ ከባ
1: እዮምቀብናሃ ተማም ብደንጎባ ላውቃትኩም ገይሰለት በለና ዕጨይና ምን ምና ቀጥፈቱ ዲብ ቀርፈቱ ዲብ ቅዱስ እቲ መዓል እግናውዕሎ መልእካ ትግተሓልፍ
0: ትሓዘ እዘ ለምብል ምስለኩም ዕጨይ ንዓይና ከም ምግሊ ኣመርና ናይናቱ ግን ይበልዶ ዕጨይ ተእርድሕና ውትውሕና ረቢ ከልቀየና ዕጨይ ገና ቀቡ ንሕና ወሪሰት ናይ ረቢሕና ዲብ ላዕሩ ወዕጨይ ሕናት ሙስሊሙን ሕነ ደንብል ኩሉ ሻዕብ ኤርትያ ኩሉ ኣዳም ድኤርትያ ንነብር ዕጨት ከም ናዩ ግል ረአይ ሃላ ኣቁናዩ ረአያ በልዕ ቀባቱ ብልዕ ቀቡ ልንሳእ ምናቱ ልንሳእ ምነፍርያ ግል ብላዕቱ ቀጣፋ ግል ልንሳእቱ ኩሉ ወቀጠፍ ናይቡ ዕጨት ሬክያ ምንገቢ ክፈት ዓቢ ዓለም ተንወሶ ክፈት ዓቢ ክፈት ባዛሕ ክፈት ወዲ ዓለም ናያ በዲባ እትየ ምንገቢ ልንሳ ተፍኪር ግድቡ ዕልም ተይብንወሶ ፈእዘ ምና ጠቢዓት ሻ ነፅሕና ጨይገና ቀቡ ቡና ሓፍዝ ዲቡቡና ከም ናይና ግንረአዩ ቡና ኣቆዋየኒ ከም በስ ሕና መስኡሉ ሙና ሕናቅቱ መስሉ ና ንዝለሙ ያላምና ወግ ሆቲ ዘልመና ኩሉ ተቀዲሙ ፋስ ናይና ቡን ቀርጩ ዘልሙ ኣለና ዕጨይ ንሃስዩ ኣለና ዕጨይ ሓቋሃሴና ዓድና ንሃስያ ኣለና ኣነ ዕጨት ኣቆራጅኩም ዓና ኣባይና ዓጃ ኣብክት ወጠንያ ንብል ብሓሰብ ይኮን ወጠንያትና ገ ዕጨይና ግንፍትብና ወጠንያትና ገቶም ገቢ ማለ ናድልዓልና ገልተሓዲ ዝባዕዳና ዕጨትመ ዝቀበበወሪ ቀሪጅ ፋስ ኣና ቆርኢናሁ ተዓድውና ኣና ነፈር ቀትልሃለ ፍእሊ ኩሉ ኤርትሪ ንውሽ ልግባ ዋዕቢ ናየ ተግሊ ይበልሃ ውእለ የን ሰብ ላዕባይ ንሕና ላበጅ ለጋባ ሕና ግን ስካብ ቀደም ኣላ ና ቆይ ከደምሎ ጀኒትና ንኣይስ ከማል ይወዱ
1: ሽኩረን ሰይድ ጃብር ሰዓትና ሰበተመድ ይብላ እግርና እትምምቱ ምዕሊ ሓሪ ትበዕ ፅበዕ እንሻላ ንትራከብ ሓይሳም ሓይሳት መታቅብለት በርናምጅ ገለብድሓን ናዮም በርናምጅና ድብላ ተማ ብ እስክላ ምንታባዕ ኮናሀ ንሓምደኩም

ፈኖ ኤርቲቪ ኣብ ምክታል ትርከቡ ዝኸድኩም ተዓዘብትና ከመይ ተምስዩን ሎሚ 4/17 ሓምለ ሰዓት 9 ዝተዳለወ ሃገራውን ሃገራውን ዜናታት ዘቕርበልኩም ኣዲብ ዓብዴ ፈለማ ኣርእስተ ዜና። ፕሬዚደንት ኢሳያስ ናብ ቦምበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቡ። ሚኒስትሪ ሕርሻ ቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መደባት ስራሕ ገምጋም ኣካይዱ። ሃማድኤ ዞባ ሳዋን ላዕለዋይ ትካላት ትምህርትን ደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲቡ። ኣብ ዜናታት ወፃኢ ኣሜሪካ ሲቪላዊ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካይዳና። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድነአን ዘተኮረ ስምዕ ተፈራሪመን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ገሊፀን። ዝርዝር ዜና። ፕሬዚደንት ኢሳያስ ኣፈወርቂ ሎሚ 17 ሓምለ ኣብ ሰዓታት ቅድሚ ቀትሪ ንሓፂር ናይ ስራሕ ምብፃሕ ኣስመራ ንዝኣተወ ኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቦ። እቲ ኣብ ኣዳራሽ ሃገር ዝተገብረ ርክብ ኣብ ክልታኡ ዝምድናታት ምዕባለታት ኩናት ኣብ ልዕሊ ሱዳን ከምኡ ንክልቲኤን ሃገራት ኣብ ዘገድስ ዞባውን ኣህጉራውን ጉዳያት ዘተኮረ ነይሩ። ኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ዑደቱ ዛዚሙ ሰዓት 3 ድሕሪ ቀትሪ ናብ ሃገሩ ተመሊሱ።

0: ናብ ካልእ ዜና ምስ ንሰግር ሚኒስትሪ ሕርሻ መንፈቃዊ ግምጋም ስራሕ ዞባታት ኣካይዱ ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝበፅሐና ትሕዝቶ መልክዕ ፀብጻብ ተዋሂዱሎ ሚካኤል ሓድጉ ቀርቦ እዩ።
1: ሚኒስትሪ ሕርሻ ብቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላሰሎ መረባ ስራሕ ከምኡ ውን መንፈቃዊ ገስጋስ ንኡስን ረብሑን ቃፅዖ ሕርሻ ብ16 ሓምለ ገምጊሙ ኣብቲ ኣኼባ ኣብ ምዕቃብ ሓመድን ማይ ምህናፅ ከዘንቲ ማይ መእለይ ወሓይዝ ኩነታት ኣዝመራን ክራማትን ምብዛሕ ምሩፅ ዘርኢ ምፍራይ ባህርያዊ ድኹዒ ልምዓት ኣሕምልትን ፍረታትን ጥዕና ብቕልን እንስሳን ዕቤት ናብራ መፍረ ንህቢ ምዝርጋሕ ጨቓዊትን ቀረብ እንቃቑሑን ከምኡ ውን ገስጋስ ትግባረ ንኡስን ርቡሑን ቃፅዖ ሕርሻን ምስኡ ዝዛመዱ ጉዳያትን ጸብጻባት ቀሪቦም ክሳብ መወዳእታ ወርሒ ሰነ ተኻይዱ ብዘሎ ዳሳስ ካብተን 2003 ዝብዝሐን መደብ ንኡስ ርቡሕ ቃፅዖ ሕርሻ ክትግበረለን ዝኽእል ዓድታት እተን 1672 ነፍሲ ወከፈን ብውሕዱ ሓንቲ ስድራ ቤት ብዙሓት ከኣ ልዕልኡ ነቲ መደብ ብምልኣት ከም ዘተግበራ ካብቲ ዝቐረበ ጸብጻባት ንምርዳእ ተኻኢሎም ተሳተፍቲ ኣብ ዝቐረበ ጸብጻ

0: ዘረባ ድሕሪ ምዝታይ ኣብ ዝርግሕን ኣበርክቶን ሙሩፅ ዘርኢ ኩነታት ፅልዋን ዝዝርግሓ ጨቓዊት ከምኡ እውን ዝርግሕን ግብራዊ ኣጠቓቕማን ባህርያዊ ፀረ ባልዕ ጥቡቕ ክትትል ክግበር ዝብልን ካልእን ደቦታትን ርእቶታትን ኣቕሪቦም ሚኒስትር ሕርሻ ኣቶ ኣረፋይ ነበረ ኣብ ዝሃቦ መዛዝም ቃል ሚኒስትር ሕርሻ ነቲ ውሕሱን ማእዛውን መግቢ ንኹሉ ኣብ ኩሉ ዝብል መርሓ ጎድንኡ ኣብ እዋኑ ንምትግባር ትግባረ ንኡስን ርቡሕን ቃጽዖ ሕርሻ ብምላት ከም መሪሕ እስትራቴጂኡ ይሰርሓሉ ምህላው ብምሕባር ዛጊድ ተመዝጊቡ ዘሎ ገስጋስ ኣተባባዕ እኳ ተኾነ ኩሎም ክኢላታት ሕርሻ ነተን ድሮ ተግቢረን ዘለዋ ስድራ ቤታት ከም ቤት ትምህርቲ ሓርሶ ተጠቒሞም ብልዑል ተወፋይነት ክሰርሕሉ ኣዘኻቂሮም ሚኒስትር ኣረፋይኖ ወሲኹ ምዕቃብ ሓመድን ማይን መሰረት ኩሉ ዓይነት ሕርሻዊ ልምዓት ስለ ዝኾነ ኣብዚ ጉዳይ ውርፁፅ መደብ ምውፃእን ጥቡቕ ክትትል ምግባርን ከም ዘድሊ ኣገንዚቦም
1: ብሃማዴ ዞባሳዋን ላዕለዋይ ትካላት ትምህርትን ዝተወደበ ስልጠና ብ 1617 ሓምለ ኣብ ኣስመራ ን45 ተምሃሮ ኮሌጃት ደቂ ኣንስትዮ ተዋሂቦ እቲ ስልጠና ንታሪክና መጻፅኣን ውዳቤታት ደቂ ኣንስትዮ ዓለም ለኻዊ መርዳእታት ጀንደርን ማዕርነትን ነብስኻ ምፍላጥን ኣገዳስነቱን ከምኡውን ደቂ ኣንስትዮን ጥዕናን ዝብል ኣርእስታት ዘጠቓለለ እየ ነይሩ ኣብ ማእኸላይ ቤት ፅሕፈት ሃማዴ ሓላፊት ዞባሳዋን ላዕለዋይ ትካላት ትምህርትን ወይዘሮ ኣብራ ሽብታይ ኣብ ዝስማዕቱ ቓል ተሳተፍቲ ካብ ኩለን ኮሌጃ ዝተወከላ ተምሃሮ ምዃነን ብምጥቃስ ፈጢሩለን ዘሎ ዕድላት ትምህርቲ ተገንዚበን ክምዝምዞ ከምኡውን ንመዛንኦን ብቦታ ክፅልዋ ትፅቢት ከም ዝግበረለን ገሊፃ ሰልጠንቲ ብወገነን እቲዝተላዕለ ዛዕባታት ኣገዳስነቱ ልዑል ስለ ዝኾነ ናብ ኩለን ክባፃሕ ተማሕፂነን ኣብ መወዳእታ ፕረዚደንት ሃማድየ ወይዘሮቲ ከዓ ተስፋ ሚካኤል ተሳተፍቲ ኣብ ኩሉ መዳያት መሪሕን ኣብነትን ብምዃን ኣበርክቶን ክሒላ ኣብ ንጥፈታትን ድማ ንዘሎ ዕድላትን ክውንነትን ከዛምዳ መኺራ ኣብ መሰልጠኒ ማእከል ሓይልታት ፖሊስን ፀጥታን ደቂ ኣምሓረ ንክል ተዋርሒ ሞያ ምርመራ ገበን ዝሰልጠኑ 12 ኣባላት ፖሊስ ብ16 ሓምለ ተመሪቖም ኣብቲ ማእከል ሓላፊ ጨንፈር ፖሊሳዊ ትምህርቲ ሜጀር ዓንዶ ማሓሪ እቲ ብክል ሳሓሳብን ግብርን ዝተሰነየ ስልጠና መባእታዊ ትምህርቲ ምርመራ ግበን ቃል ምርመራ ቴክኒካዊ ምርመራ ግበን ኣምራት ውሱናት ግበናትን ምድላዊ ፋይል ምርመራን መልዓል ኣስር ኣፃብዕቲ ኣላዕላ ንትፍ ቦታ ፍፃመ ግበን ሕጊ ስነልቦና ምክትታል ድራግን ናርኮቲክስን ውድብ ግብናት ፋይናንሳዊ ግብናትን ምስኡ ዝዛመድን ዘጠቓለለ ምንባሩ ገሊፆም ኣብ መወዳእታን ሰልጠንቲ ወረቐት ምስክር ተዓዲሉ ሓላፍ ጨንፈር ምሕዳርን ፋይናንስን ፖሊስ ኤርትራ ሌተናል ኮሎኔል ሃይለ ብርህብ ዝመሓላልፎ ልቦዋ ሰልጠንቲ ዝዋፈሩሉ ስራሕ ጥንቃቕን ዓሚቕ ፍልጠትን ከም ዝሓትት ተገንዚቦም ኣብነታዊ ስራሕ ክዓሙ ኣዘኻኺሩ ሕማም ሽኮርን ሳዕቤናቱን ምክልኻል ዜጋታት ኩነታት ጥዕኖኦም ብስሩዕ ክከታተሉ ሞያውያን ምኺሮም ወኪል ኤሪና ኣብ ዞባ ዓንሰባ ሃብተ ግርግስ ተስፋ ማርያም ዘዳለዉ ፀብጻብ ዳናይት ገብሪ ሂወት ክተቕርበ እያ
2: ሕማም ሽኮርን ሳዕቤናቱን ንምክልኻል ሕብረተሰብ እቲ ሕማም ቅድሚ ምኽሳቱ ኩነታት ጥዕንኡ ብኣጋ ክፈልጥ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ከሰተ ብርሃን ሰሎሞን ኣዘኻኺሩ መጠን ሽኮር ኣብ ደም ካብ 110 ክሳብ 125 ኣብ ዝኾነሉ መድረኽ ቅድሚ ሕማም ሽኮር ከም ዝበሃልን ሕማም ሽኮር ቅድሚ ምምዕባል ንዘሎ ኩነታት ጥዕና ዝገልጽ ምዃኑን ብምሕባር ንሕማም ሽኮርን ካልኦት ተደረብቲ ሕማማትን ከቃልዕ ዝኽእል ናይ ጥዕና ነፀርታ ስለ ዝኾነ ሕብረተሰብን ክኢላታት ሕክምናን ክነቑሕሉ ተላብዩ ሕማም ሽኮር እንተ ደኣ ማዕቢልካ ናብቲ ኣቐዲምካ ዝነበርካዮ ሙሉእ ናይ ጥዕና ኩነታት ምምላስ ከምዘይከኣል ዝሓበረ ዶክተር ከሰተ ብርሃን ፅርታ ቅድመ ሕማም ሽኮር ዝተረኣዮም ሰባት ግና ነቲ ሕማም ከየማዕበሉ ብኣግኡ ሕክምና ክትትል ከምኡውን ስሩዕ ኣካላዊ ምንቅስቓስን ኣመጋግባን ብምዝውታር ጥራይ ሓውዮም ናብ ዝነበርዎ ናይ ጥዕና ኩነታት ናይ ምምላስ ተኽእሎ ከም ዘለዎም ኣብሪሆም ሓደ ሰብ መርመራ ክገብር ኣብ ሕክምና ኣብ ዝመፀሉ ሕማም ሽኮር ምህላውን ዘይምህላው ምርግጋፅ ጥራይ ዘይኮነ ቅድሚ ሕማም ሽኮር ከም ዘይብሉ ከረጋግፅ ከም ዘለዎ እውን ኣገንዚቡ ኣብ ሃገርና ኣብ ርእስቲ ሸፈነ ጥዕና ኣብ ኩሉ ኩርናዓት ንምብፃሕ ዝካየድ ዘሎ ንጥፈታት መድሃኒት ዘይተመሓላለፍቲ ሕማማት ብሓፈሻ ናይ ሕማም ሽኮር ድማ ብፍላይ ንሕሙማት ብነፃ ከም ዝዕደል ብምሕባር ነዚ ብመንግስቲ ዝግበር ኩለንትናዊ ደገፍ ንምሕጋዝ ሕብረተሰብ ካብ ኣወለፍቲ ነገራት ክቁጠብ ከምኡ ውን ግቡእ ኣመጋግባን ስሩዕ ምንቅስቃስ ኣካላትን ከዘውትር ተላብዩ
1: ዝኸርኩም ተዓዘብቲ ስዕብ ዜና ወፃኢ ደጊምና ንምክትታልኩም ብክብሪ ንዕድም ኣሜሪካ ሲቪላዊ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕትታት ተካየድ ከም ዘላ ማዕከና ዜና

ቃልሕን ትሕተ ቅርፂ መጓዓዝያ ምድሪ ብቐንዱ ድማ ድንድላትን መንገዲ ባቡርን ከምኡውን መዕርፎ ነፈርትን ትካላት ፀዓትን ቀንዲ ሲቪላዊ ዕላማታት ክኾኑ ከሎ ትካላት ፀረ ሚሳይል መፍረ ድሮናትን ስለያዊ ትሕተ ቅርፃትን ድማ ካብቶም ዝተጠቕዑ ወታደራውያን ዕላማታት ምዃኖም ተገሊፆም። ኣሜሪካ ኣብዚ ሓድሽ ወታደራዊ ወፍሪ ነፈርቲ ኩናት ድሮናትን መራኽቢ ውግእን ትሳትፍ ከም ዘላ ተፈሊጡ። እዚ ከምዚ ኢሉ እንከሎ ኢራን ከመልሰ ግብሪ ናይትብ ልዕሊያ ዝካየድ ዘሎ ከቢድ ደብዳብ ኣብ ዮርዳኖስ፣ ኩዌት፣ ቀጠር፣ ባሕሬንን ካልኦት ሃገራት ዞባ ማእከላይ ምብራቕን ናብ ዝርከብ ብርክት ዝበለ ዕላማታት ኣሜሪካ መጥቃዕቲ ተካየድ ከም ዘላ ሓቢራ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ናብ ዘተም ዘይትምለስ ኣብ ልዕሊ ሲቪላዊ ዕላማታታ ከቢድ ደብዳብ ከም ዘካየድ ድሕሪ ምጥንቃቁ ኢራን ኣብ ዞባ ማእከላይ ምብራቅ ከቢድ ዕንወት ዘውርድ መጥቃዕትታት ከም ትፍፅም ምሕባራት ዝዝከር እዮም። ኣብ ልዕሊ ኢራን ወታደራውን ቁጠባውን ፀቕጥን ምፍጣር ትንቀሳቐስ ዘላ ኣሜሪካ ካብን ናብን ወደባታ ንዝካየድ ምንቅስቓስ መራኽብ ደጊማ ከም ዝዓፀወቶ ይፍለጥ። ንመፃውቦ ሆርሙዝ ዝረገጠት ኢራን ብወገና ኣብቲ ከባቢ ዝርከብ ካልእ መስመራት ንግዲ ክትዓፁ ከም ትኽእል ኣጠንቂቓ ኣላ። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድነአን ዘተኮረ ስምዓት ፈራሪመን። እቲ ስምዓት ፕረዚደንት ኢማኑኤል ማክሮንን ቻንስለር ጀርመን ፍረደሪክ መርዝን ሎማ 17 ሓምለ ብጀርመን ኣብ ዘካየድዎ ዝርርብ ተኸቲሞ። ከም ኣካልቲ ስምዓት ክልተን ሃገራት ኣብ ምዕባል ፀረ ሚሳይል ናይ ነዊሕ ርሕቀት ሚሳይል ከምኡውን ምውሓዝ ፀጥታ ጠፈር ክተሓባበራ ምዃነን ኣፍሊጠን። ክልተን ሃገራት ድሮን ትግባረት ስምዓት እትከታተል ሓበራዊት ኮሚቴ ኣቑመን ኣለዋ። ኣሜሪካ ንሃገራት ኤሮፓ ክትገብሮ ፀንሐት ፀጥታዊ ኣበርክቶ ክተጉድሎ ምዃና ድሕሪ ምግላፃ ተን ሃገራት ኣብ ንሓደሕደን ዘለዎን ሽርክነት ንምዕባይ ተበግሶታት ክወዝዳ ከም ዝጀመራ ይግለጽ። ብርክት ዝበላ ሃገራት ኤሮፓ ፀጥታዊ ተመርኮስነት ኣሜሪካ ንምጉዳል ዝጠልብ ፃውዒታት ከቕርባ ፀንሐን እየን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ገሊጹ። ቀዳማይ ሚኒስተር ስታርመር ነዝሓበረ ትማል 16 ሓምለ ምስ ፕረዚደንት ዩክሬን ቭላድሚር ዘለንስኪ ብከተማ ኬቭ ኣብ ዘካየዶ ዝርርብ እዮም። እቲ ወታደራዊ ዓቕሚ ዩክሬን ምድንፋዕ ዝዓለመ ወታደራዊ ደገፍ ኣብ ፈለማ 229 ክትግበር ምዃኑ ብሪጣንያ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ ከም ኣካልቲ ደገፍ ብሪጣንያ ንዩክሬን ኣስታ 350 ሚልዮን ዶላር ዝግመት ተወሳኺ ወታደራዊ ሓገዝ ከም ትገብር ኣፍሊጣ። ሃገራት ኤሮፓ ንዩክሬን ዝገብሩ ወታደራዊ ደገፍ ኣዛይደንኦ ምህላውን ዝተቐሱ ፀብጻባት እቲ ስጉምቲ ነቲ ኩናት ብሰላም ንምዕራፍ ንዝካየድ ተበግሶታት ይዓናቕፎ ከም ዘሎ የረድኡ።

እዚ ከምዚ ኢሉ እንከሎ ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራረብ ዘሎ ተኽእሎ ፀቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ኣሚቶ። ዝተሓበረ ቱርክ ንክልትኤን ሃገራት ምዝራብ ዘኽእል ባይታ ክተጣጥሕ ዘለዋ ቁርብነት ድሕሪ ምግላጻ እዩ። ንተበግሶ ቱርክ ዝመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን እዚ ግና ግዜኡ ከምዘይኮነ ኣረድዮም። ሩስያን ዩክሬንን ኣብ ፅዑቅ ምልዋጥ መጥቃዕትታት ከም ዘለዋ ዝጠቕሱ ፀብጻባት እቲ ወታደራዊ ርፅሚ ካብ 222 ካብ ዘካየድኦ እቲ ዝሓየለ ምዃኑ የረድኦም። ኩናት ዩክሬን ብሰላም ንምዕራፍ ኣብ 225 ኣብ ቱርኪ ኣብ 226 ድማ ብሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም እትኻየደ ይፍለጥ። እንተኾነ ግና እቲ ብመንጎኝነት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላይ ምብራቅ ድሕሪ ዝተፈጥረ ወታደራውን ፀጥታውን ቅልውላው ተቋሪፁ ከም ዘለዎም ናይ ቀረባ ተዓዘብቲ ዝገልፁ። ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንፃር ንባረ ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክትፅውዕ ፀኒሓ ዘላ። ምስ ፍሕፋሕ ኔቶ ጠንቂ ናይቲ ኣፈለማ 222 ዝተወልዐን ብዝሰፍሐ መልክዑ ዝቕፅል ዘሎን ኩናት ምዃኑ ይጥቀስ። 29 ሃገራት ፅላት ሰብ ዝሰርሖ ብልሕን ምዕባል ዝኽእል ውድብ ምትሕግጋዝ ከቑማ ተሰማሚዐን። እቲ ንህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን ሃገራት ዝሓቆፈ ውድብ ሰብ ዝሰርሖ ብልሒ ኣብ ሓበራዊ ረብሓን ምውዓል ዝዓለመ ምዃኑ ተገሊፆም። እዚ ኣብ ከተማ ሻንጋይ ቻይና ኣብ ዝካየድ ዘሎ ዓለማዊ ዋዕላ ሰብ ዝሰርሖ ብልሒ ዝተፈረመ ስምዕ ብፍላይ ንሃገራት ደቡባዊ ንፍቀ ክቢ ከም ዘርብሕዩ ዝቃላሕ ዘሎ። ሃገራት ኩሉ መድያዊ ረብሓታት ሰብ ዝሰርሖ ብልሕን ምስፋሕ ብተናፀልን ብእኩብን ፅዑቅ ምንቅስቃሳት የካይዳ ምህላውን ዝፍለጥ እዮም። ኣብዚ መፅእ ወርሒ ጥቅምቲ ኣብ ሆላንድ ክካየድ ተመዲቡ ኣብ ዘሎ ዓለማዊ ዋዕላ ሰብ ዝሰርሖ ብልሒ ብርክት ዝበለ ቁጠባዊ ስምዓት ክኽተም ትፅቢት ይግበር። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምዓት ከም ዝኸተመ ሓቢረን። እቲ ስምዓት መራሕቲ ክልተን ሃገራት ትማል 16 ሓምለ ብከተማ ሻንጋይ ቻይና ኣብ ዘካየዶ ዝርብ ከም ተፈረመ ተገሊጹ። እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ብምዕባል ቴክኖሎጂ ብሓፈሻ ሰብ ዝሰርሖ ብልሕት ድማ ብፍላይ ከምኡውን ሕርሻ

ትምህርትን ትሕተ ቅርፅን ከም ዘጠቓልል ትፈሊጡ ኣሎ። ክልቴን ሃገራት ብዘይካዚ ወፍሪ ብዓይነትን መጠን ምስፋሕን ዞባዊ ፀጥታን ምውሓስን ከም ዝስርሓ ሓቢረን። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 225 ኣስታት 50 ቢልዮን ዶላር ኣብ ቀዳማይ ርብዒ 226 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካይዳ ጸብጸባት ይጠቕሱ። ኣብ ቬኔዙዌላ ብዝሓለፈ ወርሒ ሰነ ብዘጋጠመ ክልተ ተኸታታሊ ምንቅጥቃጣት ምድሪ ናይ ዝሞት ሰባት ቁፅሪ ናብ 5,000 ከም ተፀግዐ ተገሊጹ። ኣስታት 50,000 ዳህያም ጠፊኦ ከም ዘለዉ ዝሓበሩ ጸብጸባት ውድብ ሕብራት ሃገራት እቲ ኣሃዝ ብናህሪ ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ ታሪክ ቬኔዙዌላ ዝሓየለ ምዃኑ ዝተጠቕሰ ምንቅጥቃጥ ምድሪ ኣስታት 2 ሚልዮን ትካላትን መንበርን ክዓኑ ከሎ ኣስታት 8 ሚልዮን ሰባት ብኣሉታ ከም ተጸልዩ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 600ታዊት ናይ ጃምላ ሃገራዊ እቶት ቬኔዙዌላ ማለት ኣስታት 7 ቢልዮን ዶላር ቁጠባዊ ክሳራ ከም ዝወረደ ክኢላታት ኣፍሊጦም። በሰላ ናይ ተፈጥሮዊ ሓደጋ ኣብ ሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልፁ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ፕረዚደንት ኢሳያስ ንኣቦ ወንበር ልኡላዊ ባይቶ ሱዳን ጀነራል ዓብዱልፈታሕ ኣልቡርሃን ተቐቢሉ ኣዘራሪቡ። ሚኒስትሪ ሕርሻ ኣብ ቀዳማይ መንፈቅ 226 ኣብ ዞባታት ናይ ዘሰላስሎ መደባት ስራሕ ገምጋም ኣካይዱ። ሃማድኤ ዞባ ሳዋን ላዕለዋይ ትካላት ትምህርትን ደቂ ኣንስትዮ ተምሃሮ ኮሌጃት ስልጠና ወዲቡ። ኣሜሪካ ሲቪላዊ ኣብ ዝርከቡ ሓያሉ ዕላማታት ኢራን ሓያል መጥቃዕታት ተካይዳ ኣላ። ፈረንሳን ጀርመንን ኣብ ምዕባል ወታደራውን ፀጥታውን ዝምድነአን ዘተኮረ ስምዓት ተፈራሪመን። ብሪጣንያን ሽወደንን ዩክሬን 16 ዘመናውያን ነፈርቲ ኩናት ክልእኻላ ምዃነን ገሊፀን። ባርከ ዝኽርኩም ተዓዘብቲ ንሰዓት ዝተዳለዉ ዜናታት ኣብ ሰዛዚምሎ ስለምክታልኩም ነመስግን። ምስተረፍ መድባትና ንሓድገኩም ብወገና ሰናይ ምሸት።

0: ድሓን ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ሓንደ ቀኒኺ እዛ ጓለይ ድሓን ቀኒኹ
1: ድሓኒ ናባሓጎይ ብአ ንዳ ፀኒሕካ
0: ዋ ሕጂ እንዲ ከም ዓዲ ዝኣቱ ዘለኹም ተቃርያም ጓ ድዕለይ ቅልጥብ ቅልጥብ እንዳበልኩ ጉዲ መፅአ ኮይነሲ ደኺመካ
1: ዋይ ኣንተ ኣባሓጎይ ንስኻ ክክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ ናመሃርካናስ
0: ኣነ ደኺመ እንዳበልኩ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣባሓጎይ ከረሳዕኳ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተ ዝመፅእ እዩ ዝበሃል ብዙሕ እቲ ዝእረን
0: ዓብት ብልሒ
2: ሃይ ኣርያም ኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣም ካሚን ጀስት ጊቭ ሚ ኣ ሚኒት ግራንድፓ ሰይ ሃይ ቱ ሂም ሂ ኢዝ ማይ ፍሬንድ ናቱ
0: ካበይ ካበይ ኢኹም ከተዓራርይዎ ዘለኹም ዝቃላት
1: ኣባሓጎይ ትግንዮ እንግሊዙ ካብዛ መፅሓፍ ኣሰይ ጥምህርቲ ወይ ድማ ኣሰይ ኮሌክሽን እየ ረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
3: መፅሓፍ ኣሰይ ጥምህርቲ ወይ ኣሰይ ኮሌክሽን ኣብ ሃገራዊ ፌስቲቫል ኤርትራ ኣብ ቀፅሪ ኤክስፖ ተቐሪባትልኩም ኣላ ስለዚ ወለዲ ፌስቲቫል ንገዱ ምስ ደቅኹም ኣሰይ ጥምህርቲ ድማ ዓድግሎም ኢኹም

0: ኣእምሮኻ ምስ ሰጠወኻ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሉ እንተስኢንካየ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተስኢንካየ ግን
1: ትማንዛኻ ክሕሽዎ ዶ
2: ድሓኒ እዩ
1: ተፃዊትሎም እንዲ ተካልሳዊ
2: ዝገርመካ እዩ
1: ፈጣሪ ዳይ ዋዕሉን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈይ መሃብክዎ
2: እንታይ ምገበርካ
1: ጭጭፍ ጭጭፍ ኣቢለስ ንረዳእ ድግና መብላዕ ክኾን ነር
2: በልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላእ ከወደቐሽ መፂካ ነይሩ በልለይ
3: ሓወይ ዝብል ዘሎ ዘሩ ቁረ ብኺድ
4: እዚ ዳየር ንዓይኖም ንመርዓ ምሕታቱ ዝሰልጦ ድኸውን
5: እዚ ውራይ ብጭሎ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
4: ሳውን ከመይ ዝበልዎ ለዋሃድ ይመስልካ ዓዲ ናይ እንኮ ኣራዊት ዶ ገለዶ ዝብሎ
5: መልእኺ ኮ መልእኽ
6: ሂንቱ ባ
7: ግር ከም ኢልካ ኢልካ
6: ሂንቱ ባ
7: ግር ከም ኢልካ ኢልካ
6: ንቤታይ ትንገርዮም እምበሪ ወይ ዓይኖም ኣበናይ ኣባህ ትብለኒ
7: ኣንታ ሓንቲ ትሎ ጌርካኒ ኣቤት ንዋሕ ክንደዝቃሕታ ውሽጢካ ደጊኢልካ ፀኒሕካሲ ምስ ነገርካ ንክንደይ ቆም ፈኺስካኸም
6: ፈኺስኒ ፈኺስኒ
7: ክስታይ ዘይንገብ
6: እንታይ
7: ንበዕለ ቦይ ብጎቦ ዘይተወግዖ
6: እንታይ እንዳበልኩ
7: ንዓይኖም ቃሕ ከም ትብለካ ዝነብሮ
6: ሸኻ
7: ተገደደሲ ኣቦይ ብዘይውዕል ሕድር ናይ ኣብርሃ ከይዱ ነግሮ
6: ባሃርቲ ሕይ ወዲ ክጠሪሽከ ዲ ክዝዘረባ
7: ወረ ጓሕ ጊሐና ይልበል
6: ግርም ክስታይ ግበሪ ስራሕ ክሞ ስርሒ ናይ ንእሽተይ ምዃን ክካ ሕሰብ እዩ
7: በልተ ሕሽካሲ ተረመፅ ተለሎ ሕማም ውሽጢ ካብ ሕማም ደገ ዝጥዕመስ ኢልካ ወይ ዘረባ
6: ኣይባ ባ ንእሽ ባ ንእሽ
2: እንታይ ዳ እናሰራሖ ክስኢልካ እቲ ክዳ
4: ሰማዕኩኸ ወደቕሺ
2: ይ ሎሚ ኸ ተዳያረክቦ ዶኸው
4: ሎምስዎ ኣሎ
2: መልስከ ተዳሂለ
4: ተባ
2: ይ ኣይፋሉ ህቦ ክኢለ ክኸይድ
4: ዘይተኣት
2: ንሓንቲ ዳሕየ ዳ
4: ዳይር ዳይር ንዓኸ እንደይ ወደቕሺ ተሃየካ ኣሎ ንዓስካ ቅልቅልበ ኣሎ
8: እንታይ ወደቕሺ
2: እንታ ንዓስከ እንታ ናቤላ ተሸሪብካ ሃለውሊስ ይንከቐኒ
8: ውፅ ኢለ ነይረ
2: ኣይተመላልሰኒ ርኢና ዝብል ድማ ስኢነ ንዳሓር ከዓ መልሲ እንተኻ ከይነግራ ዝተሰኪፍ
8: ሓቂኻ እንዲኻ
2: ወዮ ዝበልካ ንስ ስድራ ኸይዱ እዮ እቲ ቆብ ሓሚቕና

0: ዓድማትራትና ማለት እዩ
1: ሓለፉኡ ደኣ
0: እታ ዝበልካኒ ነጊር እዮም እታ ዝበሉ ከዓ ነግረካ ኣለኹ።
1: እዚ ምኽኒት ኣይመስለኒ።
0: እንታይ ደኣ ውዲ ዳይር ዘየለየት ሒሰብ
2: እሞ ሎም እንተተዋሓ ሓደሲ ተምፃሕካ ኢሎም ንዘይከርኩ
3: ብኩሉ ፈቲነ
0: ቆልዓ ፈሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮ
1: ንሶም ዝሓሰብዎ ገይሮም ኣሎ ዝሓሰብክዎ ተሪፉ
0: ዳይር ናብ ዘይከውን ኣይትመጣጠር
1: እንተ ትዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቐኒለ
2: እንተ ጉዳይ ዓይኖም ና ኣቦኣን ግን ድሓን ከመየናበይ ከብሎ ባዕለይ ኣለኹ
3: ዳይር ርጊ ካብ ሕሳብ ከርድካ እዩ እዚ ቀሊል ጉዳይ ኣይኮነን መውሱ ወየ ዝብለካ ዘለኹ ሄደግዳብረኩ መዓልቲ
0: ራፊቱ ኮይነታ

0: ሓንቲ ደ ትኸድ ኣለኺ ትኸድ ኣለኺ
1: ኣይ ደኸይ መንገዲ ኢኻ
0: ኣርክዶውሽቲ
1: ወይ ንስን ከይድና ዋይ ንሱ ንጨፈቁን ፍ ደኺምና ቡንግ ተበልናኩም ከዓ ድቃስ ክኸልኣና ይበልኩምና ህኮት
2: ብውሳኺ ነብሲ ክዳብ ዝኸትከ ዕዝር ትብል ኾንኩም በሪ
1: ንሶም ስገዲፍኩም ዶ ፍግም ዶክትብሉ ይፀናሕኩምን ግን ምባነናትካ ሓቢካ
2: ሽማይ ወደይ
0: ኣቦ
2: ንዕድርማን ዝኻ ንገሮ ሞ ሓያስከ ክልተ ኣድጊ ጌርኩም ዕንጨይቲ
0: ናይዳሓንዳሓን
2: ግን ዚ ክትፈልጦ ርጋ ይትብል ዝወደይ
3: ረኺብካ ሰበሶ
4: ኣቦይ ናይ ደሓን ድዩ
2: ደሓን እዩ እቲ ሓሳብ ደሓን መዓልቱ ምስ ኣኸለ ትፈልጦ
0: ካብ በልካ ስሕራይ
2: ኣራይ ትበልካ ተማርያ ኣይፍለጥን ዕሚም ክብል ዝኽእል ኣይሰኣንን እዩ ንገረኒ ሞ በዕለይ ክነግሮን እየ
0: ካን ከምዛ ዝበልካ ንብጠቕሊ እንታይ እየ ክብሎ
2: ኣኺሉ ኣነሳያ
0: ንማዓሲኻ
2: እንተገለት እብዚ ሳልስቲ ተራቢልኩም ወይ ናብዚ ቤት ወይ ድማ እንዳያ ካብ ምሕፅን ወይ ድማ እንዳያ ካብ ረሃብ ትጋግብዎ
0: ኣራይ ገርም
1: ብኣሞ ምስ ወዮ በዓል መዓልቲ ጎፍ ንጎፍ ተረኺብና ብዙሕ ተባሃይልና
2: ድንቂ እምበር ዝጎደለ እንተሃልዩ ካብዚ ቤት ዝመላላእ ዝበልክዮ ኩሉ የፀብቕልና ዝበልክዮ ግበር እዩ
1: እወይ እቲ ክንሕግዞ ዝግባአና እኳ ነጊሮምና እዮም ድሓ ዘሎ ንገብር
2: ግር ንሕና እውን ተባሒትና ኣለና
1: ድንቂ
2: ኣነሲ ኣብቲ ፈለማ ዘይተዋሕጠትለይ ድሒራ ባህ ዝበለትና ሓሳብ
1: ፈለማ ወይ ናዓናሲ ድንግርግር ኢልና ነይሩ
2: ሎም ሎሚ ክሓስቦ ከለኹ ሲ ክንደይ ባህ ትብል መስለኪ
1: ሕጂ ተሰቂራትኩም
2: ገር
1: እንዳ ሓደርኩም እምባር ተሰቂርኩም
2: ይገርም እኮ እዩ
1: ወይ ጉድ ግርም እዩ

0: ባህ ዝበሎ ይሂባ ንባህ ዘይበሎ ከዓ ይኸልዓ እምበር ከም ሓቂ ንዓኻ እውን ዘፈንፍን ነገር እኳ ኣይነበሮን ግና ኣብ በጓሉ ድልዮቲ ክገብር ይኽእል
1: እሞ ንዓይን እንዳይር ተሓስሙ
0: ስማዓ እስኪ ማዓ እንደ ዝወዱ ንስኻ ትመስል ሒለል ከመይ ዝበለ መሸከል ሒዝካሲ ኣዋልድ ዓዲ ከንተወዳእሲ በቃ ኣብ ሓንቲ ዓይኖም ክተክል ተኾንካኻ ዓይንኻ ካልእ ሓሰብ ካልእ ኣዋልድ ሓሰስ ዘይትብለሉ እንተኾንካ ኸ ተሕም
1: ከም ዓይኖ ሞ ከዓ ክኾነ ይክእለ
0: በላ ኣባኣስ ዕጭ እምቢል እኳ ኣሎ በል ክነግረካ እምቢል እኳ
1: በል ኣነ ዳይረ ኣነ መን ምዃነይ ከዓ ኸርእዮ የብለካ ኣሎ
0: በል ክነግረካ ታ ቆልዓ ታኻ ከተዛርበኒ ትደሊኻ ዘለኻ ትኽትኾኒ ኳኻ ዘለኻ ቶክ ዶ ኸብሎ
1: እንታይ እዩ
0: ተኸዓ ከምዝዕለለህኒ በላ ግሂደ ክነግረካ
1: ግር
0: ሽማይ ሂኺኽ ከም ዝብለላ ንዑ ኽብዎ ደልዮም ከም ዘለውን ነጊርሃኒ ላበል ክትፈልጥ በቃ ዕረፍ እጂ
1: ድሓን ሽማይ ንዓይኖም ከም ዝደልያ ሞኸጣልል ሽዑ ዝገብሮ በዕለይ ኣለኽዎ ኸ ኣብለካ ሽዑ ንገብሮ ዶ እዩ
0: እንታ ኸመይቲ ተወዲ ሰምዓ እዝኒ እንተልዩ እኳ ንሕና ንብለካ ኣለና ኣነይ ነግረካ ኣለኹ ኣቕሪበ እወ ኣብዚ ዓዲ ኣዋልድ ኣለዋኻ በዓል ወይና ኣለዋ በዓል ፅገጓል መላእከ ኣለዋ በዓል ኣድሃ ኣለዋ ኣብዚ ጎደባ ዓዲ ከይድካ እምኻ መሪፅካ እኳ ኣይትውድአንን እንታኾንካ ብሓንቲ ዓይኖም ጥራሕ ትቆረባ እንታይ ከመይ ዓይነት ዝነብስሕሽካ እንታኾንካኸ
1: ድሓን ሽማይን ዓይኖም ምፍታዊ ሙቐስ ኢለ ኸጣልን
0: እወ
1: ሽዑ ነርኩ
0: በል ኣነሰይ ክነግረካ እታ ትንገር ነጊረካ እንዴ ስቕ ሕቱም ኢለ ኣለኹ ኣይዛረብን ካብዚ ንላዕሊ
1: ሓንካልኡ እሞ ይፅንሓልና እንታይ እዩ ኣበሳይ ምኽሊኡ ምኽንያትሲ ክሓቶ የብለካ ኣሎ
0: ንባኣ ክትሓቶ
1: እዎ ክሓቶ
0: ግደፍ ኣይተሓትትንኻ ኣይብለካን ኣነ እወ ክትረክብ ክስእን ሕተት ከም ድላይካ ሕተት ግና ክትጥንቀቐላ ዘለካ እዛ ዓይኖም ዝብሎዋ ቆልዓ ነቦኣ ከምዘፈራራሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኻ ኣብዚ ዓዲ ኣይተቐኒየካ
1: እንታ እንታይ ክትገብር
0: እነ ይነግረካ ኣለኹ እቲ ትገብሮ ኮይ ነግረካ ኣለኹ ግደፍ ኢለካ ኣለኹ
1: ድሓን እኮ ኢለካ የ
0: እንታ እዚኣ ንፈልጣ እንዲና ንሕና ድሓን ድሓን እመይ ትበል ንፈልጣ ኢና ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ኢለካ ኣለኹ
1: ኣያ በርሀ እቲ ዝገብሮ ባዕሊ ኣለኹዎ ድሓን ከዓ ናይናታስ
0: ቀስ መበል ቀስ በል እንታ ወደ ረአያ ንዓንደ ስምዓና

0: ዝገርም እኮ ገሽቆኒ ኢኻ ኢሎሞ
1: ኣዋል ከጣዮ ኢልኸውን
0: ኣይ ኣነስ ይመስለኒ ናብ ሓዊሉ ዝኸደ መስለኒ ወዝቢ ሕልፍ ክብል ምስ በረኻ ዕልል ሰሚዐ እዮ
1: ኣንታ ኣክንዲ ግደፍ ተናሳሕ ኣድኻ እቶ ብሓዊ ገይሩ ክንክሰና
0: እንታይ ሞ ክንብሎ ኢና ኣይቲ ግና ጋኒ ንሰሪርዎ ከደ ግዳ ክላ ብርኩ መዓልቲ
1: ብርኩ መዓልቲ ሮ
0: ከደ ድሕማዓልቲ
1: ግዳ ብ ገበርና
0: ሰበይትካ ፅበኒያ ዘላ ይበርሓ ከደዳ

0: Así. ድሩ ማልቲ
1: ሰማዕካ ኣሎ።
2: ዝማ እንዛኻ ሽማይ እንታይ ዘለ ርክብ እዩ ዘለዎ ምስ ዓይኖ
1: ሓዝኮኻ
2: እፈትዋ ድዩ ይብለካ ኣለኹ።
1: ዝፈለጥኩዎ ሞ ዘይብለይ
2: ሓቁ ደኣ
1: ዳይር ድሓን ዲኻ
2: ብድሓነ
1: እሞታ ዳኣ ትብላ ኣለኻ
2: ሎቦ ኣብ ንቡር ጓል ክሃበኒ ኢለ ምስሓተትኮ ኣብኒ
1: ሞኸ
2: ከም ዝሰማዕኽዎ እንተ ኮይኑ ሽማይ ሕግብግብ ይብላ ዩ ሰሚዐ
1: ኣቦ ሓቲትካዮ እንድሕሪ ዓብይካሲ ሽማይ እንታይ ኣበሳ እዩ ዘለዎ
3: ንፍታዊ በዓል ፅቕዲ ኮይኑ
4: ኣይተጋጉ
1: ዓርገይ ከምዚ ትብሎ ዘለካ ኣይኮነ ንብለካ ኣለኹ።
2: ሓሊፍካ ኣባይ ትመሓለሉ
1: ብዘይከውን ካ በላዓልካያ ዳ እምሐለሉ ንፈረቓ ንበል
2: ኣንታ ተሓዚኹም ባሓደ እዩ
1: ዳየር
4: እንታይ ዝኸለኺፍካ
3: ኣነ ዝለኸፍክዎ ይብለዩ
2: ለኸፍከፍ ናይ ማንዛኻ ግንከፊእ ንብለካ ኣለኹ።
1: ሞትገብሮ ዶ ክነግረካ
2: ግርም
1: ሽማይ ናበይ ዶ ኸይዲ ኣብዛ ዓዲ እንድዩ ዘሎ ረኺብካ ዘይተዘራርቡ
2: ኣበይ ስኽተርፉ ኢሉ
1: ግርም ሕይ ዓላ ዘሎ ወግዒ ግና ሓደ ነገር ክነግረካ ቅድሚ ምዝላልካ ኣበይ ከም ትወድቕ ፍለጥ።
2: ኣብ ባህላኻ ይሓስኩኻ
1: ኣቦኣ ሓቲትካዮ እንድሕሪ ኣብካ ሽማይ ምዝ ትብሎ ዘለኻ ወላ ሓንቲ ዘተኣሳስር የብሉ
2: ዶ
1: ወ
2: በቃ ኮይኑዋ
1: በቃ ወ
0: ሕራይ ግርም
1: ሕራይ ግርም

0: ኣንታ ትዳይር በዚ ሓሊፉ በዚ ድማ ተመሊሱ
1: መዓሰ
0: ብኣምኹ
1: ናብ ሓዊ ኸውን
0: ንስ ከዓ ናብ ሓዊ ከም ሓዊ ክኸውን ኢሉ
1: ሓቁ እዩ
0: ትፍበሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይትላ ድማ ሰሚዕካዶ
1: ወረዶም ሕበ ኣለዎ እዩ
0: እሞዓይ ኣብርሃ ስቕ ኢሉ ህወይልካዮ
1: ኣይረ
0: ሓዊ ሽፍታን ንሱን ዓይኖም ክምርዖስ ንድዒ
1: ዋ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምስ ዓይኖም ወጃዕ ክብር ኣሎ
0: ወይለይ ቁሙጥ ዘረባ ብሓቂ ኸዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ

0: ትጎይ ምባል ሴት ረካ እትያ ምባል ከነ በይታ ዓዚሩ
1: ንሱ መፅንሓልና እንታይ ኣበሳይ ጓልካ ኣብኻ
0: ዘይጣዕመኒ ኮይኑ
2: ኣነ ከማና ክቢራ ሓይ
1: ጓልካ ዳ ብሕሜት መውዓል ኣብ ዘይከፈቱ ኮይና ዘላ
0: ኣነ ብርሃዶ ሰርዓድ ምባልዩ ክንዝ ዘለፋ
1: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
0: ግደው ደረኣ ክበር ሓውኻ ዓዲ ሕምሳ ዘሎ ዘይተረኣየካ ኮይኑ ድዩ ካሓሊፍካ ደበስ ትኾን ዘለኻ
1: እዚ ንወዲ ከምዚ ናይ መክኒኻ ዕጅ ከም ዝበልካ ንፈል
0: ጠንጠነንታ ዕጅ ጎታኹ ረሪኢኻ ሰኣና
1: ንሓንግር ክንረአኢናኸ ኣብለካ ኣሎ
0: እታ ትገብራ እንታ
1: ዝገብሮ ሽዑት ርዮ ኣብለካ ኣሎ
3: እንታ ዘይትምሓማን
0: ዘይቀትል ስቕሕር
1: ንዓይሳ ሃመማ
0: ሃመማ ይብልኩ ኣነ ዝበልኩ ሃመማን ዘይቀትል ቕሕረ ኢለ
1: ንረአኢና
4: ክንዲ ክሳይ ትገብር እሱ ዘይጉቦ

0: ምን ይለ
1: ወልሓት ተካልዓይኒ
2: ጋኒናት
3: ብገዝኦም ጋኒናት እዮም ዋ
2: ኣብርሃ መስማዕ ምደበ
4: ምስመን እዩ
3: ጎል ዝሃብ ካ ኒልካ ክንዲ ዝዓጀጆ ናይ ሓዊ ከይኣክል እዚኻ ኣርሓ ኮይኑላ ዝዓዲ
2: እዚ ኩሉ ብሰንካ ዓይኖም ድዩ
5: ጎል ሃበኒ ኢሉ ሽማግለ ሰዲድለ
6: ግር
5: ብስድራ መኪረ ክነግረካ የለ እዮም እው ክዮ ዘለኹ ቀልጥብካ መልሲ ነገረኒ ምስ በለኒ ኣነ ከዓ ካዚ ተከፍ ጠዕመኒካ ኣነ ጊረ እንደለካ መንገዲ ፀኒሑ ከምዚ የለን
2: እንታይ ኣዋልድ ከም ጠሳእና ብዝዓዲ ዳእዩ ዓይኖም ተዚሃብኩምኒ እዩ ዝብል ዘሎ
5: ብገዝኦም እዚኦም ጋኒናት ጋኒናት እዮም ብገዝኦም
2: ገለ ተወሊድ
0: ሓዊ ዝሓማም ሰና ዘሎ ከይኣክሎሲ እዚ ከዓ ከምዚ
5: ኣኪልዎም
0: ከምዚ ኮይኖም ክተርፉ
2: ፀጊቦም ፀጊቦም
0: ብምሎም ኣጋንንቲኦም እዚኣቶም ተረፍ እምብምባልናሲ ክንዲዝንክሒራ
5: ብገዝኦም ጋኒናት እዮም
0: ኣጋንንቲ ኣጋንንቲ እንዳርኣ ከምዚ ኮይኖም
2: ተሪፎምዓሎም
0: ሲ ትርከብን
2: ያበ እንታይ ዝበሎ ነ ሕምስ ምስ መራቢልዋ ዝዓዲ ከመይ ዝበለ ጉብዝና እዩ ሒዝብሎ
7: እንተ ከምዚ ዓይነት ዓውዓዋለ ድዩ
0: ምኻነ ይባብታ ዓቢልዎ
7: ዓሻ ወ ቀስ ብቀስ ኮይ ታዕ የብሎ ፅባሕ
0: ዋይ ዝሽሉ ከይፈትዎ ክቦንዲ
7: ኣንቲ ኣንቲ ኣንቲ ዳር ኮ ይርየ ወዲ ዘውጎ መፂኡ ኣብ መንጎኦም እንተዘይኣትሲ በሊዕዎ ኮይኑ ነዛ ንክበልዖ ስቁርብ ተሪፍዎ
0: ብለ ይባ ኣንታ ናበይ ከዳ ኣቢሉ
7: ዋ ድዒ ከርክበካ የ ሕለፍ ኢሉኒ ምንዲ ፀኒሑ
0: ኣንታ እያ ሞት ሓጊዘ ባ ከይ ሃርሞ
7: ንመን ንዳየል ዋ እታኾንክቲ ተኾንክንቲ ኣይውዕልዎ ንባ
0: ኮነንውዕልዎ እንዮም እዚኦም ዳእንታይ ልብ ኣለዎ
7: ብኣምሆ ናብቲ ሓዉ ናብ ዘርኢ ኮይዱ ከሎሲ ኩሉ ዝርዝር ኣቢሉ ፀገማት ዘጓንፎ ዘሎ ዝዓዲ ኩሉ ምስ ነገሮ እንታይ ኢልዎ መሲልኩይ
6: ሓንዳሓን ሓንዳሓን እንታይ ፀገም ኣሎ ብግቡእ እንተሃቡካ ፅቡቅ እንተዘይሃቡካ ከዓ ባዕለይ ባዕለይ ከውህበካ እኮ ኢልዎ ሳውን ባዕሉ
0: ሳውን ነገር ተሒዝዋ ዳ እሞ ደቂ ሰሓዲሩ ኣሎ
7: ግናሲ እንታይ ገዲሽ ዎ እዩ ናብ ዓይኖም ጥራሓያ ዓይኒ ዘውድቕ ካልኦት ኣለዋ ኣሎ
0: ስቕድኣላል ከምኡ ገይሩ ሓውን ሓሰር ንምለሰላ ዝዓ
7: ኣንበሳ ዳ ኣንበሳ ኮ ከም ተቋየቆ ያዕ ከም ዝበሎ እንድሕር ዳኣ ሰሚዓሲ ዋ ትገብረሉ ደሞ ሕራይ ትብሎ ዶ ትብሉ
0: ኦይ ንፈልጦ ሓክንሲ ዋጋብ ፂል ክንበላ
7: ከምዓይ ትበል እዛ ዓይኖም እኮ ኣይፈለጥ ቅያን ኣለ እዚኣ ኮ ፍልይ ትሰብ እያ
0: ፈልጣዎ
7: ዋ
0: ኣንታ እያ ስማዕ ኣሎ ኣነስ ናብሳውን በፂሖ መፅእ
7: ዋይ ወድሓ ብሓደ ዘይንተይ ድማ ኣነ ከሰኒየኪ
0: ፋሉ ዳይብ ነገር ፍርቂ ፍርቂ ካብ ገበራ ንስኻ ክትከታተለሉ ፅና
7: እወ ድሓን ክስታይ እንዲገርዋ ናብ ዓውዓው እንዲቀይርዋ ዘሎ ሓቂኺ ሓቂኺ በሊ ድሓን ድሓን በሊ ድሓን ክዲ ክዲ ድሓን ንስኺ በቃ ከይዲ በሊ ፅቡቅ መገዲ ይግበረልኪ ኩሉ ከዓ ነጋግሪ እየ ከ ዘጋጠመ
0: ደይኖዒልእየዋይ
7: ካብ ጥጥቆስ ናብ በርበረ ሓሊፍኪ ማዓስኪ ከ ክትከዲ
0: ፅባሓይ ሓሲበ ዘለዉ ወላብቲ ፀሓይ ዕራ ምኮድኩ
7: ሓራይ በለ
0: ኣንዲ ዶምና እንድ ከምዛ በርበረ ኣበይ ክንገር
7: ድሓን ድሓን ፅቅ ደበለ ናባና ክትከውን እያ
0: ከመይ ድኣ ድዳቢለን ፀኒሕ

0: ዋይ ኣንተ ውዎ
1: ኣነ ባና ኣኺ ሓንቲ ተቋም ክብለኪ እንታይ ምንታይ እንበኣልኪ ሽርብ ክቐኒኺ ብድሓንዲኺ
0: ሓቂኺ ኣይተጋነና
1: ወ ብዝኾነ መርዓ ክቐሪቡ ካርጥርጥ ኣቢልክናሲ ዓዲ ሕሙኽ ክድም ክትብል ኢኺ
0: ከምኡ ድ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
0: ብሕይ ንዝኸዶ መንገዲ ትውድእለይ ምህላውኪ እዩ
1: ግዳህበልኒ ኣቦኽሲ

0: እንዳይ ኣብርሃ ኣይፈተውን ኣቕቢፆም
1: ዓይኖምን ኣቕቢፀ
0: ብኣምሆ ንዳይ ረኺባ ሕንን ኢላትሉ
1: ኣቦኣ ጓል ከምቲ ዘረ ሰሚዑ ንዳይር ያዕ ምስ በሎም ኣፍኣፉ ልክዑን መልክዑን እያ ዘተሓዘቶ
0: ጓል እያ እሞ ሸረፍ ተባዕታይ ተትሕጭደን
1: እዋይ ትመጣጠሮ ክነውን
0: ንመን ይኽንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳብ እየ ናይ ቤታ ናይ ዓዳ ብፍላይ ካዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይስ ክፍታል
0: ወረኸበይ ናበየ ክተብል እየ ዝዘረባ
1: ሓቀየ
0: ዳይር ሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኸ
0: እወ ናይ ኣብርሃን ናይተ ኸኣን እስከ ዕፍ እናበለና ክንሓልፎ ናይ ዘርእሲ እንታይ ንምዃን እዩ ክንዲዝሸለው
1: እንድዒ መዋድቆ የፀብቀሉ እምበር
0: ሕድሩ እሞ ዝብለኩ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብ ዘይደሙ ክእት ወይ ዘፍርሕ
0: ዘይቀና ኣይወለ ትብል ምስላ ኣብ ዘርኦይት ዓይን እያ
1: ናበይ ገፃ
0: በልንዕ ናይ ንእቶ ቤት ኣቦዮም ግሆም ምስ ወፈሩ እዮም ኣብ መትቁርሶም ክገብር
1: ወይ እቲ ቦክሲ ብድሕሪ ክስ መንከኣልዮም እዩ
0: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይ ንዕናይ ንዳእተዊ
1: ወይ ክኸይድ ዳ ማይ ከዓ ከይመፀና
0: ወላ ፅሒ ምስ በሎ ዶ መኸድኪ
1: ከይደ ዳ ብሩክ መዓልቲ
0: ዋይ ሓራይ በሊ
2: እንዳዓርከት ኣነ እዚ ነዚ ዳይርስ ለባብ እየ ዝሓስበሉ
3: እንታይ ለባማ ንዳ ምሰብ እናተዳፈረ
2: ምስ መናጣ ምስዘይ
3: ኣብርሃ
2: እንታይ እንዳለ
3: ወረ ሰብ ገላጊሎዎ እምበር ከይዶም ተዋቂዖም ነይሮም እዮም
2: ዋ እሞዚ ዳ ፀጊብ እዩ ዘይትብለኒ
3: ፀጊቡ ንፈረቐ
2: ኦይ ብኣ ሞ ረኺቡ እቲ ሽማይ ዓርክኻስ ንምንታይ እዮም ሳዓይኖም ዝቐረበ ኢልካ ኣይናይ ዘረባ እዩ ሕመን ኢሉ ኣለ
3: ኣንታ ተፀሊሉ ዳ ኸይሉ
2: ክላውሪድዎ ፅላለ እንታይ ክፅለል እዚ ሰብ ኣፀልል እምበር
3: ሰብኣይ እንተኮይኑ ሞ ብኣፈይደ የለኒ
2: ኣይ ኣንታ ዘይረኸበካ ኮይኑ እዩ እምበር ምዝራብስ ድሕር ዝብል ኣይመስልን
3: ወይ ዘረባ ወረ ኸመይ ከመይ ኢሉ ዩ ናተይ ናይ ዓይኖም እንፈሊጡ
2: ወረዶ መሕበ ኣለዎይ
3: እዛ ዓይኖም ከተሚ ኢላቶ
2: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳሉ ዓጀው ዝብል ዘሎ
3: እንኳዕ ኣባይ ሰማዓቶ
2: ዋ እንተሰምዐቶ ኸንታ ክትገብር
3: ዋ ኣብ ኢዳ የውዕ ሎ ብዘረባ ሓለፈሉ በሎ
2: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
3: ወይ ዳይር
2: ዳይር ወ ቀረኣያ ፀጊቦም ኣለዉ
3: ዘከርኒኢኻመፂኢለመለቶ
2: ሃርከቲ ዝበለይ በል ዓቕሊ ግ
4: ስማዓስኪ ብዘንካኸን ዓይኖም ክእበል
3: ዳየር
2: ዳየር ሰላም ጌርካ እንደ ቤትካ
4: ንስኹም ከለኹም እሞ ከመይ ጌርካ ሰላም ጌርካ ቤትካ ዝእቱ
2: እ እንታ ኣቢሽና
4: ንስኹም ዘይትብስ ወረሉ
2: ዳይተኸ እንታይ ንኻ ደሊኻ
4: ኣነ ዳየር ኣነ መን ምዃነ እንተዘይርአኩም ኣይዓነን የብለካ
3: ወዲኸፈላኸ
4: ወዲ ርዓኸ ኣባል
2: ደየር ልዕሊ ዝኽፀረካ ኣይክእልን ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ሰቕ ኢለካ ሕይ ድማ ኣፊተይ ኣብ ቅድሚ ትደጋግመለይ ኣለኻ
4: እሞኸ
2: ይኣክል
4: ተዚዓኸ ለኸ
2: ይኣክል ሕይውን ነግረካ ኣለኹ ቆርበትካ ኸይጥይቕ
4: ቆርበትካ ከይትፅይቕ ግርብ ብሓደ ኸ ኣለና መናይ ቆርበቱ ክፅይቕሲ ብሓደ ኣለና
2: ክድክድ እቲ ትገብረኻ ክንርአካ ኢና ሓለና ካዛ
3: ግለት
2: ወይ ፅጋ እንታ ከመይ ደይ ፀጊቡ
3: ብኸፈት እዩ ነይሩ ኣፀቢቑም ፈለጠና ስቕ እንተበልና ድፈርሃና እያ ኩመስሉ
2: ዝመሰለ ምሰሎ ውሽጢ ከዓ ንፈልጦ ግዳን
4: ተደኒቐ እዋይ ትበዓት እዋይ ትበዓት አንታ እምም ነዛ ዘረባ ኣፉ ከምዝሕዝ ጌርኩምሞ ነይ ኣብርሃ ተዳፊርዎ ሰሚዐ ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
2: አንታ በይ እንዳ ፅኒሕኻ
4: ኣብዚኣ ምሳኹም ፅን ኢለ እንዲኹለን ክሰምዐን ፀኒሐ

0: እንታይ ኣነ ደኣ ዘይብለይ ዘይብለይ ግን ኣነ እዚ ከምዚ ኣገርኩም ደተሓስኩም ሞሲ ንሳ እውን ከ ደኣ ኣፉ ደይ ተትሕዙልና ንቱም ደቀይ
1: ንሓ ንሱ እውን መዓልቲ ውፅበ
0: ሓንበሉ ኣየን ዋሓዮ እንታይ ኣነኮ ፈኒ እየ ፈኒ የብላ ንበላ ሓንቲ ጥራስ የብለይ ወይ
1: መዓንታ ቆሚ ተበልስከ ኣገህበካ ንድዩ
2: እንታታ መን ይኸፍ
1: ንብልልካ እንታይ ናብ መፀናንዑ ንዲ ተፊኢልና
3: ድንኪ እሞ እቲ ውራይሲ ቀሪብ እዩ ዘድልየክ እንተሎ ቅልጥፍ ኢልክ ነገራኒ
4: መደቀሲ ኢኻ ንሕጎስ ኢኻ ንግበሮ
3: ኣሜን ኣሜን ኣሜን
4: እምበር ከመይ ዝበለት ቆልዓ ኢኻ ረክብካ ዘለካ
3: ሰላም ንረኣኸን እዩ
4: ብቐንዱ ዳ በዓልካትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
3: ንኣመቶ ሞ ዳሕያ ገይረ ክመፅ
4: እሞ ትቅዲሙ ተሎ ሰቢሑ ፀርናስ ንቤትካ ክንወስዶ
3: ከምቲ ጥዕመ ክንገብሮ ኣነ ከይድ
4: ራይ ዝወዱ
3: ኣብ ረሃሲ ደቂሱ እዩ ከይነስከ
4: ፀላኢኻ
3: ከይድ ኣሜን ኣሜን
4: ኣቶ ኣቦ ዓይኖ ኣንቱ እንታይ ወሪድኩም ዳ ክንዲ ዝድቃስ
1: ዝርከ ዘለኺ ራውሽ ድኣተ ኸ
4: ይ በዚሕኒ ኣብዚ ኮይኑ ክረፊለ ወዲ ሰብ መፅኡ ዝኩብዕላልሲ ዋላ ከይሰማዕኩሞ
1: መፅ ይርድ እዩ
4: ልዕልል ኣቢሉ ኸይዱ
1: ቤተ ተስእነት ቀደብቲ በፅሕ መፅእ
4: በሉ ሸዓልኩም ምፁ ቡንክንሰቲ ኢና
1: ኣራ

ሓደ ኻብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዕል እዩ። እዞም ካብ ግዜ ናብ ግዜ ውሕልነት እናተፀባርቐሎም ዝመፁ ዘለዉ ስራሓት ካይላ ርቀቶም ኣብ ውሕልነትን ጥበባዊ ክእለትን ናይ ስራሕቶም ተወኪሎም ዝቐርቡ ስራሓት እዮም።

ስራሕት ካይላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕሊ ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እቲ ክብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም ትኽእል ብግብሪ ዘርእያ እውን ኣይተሳእናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመደብ ኢና ክንቅርበልኩም ሰናይ ምክትታል።

ካናሪ ካብ ግዜ ንእስነታ ምስ ጭቃ ምፅዋት ትፈቱ ምንባርያ ክሊፅ ኣለና ነቲ ክቱር ድሌታ ኣብ ግብሪ ንምውዓል እውን ንኣስታት 9 ወርሒ ዝኸውን ኣብ ቤት ትምህርቲ ካይላስ መርያ ተማሂራ ካብዚ ቐፂላ ድማ ከምዚ ንዕዘቦ ዘለና ዝተፈላለየ ቅድን መልእኽትን ዘለዎም ናይ ካይላ ስራሓት ክተፍርዝ ጀመረት

0: ኢላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉን ኢኻ ገንዘባዊ ዝኾነ ነገር ኣይተወፀን ኢኻ ኩሉ ብናትካ ማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቲ ብታሕቲ ካብኡቶም ፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ኣማይ ትቕኒ ምስኣለኻ ክባላላዕ ክጅምር እንድዩ ድሓር ኣውፅኢኻ መፅሞቕ መንፊት ጌርካ ትፀምቆ ኣብ ፀሓይ ከዓ ክሳብ ዝነቅፅ ማስ ማራ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ዝተሓስ ትለውሶ ሽዑ ትሰርሓ ኣሉ
1: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ ከም ዝዳለዋ ግሊፅሃልና እቲ ምኽንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ፅቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊፅሃልና እቲ ኣብ ከባቢና ንረኽቡ ሓመድ ተመራፂ ዘይኮነሉ ምኽንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘፀክም ከም ዝኾነ እያ ገሊፅሃልና እዚ ከዓ ኣብ ዝሰራሕካሉ ብተደጋጋሚ ምንቃዓት ከምፅእ ስለ ዝኽእል እዩ ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለው ገለ ካብቶም መንገድታት ከዓ
0: ካይላ ክስራሕ ከሎ ሰለስተ ፍልፈል ፒንችን ስላብ ተሓራኻ ትብዊል ማለት እዩ ፒንችን ትብኢድካ ትሰርሖ እዩ ብኢድካ እንዳቆምጣዕካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ ስላብ ከዓ ትንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓር ድሌትካ ቅርፂ እንዳላገብካ ትኸይድ ዊልካ ማሽንያት ትሕግዘካ እንዳኽበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ገለ ጌርካ ትገብሮ ማለት እዩ

0: ከምዚ ክግለፅ ፀንሐ ስራሓት ካይላ ብሰለስተ መንገድታት እዩ ዝዳሎ ምስ ኣገባብ ኣሰራርሖኦም እውን ከም ዝስዕብ እዩ።
1: ሕጂ እቲ ኣንተ ወይ ድፀመቕናዮ ጭቃ ኣብ ፀሓይ ፀሊናዮ ንቕን ሞ ከምዚ ኮይኑ ቁሩብ ተባሃል ትርር ክብል ምስ ጀመረ ንለውሶ ነታ ንክተሓሓዝ ፅቡቅ ገይሩ ካይላ ሕጂ ኣብ ሰለስተ ክሰርሕ ከለካ ሓንቲ ፒንችን ሓንቲ ስል ምስጣጥ ሓንቲ ካ ብውኢሉ ድ ሕ ሓንቲ ካብተን ፒንችን ክርእኩም እየ እዚ እቲ ቱሉሲ ማይ ኣብ ክንቅርብ ኣለና ስፖንጅ ከዓ እዚአ ከዓ ተን ቱሉስ እየን ማለት ሕጂ ንለውሶ ቅድሚ የዳውና ማይ ከነተርኩሰለና ምክንያቱ ንቁፅ ከይኮን ሞ ከይንከዓልና

እዚኣ ሕጂ ብፒንችን እየ ሰሪሐ እያ ናይ ሽምዓ ኮፍ መበሊ እያ ማለት ጎማ ንገብሮ ኣለካ እንታይ ዝበሃል ከይከውን ምክንያቱ ኣብ ጣውላ ከየላ ገበና ሞ ክሕዝ ክንሓፍ ከነብሎ ብታሕቲ ጎማ ንገብረሉ በቃ እዚኣ ክሳብ ሕጂ እንዳኸደና እንዳኸፈትና ክሳብ ትነቅፅ።

እዚኣ ክምሃር ከለኹ ብሰራሕ ኳ እስሮ አ ሕጂ እዚኣ ብዊል እያ ተሰሪሓ እዚኣ ማለት እዩ ኣብ ውል መጀመርታ ቤዝነት ሕዞ ንታሕቲ ድሓርና ከም ናይ ገዛ መሰረትና ተሓዝካ ንላዕልና ደብካ ኣብ ብዊል ትስራሕ እዚ ከዓ ብቅርፂ በዚ ናይ ፒሮ ወይ በዚ ናይ ቅርፂ ናሓኸክካ ተውፅኦ ቅርፂ እዩ ማለት እዩ እሺ ሕጂ ናይዚኣ ከርእኩም ኣብ ውል ማለት እዩ ጀመርታ ንለውሶ

እዚ ሕጂ መታን ድስጉር እዩ ዘለኹ መታን ኣብ መንጎኡ ሃፋ ብኮ ከይርከቡ ሞ ክጥበስ ከሎ ከይትኮስ ማለት እዩ ለበልካ ክትከውን ታ እዚኣ ከዓ ለበል መታን ሓባጥ ጎባጥ ከይኮም ለበል በግበሪተ እዚኣ ሕጂ ኩሉ ንለበል መግበር እንዲ ሕጂ ግን ነዚ በዝ ዘሎ ሓባጥ ጎባጥ መታን ከልግሶ ማዕረግ ይረክቦ ፃይ

ምርጓዶ መውጣና ከም ንደልዮ ክነርጉዶ ተደሊና ነርጉዶ መውጣና ተደሊና ዝተፈላለየ ዲዛይናት ክትኾነ ወላ ኣላጋጊብካ ከዓ ክትገብሮ ትኽእል ኢኻ ከምዚ ቦክስ ዓይነት ሳንዶቕ ዝኾነ እቸም ተላጋግቦ ግን ሰጢጡ ከምተበሃል ትኽድበለ ባዕሉ ከም ፒንችን ኣላጋጊብካ ደኳስ ባዕሉ ቆራሪፅካ ድሌትካ ዲዛይን ጌርከ ሕጂ ከምዚኣ ገይረ ሰጢጠ ምስ ወዳኩ ኣብዚ ድሌትካ ዲዛይን ክርፅከ ፈፈለኻ ተቐምጠን ሃፈፋሽር እንዳላገብካ እየን ትኸእል ማለት እዩ። እዚኣ ሕጂ መልመፂትያ በቲ ሓደኻ ኣብዚ ዘሎ ቡኮታት ከምዚ ሓፍ ድበለ ነውንኪልና መታር ድሓር ተተኪሱ ንፋስ ኣለዎ ሓወፅ ክጥበስ ከሎ ተተኪሱ ከይንቃልና ማለት እዩ። እዚ ብድሌትና ከም ድሌትና ሳይዝ ጌርና ክንገብሮ ንኽእል ኢና። እዚኣ ወገን ርዲእና ኣለና በቲ ሓንቲ ከዓ ንግምጥላ ማለት እዩ። እዚኣውን ከማ ቁርብ ህፍፍ ምስ በለና ናብ ድሌትና ዲዛይን ቆራሪፅና ሽዑ ሃፊፍና ናብቲ ደልዩ ንገብሮ ክንገብሮ ንኽእል።

0: ዳሓንቲ ኸ ዳሓንተ በት ጥበል ኢልካኒ መነኩልካ ነጢበ
1: ኮፍስ ክበል መታዓልምቲ
0: መታዓልምቲ
1: እታሸለል ደበለኒ መጋድልቲ ዝብል ኣፍ እዩ
0: ዎ ናይ ምንታይ ምግዳል ኢኸምፂኻለ
1: ሓንታል ኣሪካ ዲኻ
0: ዋ ኣነ ንስኻ ምስተጋድልና ኢና
1: ዋዋዋዋ ናይ ብሓቂ ኸዲኻ ከም ተጋደልካ ርሲዕከ
0: ኣኻ እንታ ትብል እንታይ ኢኻ ተሓዋውሰለይ ዘለኻ ኣነ ንስኻ ንስተጋድልና ኢና መዓስ ኣበይ በይናይ ኣመር ተመረት
1: እስኪ ከም ዝተጋደልካ ርሲዕካ እስኪ መሓል
0: እንታ ፅቡቅ ጌርካ እንደ ዘክረኒ ዋ
1: ታዋዋ ኣይትበል ኣይተጋደልኩን ኢልካ ስክጥቃዕ
0: ንመሓልሲ ኣይምዕልኒ ዋ ማስከ ዝኩሉ ካብ ኩናት ፈንቀል ወፅ

0: ቴሌቭዥን ብጅብጅብጅብጅ ዝብል ንባፅዕኽን ሓራ ክነውፃእ ከለና ናይ ሰራሒት ፈንቅርስ ቆቁርቆቁርብ ዝከረኒኣሎ
1: እዚ ናይ ባፅዕ ናይ ቴሳ ወ እዚ ደቅና ሕጂ ዝርከብሉ
0: እንታይ ከንታ ስኻ ከምዚ ማዕበል ዘናወፃ ጀልባ ንዓይ ሃንጎሎ እዩ ዘናውፅን ዘለካ ስኻ
1: ንስኻ እንበርክ ተዋሃበኒ ትሓስብ ኣለኻ ወይ ንይ ዋላ ንዓይ ኳዓ ካይተጋደልካ ንትብለኒ ዘለኻ ስማዕ ዶ እዚ ኩሉ 15 ዓመት ተጋዲልና ኣቴናስ ረሲዕከ
0: እንደአ ሙሓመድ እድሪስ ዓዋተ ሜዳ ክወርድ ከሎስ ምስ ሜዳ ወሪድና ነርና ኢና
2: ላገጥ ኣለኸም
0: ያ ናይ ብሓቂ ይብለካ ካባይድካ ብለካ ካባይድ ከዚኣ ናይ ብሓቂ ያ ንዛረብካ ትሎ ካባይድካ
1: እዚ ኩሉ በረኻ ክርተት ዝበልናዮ ንባሮንቱ ሓራ ንምውፃእ ክልተ ግዜ ዝተዋግአ ናይ ስካን ርስዕ ርስዕ ርስዕ
0: ኣንታ ሓቂኻ ዋይዋይዋይ ሓቂኻ ኣንታ ተቐዳሚት ያ ምንፃብያትን ንበር ተቓልኢት ስቀቁሩ ክትመፀለይ ጀሚራ ዋ
3: እወይ ወዮ እኳ ተወጊእካ ተሪፍካስ ኣነ ተመሊሰ ተሰኪ መውፅእካ
0: ዋይዋ ሓቂኻ ተስፋ ቆሪፅካ ሪኢካ ኣለኻ ካብዚአን ዝማርኻኒ ኢልካ ንሪኢካ ለካ ታ ቡምባ ቀለቤት ኢድካ እቲ ኣቢልካ ሪኢካ ኣለኻ ዓዎ ክትብል ከለኻ ሃ ምስ በልካ ኣነ ሻዕ ንርክበ
1: ኣነ የውፅካ
0: ዋ
1: Ha ha ha ha ha!

0: እዚ ሰብ እዚ ሰብ እዚ ኣኒ ካብ ብዙሓት ዕሩክቶይ ስማዕ ክዕላል ናይ ሜዳ ፍፃሜታት ናይ ሜዳ ክዕል ስለ ዝሰማዓኒ ናይ ብሓቂ ተጋዳላይ መሲልዎ ዘሎ
1: ሕራይ ተጋዳላይ መስፍን
2: እንታይ ደ ክብለኪ ድልያ ኣዛሚት ኣብቲ ዘለኹዎ ዓዲ ሓደ ፃዕዳ ዓርኪ ኣለኒ ብሕብሪ ቆርበት ኣፍሪቃውያን ቆናጅ ደቂ ኣንስትዮ ብጣዕሚ ብጣዕሚ ብዘይ መጠን እዩ ዝድና
3: እዩሞ ሕብሪ ድዓጅበ
2: ብዘይ መጠን እሱ ኣብ ፎካስ ኦን ኣፍሪካ ትብልና ዓባይ መፅሄት ማናጀር ኮይኑ ይሰርሕ ዓመታዊ ድማ ደቂ ኣንስትዮ ኣፍሪቃ እናወዳደረ ኣብ ገበሪ ዝጥቀመሉ ፍቓደኛ ትኾንኪ ብዘይ ቅልዓለም መልክዕኪ ከወዳድረኪ ወይ ከዓ ውተ ክኽእል ኢለ ሰዝሓሰብ ከደዋ ብለኪ
3: ሞ ድሓን ሕጂ እንዲኻ ትነግረን ዘለካ ሓስበሉ ምስራሕና ምዝራብ ከዓ ክድኒ
2: እንታይ ፀገም ኣሎ ዋላ ብቴሌፎን ዘይዛረ
3: ቴሌፎን ክንወሃብ ገለብ ስራሕና ፍቕድ ኣይኮነን ድዩ ድሓን ንስኻ ሞ ቴሌፎን ካሃበን ኣነባዕሊ ይድውለልካ
2: እንታይ ሞ ፀገም ኣሎ ዋላ ብስራሕ ክመፅ ደየ ዝዛርበኪ
3: ኣብ ሞ ብቐሊሉ ክትረክበኒ ትኽእል ኢኻ ድሓርካ ዓመታዊ ዕረፍ ተወሲደ ኣለኹ ድሓን ፀገም የብሉ ናትካ መሃበኒ ኣብዛ ሰሙን እዚኣ ግድን ድውለልካ
2: ደወልካ ፅበየ እሞ ክማላ ክቆርብ
3: ድሓን ኣብዛ ባንኪ 100 ሜትሮ ካይትኾኒ
2: እንታይ ፀገም ኣሎ ሞ ድፍእ ዘይብለኪ
3: ድሓን ቅርፀይ ክሕሉ ኢለርየ ዝቀሳቀስ እምበር መኪና ኮላትን
2: ደወልካ ፅበየ ባይ

0: ሓንጣን ንሱ ሓደ ካልኣይ ካንተ ዝርከብሲ ናይ ክልቲኹም ዛንታ ማእኸለኒ ስለዝበለኒ ኣነኸ ነዚ ናትካ ታሪክ ሕለክልክጥንግድግድግ ኣቢሎ ምስ ነገር ኮነ ህልካ በጃ ካባራክበኒ ስለዝበለኒ ከጉርሓካ ኢለ
1: ኣንታ ሓቂ ካዲኻ ኣነስ ዝተሓላለኸ ታሪክ ኣለኒ
0: ታግደፈና ንቀደም ሓቂ ክንብል ዝሓቀቕናይ ኣኽለና ኣብዛ ክዛ ባዕሎም ርኢካ ኣለካ ከምሳተ ዘይገርካ ከይሓልበልካ ብኣሊፍ ኢካ ትዓልም ሕጂ ኣነ ንስኻን ዛንታታትን ስእልና እንደንህቦ ንስኻ ዶላራትና ክፅና
1: እሞ መዓስ ዝፈፀምናዮ ማዓስ ከ ንሕና ርኢኻ ናብቲ ናብቲ ክንብል ከለና መሳቱና ተጋዲሎም ሲ ዳሓርከ ኣብዛ ሃገር እዚኣ ንግዜ እምበር ንሓዋሩ ተቐቢሩ ዝተርፍ ሚስጥር ኣሎ ድዩ ተተተሓዝና ኸ
0: ኣይ ተሓዝና እዚ ታሪክ ኮ ናይ ብሓቂ ዝተፈፀመ እዩ ዋናታቱ ምንጋር ስለዝኣበዩ ንሕና ከዓ ርኢኻ ለካ እዞም መፃ ወለዶታት መታን ክመሃረለዉ ፀላእትና ድማ ርኢኻ ከምዛትሪኦም ዘለካ ከ ከምናቶም ትዛንታ ምሲኢሎም ይፅሕፍዎ ስለ ዘለዉ ሲ ክንቅድሞም ኢልና ኢና እንተይ ኢልናዮም ይትረፍዳ ክንዕተሲ ክንሽለም ኢና ብለካ ኣለኹ
1: ክንሽለም ዲኻ ትብል ዘለካ ስዋላ ክንሽመም
0: ካብዚ ሓሰብካይ ሓሳብ ዘይትንገረኒ እመነን እዚኣ ገበን ዘይኮነት ፍሊትን ፅብቕትን ሜላ ኣዋራራስ ታሪክ ወለዶታት እያ
1: እሞ ኣነስ ብሓቂ ተጋላላየ ነይረ እዚ ዓይነይስ ኣብ ኩናት እያ ንኮይና 15 ግዜ ኮይናት ተሳቲፈ ኣነስ ክንደይ ግዜ ሞይተ ተስአ ባ ተወጊአስ መስፍን ደድሕረ እንዳኸደ የልዕለኒ ነይሩ ክብል ኣተስኻናይ ብዓቃ ዲኻ እንተ ክጅኻ ንደ ኣይተሕፍረና ሞፅባሓኸ
0: ሓንጣል ኣነ የላገፅ ኣይኮንኩ ዘለኹ ጥራይ ሕራ ይበለ ንበር ባዕለይቲ ጉዳይ ክውድእ ኣልከ
1: ግደፍ መስፍን ግደፍ ፅባሕ ንጎ ኣብ ገበን ከይተእትወና ኣብለካ ፅባሕ ንጎ ስእልና ምስ ወፃየ ፈለጥትና እንታይ ክብሉ እዮም ዶስ ክንጠፍእ ኢኻ ሓሲብካ
0: ተረዳእ ንባ ዋላ ንዕኮ ክነሽኩዕ ኢና
1: ከመይ
0: ካብቲ ክፍሊትና 75% ምስ ሓበና ስምዓኒ እዚ ታሪክ ናይዚ ሃገር ብምንደማንም ዝፅሓፍ ስለ ዘይኮነ ኣቋርፁ ንብ ስማዕኒ ኣነ ኮነ ቢዝነስ ኢለ ዘእትወካ ዘለኹ በር ፈትያ ከይመስለካ
1: እንታይ ዳ ኮንካ
0: እዛ ዓይነ ከምዛናትካ ስለዘይነጥቆት
1: እንታ ካብዛ ትፍለግኒ ዘለካ ገበን ርኢካ ኣለካ ኣነ ንዓኻ ዓይንኻ ኣንጢቆ ኣብ ገበን ከዓ ትሕሸኒ ሕራይ እንደበለና ክንጥቆካ ዓይንኻ
0: እንታበጃ ካይለካ ዝተዳሊልካ ዘለዎ ዶላር ስለዘይፈለጥካ ይኳ
1: እሞ እንታ መስፍን ሓሳዊ ናይ ምድጋም ክእለቱ ዜሮ ይብለካ ኣለኹ ኣነ ፅባሕ ንጎ ከምዝናትካ ወስለተለ ስለዘይክእሎ ከግዳዕካ ክእል
0: ኣታ ድሓንክትሎም ድኢኻ ኣነስ ዶር ሓሪደ ደለም ኢደ
1: ወለ እቲ ቢል ዋቅዕ ምኳንስ ብቀሊሉ ይከኣል
0: ዘርእካ ሞ ስለካ እንታይ ዳ ኹንካታት ክንፅቡቅ ብዛዕባ ክዝተዛርብ ክስፅፋዕኒ

0: ኣንታ ንስኻ ዲኻ ፀፊዕኻ ንወላ ነ ፀፊዕካ
1: ሪኢኻ እዚኣ ግብራዊት ኣብነት እያ ንሓደ ሰብ ከዓ ድብር ኢልካ ስልብጥ እንተ ኢልካ ይጠራጠር ይትረፍ ነዘረባሲ ነዚ ፅፍዒት ገፅካ ማርማር እናበለካ ኣጠራጢረካ
0: ሓቂኻው እንታይ ናይ ዝክቀወመካ ዝፅናሕኹ ዝሓሪቀ ዝፀፋዓኹ ኣብኮ ይመሲልኒ በቃ በቃ በቃ ኣሚነልካ ኣለኹ ዝመስለካ ግበር ብለካ
2: ኣለኹበርቱን ብልሽዋ
3: እምበኣር ሕጅስ ሕሉፍ ሓሊፉኩም ብጅግነትን ጀጋኑን ድለላ ጀሚርኩም
1: ኣታሕሙም ኣፍካ ክብ ንዓኻ ምንታይ ነፊዕካ
4: ስለምንታይ ስለምንታይ ስለምንታይ ትሕሱ ይትረፍ ዚ ክንዲ ገለ ክንዲ እምባ ዝኸውን ሓሶት ንኣሽቶ ሓሶታት እኳ ዓብ እምነት እዮም ዘስእኑ
0: ሓቂኻ እንዲኻ ተስፎም ሪኢኻ እዘጅ ክንዛረቦ ዝፀናሕና ሓቂ ድመሲልካ ጭርቃ ንኮ ይዳኣላ ኮይልና ሪኢኻ ለካቲ ግዜ መሕለፍ ንስእነሉ ብኸምኡ ንድኸምኡ ጌርና ንሕልፍ
4: ሓቂኻ ሓቂኻ ንስራዕ ዘይተዓደለ እምሮ ኣብ ምምሃዝ ሃጠውቆጦ መዘና የብሉ ሙስሊ እያ ንምንታይ እሞ ነፍስኹም ዘይትመስሉ
1: ኣታ ዘይትገድበና ንመዳ መሲልና ንረኣየካ ኣለና
4: ስምዑ ስምዑ እቲ ሓያልን ድኹምን ጎንኹም ናይ ገዛእ ርእስኹም የእምሮ ምዃኑ ፈሊጥኩም ንእምሮኹም ብዝግባአን ብስርዓትን ኣሰልጥንዎ
0: ሓቂኻ ሓቂኻ ተስፎመይ ግን እዚ መነ ንረካ ኣለኹ ጭርቃን
4: ስቆል እዚ ነቲ ወዲ ሓሙሽተ ዓመት ወዲ ጓልካ በሉ ጭርቃን ብመን ጭርቃን ኣብ ልዕሊ መን ከዳኣላ እዚ ሃገር እዚኣ ብጭርቃን ድያ መፅያ እቶም ጀጋንኸ ብዳኣላዮም ሓሊፎም
1: እታ ግደፈና ዶ ንዛናጋዕና ዘለና ግደፈና ተስቦም
4: ዘናጉዑ ዘይኮንኩም ከተዘንጉዑ ኢኹም ደሊኹም ፎ ከም ሓሰማ ደቁኹም ክትበልዑ
3: መሲልኩም ዳኣ እምበር ኩሉ ኤርትራዊ ነናቱ ታሪክን ጅግነትን ኣለዉ
4: ንምዃኑ ኩሉ ዝተኮሰ ጅግና ድዩ ጅግና ዝበሃልከ እቲ ዝተኮሰ ጥራይ ድዩ ነዛ ሃገር በብሞይኡ መን ዘይተቓለሰላ ንስኻትኩም እውን ማህደርኩም ሞ ገንፅሉ ኮይተኮስኩም ዝሰነድኩምዎ ታሪክ ኦሆይ ሓንጣል ኦሆይ መስፍን ክብለኩም ይታ ሰነፋት
0: ናናይ ብቻ ክልከ ናናይ ብቻ ክልከ
3: ይሕሸኩም ኪሉ ኪሉ ጥርግበሉ ኪሉ ታ ኣታኺዱ ዶ
1: ምኻን ንስኻትኩም እንታይ ገይርኩም
3: እቶም ስራሕቲ ቕያ ኣነምባል ንሕርዳ ኣብዕ ከም በዓል ዚኣቶም ዘረቐኛታት ዘይንሶም ክመስሉ ግድድ እዩ ወረገና ኣጋንእ ምስተሰብሩ ሳርማታት ንሕናይና ጋንእ ክብሉና እዮም ይኽደነና

0: ርኢኻ ሓንጣል ኣብዚኣ ከለኸና ስለታሪክ ቦታ ንያላዶ ሜድያን ክንብል ርኢኻ ኣለኻ መፍቶ ሓሳዳት ከም በዓል ተስፎን ኮይና ፀኒሕና
1: እሞ ቅድምካ እንዲኻ ክተሓስባ ነይርካ ሪኻ እዚ ሰንካም ተስፎን ከማን ምስጢርን ኣይንፈለጦ እኒኦ ሕጂ ኩላ ታውጥን ኣብ ኣብጥን ክብል
0: ሓንጣል ተስፎን ኮ ናይ እምሮ ሕማም ዘለዎ ካፋ እዩ እዞም ካላታት ከዓ ንሪኢ ከለካ ንሓንቲ ጉዳይ ንሸዓ እዮም ዝዝክርዋ እምበሪ ካብታ ቦታን ካብቶም ሰባትን ርሕቕ ምስ በሉ ኣብኣ ከላ ኣታ ከዮም ዝርስዑ
1: ከምኡ ድ
0: ከመይ ዳ ዋ ስለምንታይ ድና ንሓደ ሰብ ዘይዝክርዎ ዩ ረሳዕ እንድሕር ኮይኑ ናይ እምሮ ፀገም ገይሩ ኣሎ ንብሎ
1: እንዲ ኣነ ዳ እሞ መዓስ ተፀሊለ ስለ ዘይፈለጥ ስ ከምኡ ምዃኑ ተፂሚ ፍፂሚ ፍፂሚ ይፈለጥ
0: ኣነ ከተፀሊለ ዶፈለጥ እዩ ኣላስኻ ናታ ናይ ሻርሻውራ ርእሰይ ምስ ተሃረምኩ ተኸደኒ መሲልኩም ሕድ እንጀሪ ክትብሉ ዝሓሰብኩም ድሓር ቀልጢፍ ክዝክር ምስ ጀመርኩ ዘቋረፅኩም ኣዲካ ዘኪርካ
1: መፀት ድማ እዛ ዘይንስኻ መምሳል
0: ኣታሰብ ዝደጋግመልካ ዘለኹ ነቲ ዛንታ ቦታን ክዝክሮ ኢ
1: ምስፍን ኣነ ዝፈርሕ ዘለኹ እቲ ንሽከዓ ዝሓሰብናዮ ድሓር ኢኻለኸ ሰብ ምስ ተቐበለና ዝተጋደልና እሞ ጅግንነት ዝፈፀምና ኮይኑ ከይስምዓና ዝፈርሕ
0: ዘለ ባዕልና ክንጅበስ እቲ

0: ኩሉ ኮርኢኻ ናይ ቀደም ናይ ብናኣሽቱና ሰባት ከምዚ ይብላልና ኢና ንገብሮ ኣነ ንስኻን ጥራይ ከም ንፈልጦ ኢና ንገብሮ
1: ማሺ ማሺ ማተ ኮይና ማሺ ኣነ ኮ ብምትዳል ከይነኣትዋ ኮ ይፈርየ
0: ዋይ ዓሻ ደመስን ኩሉ ተዳልየሉ የቐሰን ጥራይ ሕጂ እዚ ጋሻ ከይመፅ ከሎ ሓንቲ ክላበወካ እወይ እዚ ጋሻ ኣዝዩ ጎራይ ኤርትራዊ ብዛዕባ ንብሱ ከምዘይዛርብ ስለ ዝፈልጥ ትውዲትና ከይግጥሞ ኣነ ብዛዕባ ናትካ ጅግንነት
1: ኣነ ድማ ብዛዕባ ናትካ ቆራፅነትን ቅያን ኣብላ ዶ ሪኢኻ ለካ ምሕሳውን ውዳሴ ኮንቱን ሪኢኻ ለካ ካብ ብዛዕባኻ ብዛዕባ ካልእ ክትዛረብ ከለካ ይቀልል ምክንያቱ ውሽጥኻ ስለ ዝማጎተካ ቀልጢፍካ ክትግጠም ትኽእል ኢኻ ወረይ መፀልካን እዩ
0: ከምኡ ኢለ እንዴ ዝኣ ሕጂ ናልካ ትጋሻ ሪኢኻ ሕጂ መፅሉ ሪኢኻ መፅሉ ሕጂ ሓደራ ዝብለካ ሓደራ ዝብለካ ኩሉ ቋንቋና ከምዚ ናይ ሜዳ ክመስል ክኽእል ኣለዎ ከምዚ ራሕባ ጥሙዕ ዓራርብ ስቂካ ሰሜናዊ ምብራቅ ሳሕል ሂምቦል ገለመለ ገለ ዝብል ምሻልካ ከምታ ይኹን
1: እታስም ቀረዝያቶም ካበይ ናብኢኻ ትወራጭፎም ዘለካ
2: ኣብ ሰከንድታት ተሳሓላ ዘዊር መሊሰካ
3: ኣንቱማይትስሓኡ ሞባይል ንሽ ክሰምዕዋ ፀኒሕኩም ሕጂ ክፍሉጥ እዩ ጓል ሃፍታ ማት ብቕበጥበጢ ዓብ እንድሕር ዶን ጌባባ ክቋያቁኒ ገሊላ እያ ክፃወተሉ ፀኒሐ ፍሉጥ እዩ
4: ንስ ክክዳብ ከመይ ገጢምኪ ዶስ ክልቲ ክንጅዋ ይኸ
3: ኣታ ማንቲስ በዚ ገጅፍ ኢደ ገይረ ጁ ከይብለካ ሓራይ
5: ስምዕ እስኪ ሕጅስ እቲ ድዑልኪ እቲ ዝገድፍ ኩሉ ቐጠፍ ስለዝወድዑ ድ ደው ኢሉልክ
6: ይገርመኪ ኣነ ብንዳዝማም ከምዚ ዕንዝራ ንህቢ ኮልል እንዳበልኩ ዘሽታቕል ኣሳሳይ ዘይኮንኩስ ብሕንቃቕን ቁብጥሮትን ዝዓበኹ ጓል ዳህራናት ስንጡቓት ሰቪላን መካይንን ምዃነ እዩ ዝፈልጥ
5: ፋሒላ ኣቲ ክንደይ ትሓስ ምንታ ክትረክብ እንታይ ገበረክ ዝወዲ
6: ኣቲ ደዳብ ንወዳት ከምዚ ኢኻ ትገብሮ ንስኻ ጓል በጃኽን ምዃንካ ትነግሮም ሞ ንሳቶም ድማ ተኸናኺኖም ኣብሊዖም ኣስትዮም ክሕዝኻ ውዕል ሰዓት ምስ ክትብል ከለካ እውይ ባባ ዝኣብሉ ሰዓት ስለ ዝኣኸለስ ክኸይድ ኣለኒ ትብሎም ንሶም ከ ናይ ታክሲ ኢሎም ናይ ኩንታ ጣፍ ክዝኸውን ፋካ የድዮኺ ፈፃር ጓል ዓላማዋን ክተገጢሞም ከ ዳ ፋታ ወሲዶም ፋታ ክኣደግዲጎም ብኣውቶቡስ ኪድ ኢሎም ሓሙሽተ ናዕፋክብኺ
7: ዘድሓይሽ ዋንቲ ሰብ በጃ ሓይለክ ሎጂክ ተዛረቢ ነብስኻ ኩ ከምዝገበርካ እዩ
3: ሚኮ እዚ ትብሎ ዘላኩ ንዓመን ናበርያ እዩ ኣነ ይኹን ንስክት ከመይ ኣቢልናይና ምክንፈልጦ
6: ውይ ኣንታ ኣዚተ ንስኻ ከምዞም ፋታ ብሊኦም ብኣጋር ዘፋኑ ዲ ክትግጥሚ
3: ማዓረ ኣነ ኮ ብስነስርዓት ተቆንጥ እየ ዝዓበኸ ኣይሕሱ ይሰርቕ
5: ኣሰይ ዛጓል ኣቲ ንዓኸ ዝወሰደ ኮ ኣምላኽ ዝዓደሎ እዩ ራእይዎሞ ኣብ መንጎዕን ዘሎ ፍልል እዋይ ምስ መዕበያ ክጥፍእ ዝበሃል እኮ ከምዚ
6: እውይ ኣዴዳኻብ ንዓኸ ክምልሰልኪ ግዜ ዝበሃል እንዲ ዘይብለይ ኣዚተ ግን ከምዞም ብኣጋር እግሮሎጂ እንዳመሃሩ ዘፋኑ ከኣፋኒ ኸ ከማና ሜካናይዝድ ዓርካ ሓዚ ኢለ እየ ዝመኽረች
8: እዮም ተፈሪ ዝበሃል ናይ ኣሜሪካ የ መፅ ናይ ስቲሚት እዩ
1: ሓንጣል
0: ድሓን ኣነ ዘየላለየካ እዚ ሓንጣል ዝበሃል ካብዞም ኣንነት ኣየድልን እዩ ዝብል ኮይኑ እምበሪ ናይ ሜዳ ሳጉኡ ደያን እያ ትብል ነራ
8: ናይ ሜዳ ሳጓ ገርም እዩ ሳጓ ከምዚ ብጉባኤ ዝወፀ እዩ ዝመስል ሓጋ ሓይሽ ኣነ እውን ምስ ረእኮ ብውሽጠይ ከምኡ እየ ክብል ፀኒሀ ካነይ ዓይኑ መውጋእት እያ መስለኒ ቕምጥ ኢሉ ነቲ እስራኤላዊ መራሒ ዝነበረ ዳያን እዩ ዝመስል ዋይ ሳጓ ኣብ ርእሳ ተሃሪማ
0: ኖኖ ርእሱ ዳሕራይ ተሃሪሙ ኮላ ሓሙሽተ ግዜ ሪኢኻ እዛ ናይ ዓይኑ በዛ ዓይኖ ኣትያ ብእዝኑ ብመንኮሱን ብጎረሩ እንተዛዊራ ናብ ኣፍልቡ ተነቆይታ ናብ ሻሓለለ ብሻሓለለ ጌራ ምስ ቀልቀል ዝሓውሳ ብመሃምቱስ ገይራ ወፃ ኣማኸላ ንዓና ካባ ለኪባትና ነ
8: ዋይ ሃገራውነት ዋይ ናይ ቃል ስምረት
0: ፅናሕዳ እዚ ናይ ኣውዶሚን ትሸዓተ ግዜ እዚ ናይ ሰለፉ እሞኒ እዚ ናይ ሰለፉ ኣድኡ ትቁፀሩ ኣብዚ ፈርሲ ዳንጎ ኸ ኣብዚ ፈርሲ ዳንጎ ከምዚ ከመኻ ዝተማሃሩ እዮም ትቁፅሩ እዚ ናይ እዳ እውን ናይ ስፓይናል ንኮርድ ሞ
8: ዋዋዋ ኣታ መመንፊት ኮይኑ
0: እንታይ መንፊት ትብል ኣለኻ ሚሄደ እዛ ናይ ቤትናም ተቃላሲት 30 ግዜ ተወጊያ ትበሃል ደያን እዚ ማለስ ሓንጣል ዋ ንዓዳ ተዓፃፂፍዋ ኣብ ሜዳ ከማርያ ከለኸሳጉ ናብ ሚሄ ኣኸይዳ ነራ ደያን
1: ኣብታ ሸዓይ ወራር ኣብ መጨረሻ
0: መጨረሻ ርኢኻ ለኻ ምስ ተወጋእኹም ሸዓ ለጊባት ንዳርጋ ነረ
8: ኣሽዓይ ወራር
0: ሻሻሻሻ ወራር ዝብል ኮይ እናይ ትርእሲ ማህረም ስለ ዘሎ ሓደሓደ ወያ ነቶም ቁፅርታት ይገማጥሎም ብለካ ከምዚ ኣብነት ሽኒ ሽዱሽተ ናብ ትሸዓተ የቀይራ
9: ኣረበሽቶ
8: ዋይ ሓወይ ኣብዚ ሃገር ዘይተሰርሐ ተኣምር የለን ናትካ ኸ መስፍን
0: መስፍን ብዛዕባኡ ምዝራብ ዘይፈቱ ኮይኑ እምበር ኣበ ከሎ ጃኬትን ስሩዩን ኣውቶ ተተብሮ መዝቆቁ ፓስታ ካብ ምችው ኸ ክፍት እንተተብሎ ውለካ ኣለኹርኩ ብዕቑ ዝኣተወ ንፋስ ኣኸሎ ብከብዱ ፈሽፈሽፈሽፈሽፈሽ ኢሉ ኣኸሎ እንታይ ተዓምም ጉንፋዕ
8: እንታይ ትብላታ ዋይ ኣሕዋተይ ሕማቕ እኒኹም ዳኣረኺብኩም
0: ሰብዓሻ ዝስናኑ ናይ ኤርጋ ንመስሎ ብጠያይ ትብለካ ኣለኹ ልክዕ ከምዚ ናይ ስተኪን ኣኸሎ ምሑ ኢለ ረጊ ኣብ ነብሲ ወከፍ ወራርስ ብለካ ሓንቲ ስኑ ሞባእ ክኸፍል ክገርበካ ኸ ኣስናኑ ከም መቁፀሪ ናይ ወራራት ኢና ንጥቀመለን ነርና ቁፅረን ሸሞንተ ወራርካ
8: ዋ ኣብ ሜድ ኣስናኑ ንዕርጎሪፍራ ስለምንታይ ወርቂ ስኒ ወይ ብሩር ዘይተኽእሉሉ
0: ንሱ ኣይቁበሎ ንሳቶም ከ ኣያዝቦን
8: እሞ ኣስናኑ ናረገፈ ምስ ተወደረ እንታይ ኢሎሞ
0: ዳር ኣስናኑ ቦቶ ምስ ኮነማ ከሎ ሸሪፎ ኢሎ ሞ ክሳብ ታናፅነት ሸሪፎ እናፀዋዕናዮ ድሓርዳ ናበይ ከም ዝኸደ ትበል
10: ድያን ከይትብል ምክ ፈሪፀ
11: ሓድ ሰውቲ መታለልቲ ኣታ እቶም ሰራሕቱ ስቂጦምሲ ንስኻትኩም ዘይሰራሕኩም መሰሪሕና ክትብሉ ውርደተኛታት እቶም በርተኸ ኤርትራ ወይንኹም
0: ድሓን እዮ ብዙ ናይ እምሮ ሕማም ስለ ዘለዎ ሓደሓደ ግዜ ከምኡ ገብሮ እዩ
8: ስቕበላታ እሱ ምናልባት ናይ እምሮ ሕሙም ብኸውን ንስኻትኩም ግን ኣብ እምሮ ኣልቦ ትሩፋት ኢኹም ፈይልን
0: ዋ እዮ ናይ ሓደ ሕሙም ዘረባ ሰኒሕካስ ከምዚ ዝዛረብ
8: ስቕበል ዓቕለይ ኣይተወድኣኒ ሕጂ ተራኸብና መሲልካ ኩሉ ሓሶትኩም ምስ ነገረኒ ብካልኦት ሰባት ገይር ኣረጋጊፀ ንስኻትኩም ክትጋረሉን ክትውግኡን ስይትረፍ ኣብ ግዜ ቃልሲ ነዛ ሃገር ጭራም ኣበርክቶ ከም ዘይነበርኩም ፈሊጠ ኣታ ክልተ ጨጉሪ ውፅኢኹምዚ ነዚ ዓበይቲ ያታትናን ኣሕዋትናን ደሞምን ዓፀሙን ከስኪሶም ዘብፅዎ ሃገርዚ ንዘይጠቅም ገንዘብ ክትብሉስ ታሪክ ክትሸጡ ለኻበጥ
11: ሃገረይ ዕሽር ወሊድኪ ኣናብስ ክልብዕብዮም ተስቆጡስ እቶም ልቢ ኣልበቦ ካርይውኩ ከለዉ ኦ ጃጋኑ ጃጋኑ ብደፉ በተጣዓሱ ከለኹም እኳ ዝግበር ዘሎ ብድሕሪኹም ዳዕታ ክርእን ክሰምዐኒና ያላ ሕለፍ
0: ናበይ
11: ስጋ ስዋኣ ዘይገድፈኩም ሕለፍ
0: እሞናበይ
11: ንኻልኦት ሕማቕ ኣብነት ከይትኾኑን ነቶም ንፍዓት ፀሓፍቲ ከይተጋግን ናብ ቦታ ሓጊ ሕለፉ ፉሽሙሻ
0: ኣታለካንየይ ቅድሚ ሕጂ በዛ ነጠቕ ዓይነይ እንዴት ርእካ ነይረ ሕጂ ግን በዛ ጠዒቲ ክርእካ እየ ክርእካ ያፅና
10: ኣነ ድማ ንክልትኦን ከመይ ገይረ ማንታይ ገብረን ይክሓስብ ፀኒ
11: የላ ሓለፉ ወሸምሽ ሕለፍ ሕለፍ ወይ ራሕ መርሽ

0: ኣዛሚ
1: ዓይኒ ከይትፅቀጥላ ካብቲ ሓብያቶ ዘላ ውፅእ በልያ ረኣዩኒ ረኣዩኒ ሕብኡኒ ሕብኡኒ እዩ ዘምፅእ
2: ኣዛሚ
0: ኣዛሚ
2: ኣዙ
3: ዓይኒ ካብከ ኣዝበለየ ትሕነኸ
1: ትኽእል ኒአ ዲቢዛ እቲ ዲቢዛ ልዕለ ክብረት ኣለዎ
2: እንሻላ ኸይር እያ ንኹም ናይ ድሓንዲ ኢኻ
1: ብጣዕሚ እዩ ዝገርም ስምዒ እንዳ ኣዛሚት የቕሬታ ንካልኣይ ግዜ መሊ ሰኪ
4: ማዕረ ክንዲዚ ሃርዲ ዝኾነ ስራሕ ድኣ ምንታይ ደ ክትሰርሒ
5: ኣስመራ ፓላስ ናይ ቀደም ስሙ ከዓ ኢንተርኮንቲኔንታል ኢንተርናሽናል ሆቴል
4: ኦኬ ብጣዕሚ ፅቡቅ ወይትረስ ወላ ሪሰፕሽኒስት
5: ትኾን ከዳ ነዚ ኩሉ ክትዛረቡ ፀናሕካስ በዕልካ ተፍርሶ
4: ኣይ ተረዳእምን ተጋጊ ደ
5: ተጋጊኻ ንፈረቃ ንበር ንዓይስ ወይትረስ ወይ ከዓ ሪሰፕሽኒስት ገለ ክትምነየ ኣለን
4: ኣይተረዳእኒ ኩሉ ስራሕ ማዕረድ ይኮነ
5: ዋ ንዓባ ምሳይ ሙማች ዘይገብራ ኣነ ኮም ማናጅመንት ስለዝተመረቕኩ ኣብ ኢንተርናሽናል ሆቴል ከዓ ቀንዲ ማናጀር እያ
4: ኦኬ ከምኡ ማለት ግን ብጣዕሚ ፅቡቅ ግን ኩሉ ዓይነት ስራሕ እኮ ነናቱ ዓይነት ክብር ኣለዎ ንኣብነት እተን ስክትቋፅረን ወይትረስ ስርሐን ብግቡእ ተኸታትለን ፅቡቅ ገይረ እንተሰሪሐንኦ ኣብዚ ናትኪ ደረጃ ብፅሕን ኮ ይተርፍኒ
5: ሽዑ ድማ ማናጀራት ተባሂለ ንፅዋዕ ምክንያቱ ንሓደ ኮፕራል ዶ ኮነሬል ገሊልካ ፅዋዕ ትኽእል
4: ሶሪ ረትዕክኒ ብጣዕሚ ፅቡቅ ዩ
6: ዛረቢ ስለምንታይ ትወራዘይ ስቕ ዘይትብሊ
7: ኣታ ቁሩ ተፀንሕና ጎ ኣደዳ ሃምደሽ ካዓቶም ኣቦይ ዓብ ክመፁ ክእሉ እዮም
1: እቲ ዝገርም ሕሳብ ኣይኮነን ንስራሓ ምናእሳ እዩ ኣብ ግዜ ደርጊ መፂኡ ከለኹ ብዙሓት ኤርትራውያን ወይተርስ ክስራሓ ኣይረአኹን ሕጂ ግን ኣፈቐዶ ናይ ስራሕ ቦታ ደቂ ኣንስትዮ ተዋፊረን ክትርአን ከለካ ኣዝዩ ባሃብለካ ትርጉም ናይ ናፅነት እንታይ ምዃኑ ከ ዝያዳ ብርሃልካ
3: ሓቅኻ ዝወደ ንዓይ እኳ ገለገለ መሓዙተይ ተመሊሰን ገንዘብ ኣለቅሕና ንክብላኒ ስለምንታይ ኣሱሸቃቅ ተፅሪ ኢለን ዋላ እንተተዋራዘያለይ ዕጅብ ባይብለኒ ድሃብ
1: ሓቂ ክንዲኸ ሰብይ ስረቕ ኣብ ሕማቕ ኣይዋፈር እምበር ሕማቕ ስራሕ ዝበሃል ነገር እኳ የለን ኣዛሚ ድማ ኣዝዩ ከተጋጊሕ
5: ሓቆም እንዲኹም ሰባት ነቲ ንገብሮ ንሕና ይነስተውዕሉሉ ኢና እምበር ብሄለን እንዲክዋራ ዘፀንሐ ካብ ብሕጂ ግን ንነብሰይ ክመስል ከም ዘለኒ ብስራሕይ ክኸርዕ ከም ዝግባእ እንተማሂር እዩ ንሄለን ንሆም ከ የቕሬታ ይሓተኩም ኣይትሓዙለዩ
3: ሰይዛጓሎ
1: ኣነ ድማ ንኩላትኩም ህያባት ኣምፅልኩም ኣለኹ ኖ ኣብዚ ደይ ኮነ ኣብታ ናይ ሓሶት ስራሕ ናይ ኣዛሚት ኣብ ስመራ ፓላስ እናተደለድና ክበኩም እየ

0: ኣሎ።
1: መመራታ መዛዘሚ ዘይኮነ ዝያዳ ሓላፍነት ዘሰክም እዩ። ምክንያቱ ነቲ ብነፃ ዘምሃሮ ህዝብን መንግስትን ብዝሓየለ ስራሕ ፃማን ምክፋል ትብገስሉ ጉዕዞ ብምዃኑ በዚ ኣጋጣሚ ተመራቕቲ እንኳ ኣብ ዝብቃዓኩም ሰናይ ናይ ስራሕን ምዕባለን ግዜ ንምነኢልኩም ምስ ኣላ ኤፍሬም ተስፋ ብርሃን ኣልማዝበሊ ገብርኤለ ካብ ኮሌጅ ሕርሻ ሓመልማሎ።
2: ኣብ ንዞባ ሞልቂ ብኮርፖሬሽን ዝራእትን ጥሪትን ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣለዋ። ኪላ ልምዓት ብቆልያቶ በረኸት ነፀርኣ ብሎሚ ዓመት ኣብ ምሕዳር ከባቢ ሞልቂ ኣብ 200 ሄክታር፣ ኣብ ደንበ ጤረር ኣብ 550 ሄክታር፣ ኣብ ፈውሊና ድማ ኣብ 700 ሄክታር፣ ብጠቕላላ ኣብ 450 ሄክታር ናይ ነቕሊ መደባት ንምስልሳል ውጥን ከም ዝነበረ ብምሕባር እቲ ስራሕ ብፅቡቅ ይስጉም ከም ዘለዎ ኣረድዩ። እቲ መደብ ሳላ ውህደት ኣባላት ሕርሻን ሓረስቶትን ብኣድማዕነት ይዕመም ከም ዘሎ ብምዝኻር ዝለኣኸ ትራክተራት ውፅኢተን ልዑል እኳ እንተኾነ ብዝሐን ምስ ስፍሓት መሬት ዝመጣጠን ስለ ዘይኮነ ኣብ መጻኢ ቁፅረን ዝውሰኸሉ ኩነታት ክፍጠር ተላብዮም። ሓረስቶትን ኣባላት ኮርፖሬሽን ዘራእትን ጥሪትን ብወገኖም እቲ ዝወሃብ ኣገልግሎት ነቕልን ማሕረስን ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ብዝለዓለ ክስርሓሉ ተማሕፂኖም። ቤት ፅሕፈት ጠቕላል ኦዲተር ካብ ዝተፈላለያ ትካላት መንግስትን ዝተዋፅኡ 75 ውሽጣውያን ኦዲተራት ኣብ ስርሖም ዝሕግዞም ስልጠና ሂቦ። ብዛዕባ እዚ ጋዜጠኛ ዳንኤል ወልዱ ተወሳኺ ፀብፃብ ኣለዎ። ኣርሴ ማስመሮም ክተቕርቦ እያ።
3: ቤት ፅሕፈት ጠቕላላ ኦዲተር ምስ ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብምትሕብባር ካብ ሚኒስትሪ ምክልኻልን ካልኦት ትካላት መንግስትን ዝተዋፅኡ 23 ደቂ ኣንስትዮ ዝርከበኦም 75 ውሽጣውያን ኦዲተራት ኣብ ኣስመራ ስልጠና ሂቦም። እቲ ኣብ ክልተ እብረ ዝተዋሃበ ስልጠና ሓፈሻዊ ኣእምር ውሽጣዊ ቁፅፅር፣ ስነ ምግባር ውሽጣዊ ተቆፃፃሪ፣ ስጋኣት ማእከል ዝገበረ ዓመታዊ ውጥን ውሽጣዊ ቁፅፅር፣ ቁኑዕ ኣገባብ ኣፀሓሕፋ ፀብፃብ ውሽጣዊ ቁፅፅር፣ ትግባረ ባጀት፣ መንግስታዊ ስርዓት ኣተሓሕዛ ሕሳብ፣ ስርዓት ዕድጊ፣ ምሕደራን ምውጋንን ንብረት መንግስቲ፣ ከምኡ ውን መሰረታዊ ኣምራት ዝተዋሃደ ሓድሽ ምሕደራ ሕሳብ መንግስቲ ዝብሉ ኣርእስትታት ዝሸፈነ ነይሮም። ብ16 ሓምለ ኣብ ዝተኻየደ መዛዘሚ ስነ ስርዓት ጠቕላላ ኦዲተር ኣቶ ገብረ እግዚኣብሄር ገብረ መድህን ኣብ ዝሃቦ ቃል እቲ ስልጠና ውሽጣዊ ኦዲት ዘድሊ ዓቕምን ፍልጠትን ዓጢቑ ዝተዋፈረሉ ትካል ውሕሉልን ኣድማዕን ምሕደራ ፋይናንስን ንብረትን ከም ዝህልዎ ብምግባር ቀጻሊ ምምሕያሻት ንክመፅእ ንምፅዓት ዝዓለመ ከም ዝኾነ ገሊጹ። ወኪል ሰልጠንቲ ብወገኑ እቲ ስልጠና ብቐጥታ ምስ ስርሖም ዝተሓሓዝን ሓጋዝን ኮይኑ ከም ዝረኸብዎ ብምጥቃስ ንዝቐሰምዎ ፍልጠት ምስ ሕሉፍ ተመክሮኦም ብምውህሃድ ኣብ ዕለታዊ ንጥፈታቶም ለውጢ ንምምፃእን ኣድማዕቲ ንምዃንን ከም ዝሰርሑ ቃልኣት እዮም። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊሊጶስ ወልደ ዮሃንስ ኣብ ዘስምዖ መዛዘሚ ቃል ብቑዕ ውሽጣዊ ኦዲት ንምርግጋፅ ቀጻሊ ስልጠናታት ምውዳብ ኣድላይ ከም ዝኾነ ብምሕባር ሰልጠንቲ ኣብ ዝውክልዎ ትካል ንዝረአ ጉድለታት ንምእራምን ንምዕራይ ክሰርሑ ኣተሓሳሲቦም።
2: ኣብ ንዞባ ባፅዕ ካብ 8 ሰነ ክሳብ 15 ሓምለ 3 ነቕጣታት ብዝተኻየደ ወፍሪ ተምሃሮን ልምዓት ዕዉት ስራሕ ከም ተሰላሰለ ሓላፊ ትምህርቲ ናይቲ ንዞባ መምህር እስማዒል ሳልሕ ገሊፆም። እቶም 250 ዝኾኑ ወፋሮም ኩስኳስ ኣግራብ፣ ምትካል ኣግራብ ሾራ ኣብ ገማግም ባሕሪ፣ ከምኡ ውን ምቑራፅ ገረብ ተምሪ ሙሳን ወፍራ ፅሬትን ዘጠቓልል ንጥፈታቶም ዓሚሞም። ምስ ወፋሮብ ዝገበሮ ርክብ መምህር እስማዒል እቲ ወፍሪ ኣብ ግዜ ዕረፍቶም ልምዲ ስራሕ ገጥሪዮም ባህሊ ዓያይነት ክሰርፆምን ሓጋዚ ከም ዝኾነ ብምብራህ ኣብ እዋን ስራሕ ንዝረኣይዎ ንጡፍ ተሳትፎ መጊሱ። ካብ ኣለይቲ መምህር ኣስመሮም ገዛኢ ብወገኑ እቲ ንልዕሊ ሓደ ወርሒ ዝቐፀለ ወፍሪ ኣብ ልዕሊ እቲ ካልእ ብልጫታቱ ኣብ ምኩስኳስ ባህሊ ማሕበራዊ ናብራ ዘለዎ ኣገዳስነት ብቐሊል ከም ዘይጥመት ኣነፂሩ። ኣብ ንዞባ ሰገነይቲ ናይ 2 ሰሙን ስልጠና ምሕደራን መሪሕነትን ን127 መንእስያት ተዋሂቦ። እቲ ካብ 4 ምሕዳራት ከባቢ ማለት ማይ ሰገን፣ ማይ ፊት፣ ማይ መግዶምን ደግራ ልብአን ዝመፁ 127 መንእስያት ዝተሳተፈዎ ስልጠና ብሃማመትአን ናይ ስራሕ መሻርክቶን ዝተወደበ እዩ። ሓላፊ ሃማመተ ኣብቲ ንዞባ መንእሰይ ምሕረት ኣብ ዓንደ ማርያም ኣብ ዘስምዖ ቃል እቲ ዕላማ ውዳበታት ሃማመተ ኣብ ዓድን ምሕዳራት ከባቢን ንምሕያል ከም ዝኾነ ሓቢሩ። ሓላፊት ኣማደ እብቲ ንዞባ ወይዘሮ ኣበራሽ መስፍን ብግዳ ስልጠንቲ ንዘቐሰሞ ፍልጠት ብግብሪ ክጥቀምሉ ተላብያ። ኣብ መወዳእታ ኣብ ማሕዳር ንዞባ ሰገነይቲ ኣቶ ዓብደልቃድር ሓጂ ዓሊ እቶም መንእስያት ኣብ ከባቢኦም ፀላው ተራ ክህልዎም ኣዘኻኺሮም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ሩስያ ኣብዚ እዋን እዚ ምስ ዩክሬን ክትዘራርብ

ዘሎ ተኽእሎ ጸቢብ ምዃኑ ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣሚቶ። እዚ ዝተዓበረ ቱርኪ ንክልተኤን ሃገራት ንምዝራብ ዝኽእል ባይታ ከተጣጥሕ ዘለዋ ቅሩብነት ድሕሪ ምግላጻ እዩ። ንተበግሶ ቱርኪ ዝመጎሰ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገሩ ነቲ ኩናት ብሰላም ንምዕራፍ ክትዝቲ ድሌት እኳ እንተለዋ ኣብዚ እዋን ዝግን ግዜኡ ከም ዘይኮነ ረዲኡ። ሩስያን ዩክሬይንን ናብ ፅዑቕ ምልውዋጥ መጥቃዕታት ከም ዘለዋ ዝጠቕሱ ጸብጻባት እቲ ወታደራዊ ረፅሚ ካብ 222 ካብ ዘካየዶ እቲ ዝሓየለ ምዃኑ የረድኡ። ኩናት ዩክሬይን ብሰላም ንምዕራፍ ኣብ 225 ኣብ ቱርኪ ኣብ 226 ድማ ኣብ ሕቡራት ኢማራት ዓረብን ስዊዘርላንድን ርክባት ከም ተካየደ ይፍለጥ። እንተኾነ ግን እቲ ብመንጎኘት ኣሜሪካ ክካየድ ዝፀንሐ ዲፕሎማስያዊ ርክባት ኣብ ዞባ ማእከላዊ ምብራቅ ድሕሪ ዝተፈጥረ ወታደራውን ፀጥታውን ቅልውላው ተቓሪፁ ከም ዘለዮም ናይ ቀረባ ተዓዘብቲ ዝገልጹ። ዝካየድ ዝርርብ ቀንዲ ጠንቂ ናይቲ ኩናት ብምንጻር ነባር ፍታሕ ከምፅእ ዝኽእል ክኸውን እያ ሩስያ ክትፅውዕ ጸኒሓ ዘላ። ምስ ፍሕፋሕ ኔቶ ጠንቂ ናይቲ ኣብ ፈለማ 222 ዝተወልዐን ብሰፍሐ መልክዑ ዝቕፅል ዘሎም ኩናት ምዃኑ ይጥቀስ። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተማ ሓቢራን። እቲ ስምምዓት መራሕቲ ክልቲአን ሃገራት ትማል 16 ሓምለ ብከተማ ሻንሃይ ቻይና ኣብ ዘካየድዎ ዝርርብ ከም ተፈረመ ተገሊጾም። እዚ ናይ ልዕሊ 15 ቢልዮን ዶላር ውዕላት ምምዕባል ቴክኖሎጂ ብሓፈሻ ሰብ ሰርሖ ብልሒ ድማ ብፍላይ ከምኡውን ሕርሻ ትምህርትን ትሕቲ ቅርፅን ከም ዘጠቓልል ተፈሊጡ ኣሎ። ክልቲአን ሃገራት ብዘይካዚ ወፍሪ ብዓይነትን መጠንን ንምስፋሕን ዞባዊ ፀጥታ ንምውሓስን ከም ዝሰርሓ ሓቢረን ኣለዋ። ህዝባዊት ሪፓብሊክ ቻይናን ካዛኪስታንን ኣብ 225 ኣስታት 50 ቢልዮን ዶላር ኣብ ቀዳማይ ረብዒ 226 ድማ ልዕሊ 13 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ጸብጻባት ይጠቕስዎም። ኣብ ቨኔዙዌላ ኣብ ዝሓለፈ ወርሒ ሰነብ ዘጋጠመ ክልተ ተኸታታሊ ምንቅጥቀጣት ምድርናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተጸጋግዐ ተገሊጹ። ኣስታት 50,000 ድሃዮም ጠፊኡ ከም ዘሎ ዝሓበሩ ጸብጻባት ውድብ ሕቡራት ሃገራት እቲ ኣሃዝ ብናህሪ ክውሰኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ ታሪክ ቬነዙዌላ ዝሓየለ ምዃኑ ዝተጠቕሰ ምንቅጥቃጥ ኣስታት 2 ሚልዮን ትካላትን መንበርን ክዓኑ ከሎ ኣስታት 8 ሚልዮን ሰባት ባዕሎታ ከም ተጸልዉ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ 600ታዊት ናይ ጃምላ ሃገራዊ እቶት ቬነዙዌላ ማለት ኣስታት 7 ቢልዮን ዶላር ቁጠባዊ ክሰራ ከም ዝወረደ ክኢላታት ኣፍሊጦም። ብሰላ ናይቲ ተፈጥሮዊ ሓደጋ ብሓፂር እዋን ዝሓዊ ከም ዘይመስል እዮም ናይ ቀረባ ተዓዘብቲ ዝገልጹ። ሩስያን ህንድን ዓመታዊ ንዘካይድኦ መጠን ንግዳዊ ምልውዋጥ ኣብ ዝምፅእ 4 ዓመታት ናብ 100 ቢልዮን ዶላር ክብከብሎ ይሰርሓ ከም ዘለዋ ሓቢራን። ነቲ ንግዳዊ መደብ ንምትግባር ብዞባ ኣርክቲክ ሓድሽ ንግዳዊ መስመር ክኸፍታ ምዃንን ሩስያ ገሊጻ ኣላ። እቲ ማያዊ ንግዳዊ መስመር ነቲ ብመትረብ ስዌፅ ከካይዶ ፀንሓ ንግዳዊ ንጥፈታት ብግዜ ዘሕፅር ብምዃኑ ቁጠባዊ ኣገዳስነቱ ልዑል ከም ዝኸውን ተኣሚቱ። ብዘይካዚ ሩስያን ህንድን ንግዳዊ ምልዋጥ ምስፋሕ መጠን ወፍሪ ክብከብልኦ ምዃንን ኣፍሊጠን ኣለዋ። ክልቲአን ሃገራት ኣብ 225 ኣንስታት 65 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 230 ናብ ልዕሊ 100 ቢልዮን ዶላር ክብ ንምባሉ የን ወጢነን ዘለዋ። ባህርያዊ ጋዝ፣ ነዳዲ፣ ፍርያት ሕርሻ፣ ማሽነርታትን ኤሌክትሮኒካዊ ኣቑሑን ካብቶም ዝለዓለ መጠን ንግዳዊ ምልዋጥ ዝካየደሎም ምዃኖም ይጥቀስ። ዜና ንምዝዛም ኣርእስተ ዜና ክደግመልኩ። ኮሌጅ ሕርሻ ሓመልማሎ 20 ዶክተራት ዝርከቦም 375 ተምሃሮ ኣመሪቑ። ኮርፖሬሽን ዘራእትን ጥሪትን ኣብ ንዞባ መልቂ ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ቤት ፅሕፈት ጠቕላላ ኦዲተር ካብ ዝተፈላለዩ ትካላት ንዝተዋፅኡ ውሽጣውያን ኦዲተራት ስልጠና ሂቦም። ሩስያ ኣብዚ እዋን እዚ ንስ ዩክሬን ክትዘራርብ ዘሎ ተኽእሎ ጸቢብ ምዃኑ ኣፈኛ መንግስቲ ሩስያ ኣሚቶ። ቻይናን ካዛኪስታንን ልዕሊ 70 ቁጠባውን ንግዳውን ስምምዓት ከም ዝኸተመ ሓቢራን። ኣብ ቬኔዙዌላ ብምንቅጥቃጣት ምድርናይ ዝሞቱ ሰባት ቁፅሪ ናብ 5,000 ከም ተጸጋግዐ ተገሊጹ።

سلام زخبركم تعزبتي علتاو زينا سبورت حيز لكم قريب لخو نمكتتالكم بخبز عدم امير علي نكال اين سال سين ديفجين كليتي صوتا زاتف زولو شامبيون ودرات كعصو مربب زبا ماكل بربع 10 تحمشت حمله باربعه قطمات قصيرو تخايدو مسرس ترهبو تصيدو ما سال سين ديفجين كانت تادق انستيو ادوليس نماي تصفا دك تبعتي عداك حموس ن ادوليس بتما سال وتصيد كليت بادوك سعران كلوا كال اين ديفجين كلابات دك انستيو عداك حموسن سالينان زرهب قطمون ابز حلف ودرات بمغنيات مع تدق انستيون معالتنا صنتن وانچ ازل علت با سلطاني امانويل ሀብተ ገብርኤል ስልጣን ጋንታ ሳሊና ኣብ ልዕሊ መዛና ዕዳጋ ሓሙስ ነክልተ ባሩ ዓወታ መዝጊባ ዝሰዓበ ፀወታ ኣፍቀርቲ ስፖርት ብዓባሃን ቀውታ ዝተፀበይዋ ግጥም ካልኣይ ዲቪዥን ክለባ ደቂ ተባዕትዮ ደንበ ሰንበል ዓዲ ጓዕዳድ ነይራ ብኣሰልጣኒ ዘርኦ ምትእለ ኣብ ናይ ሻምፒዮን ግጥማት ብሉፅ ብቕዓት ወኒና እትርከብን ዓዲ ጓዕዳድ እያ ንፀወታ ካልኣይ እብረ ከታትላ ብምስዓር ብድምር ውፅኢት ክልተ ባሩ ተዓዊታ ንደገፍታ ኣሰራሲራ ሻምፒዮን ኩዕሶ መርበብ ዞባ ማእከል ፅባሕ ቀዳምን ሰንበትን ኣብ ሜዳ ፖቾፊልያ ብዝካየዱ ግጥማት ክቕፅል እዩ ሊግ ዞባ ጋሽ ባርካ ኣብ መንጎ ክለባት ናይ ንኡስ ዞባታት ጎልጅ ተሰነይ ሃይኮታ ባሮንቱን ኣቑርደትን ኣሳቲፉ ክካየድ ፀንሐ ብዓወት ጋንታ ንኡስ ዞባ ኣቑርደት ተዛዚሙ እቲ ካብ መጀመርያ ወርሒ መያዝያ ጀሚሩ ክሳብ መጀመርያ ወርሒ ሓምለ ዝቐፅለ ውርድራት ጋንታታት ኣብ ሓሙሽተ ንኡሳን ዞባታት ዕውረት ብምክያድ ውርድራትን የካይዳ ከም ዝነበራ ዝሓበረ ፕረዚደንት ፌደሬሽን ኩዕሶ እግሪ ዞባ ጋሽ ባርካ ኣቶ ዮናስ ተወልደ ብድምር 89 ሸቶ ክምዝገብ እንከሎ 79 ብጫ ካርድን ሓደ ቀይሕ ካ ናይ ጉድለ ዲሲፕሊን ከም እትራይ ሓቢሩ እቲ ንኣስታ 3 ኣዋርሕ ዝቐፅለ ዘባውሊግ ብድምር ውፅኢት ጋንታ ኣቑርደት ቀዳመይቲ ኮይና ተሸላሚት 10,000 ናቕፋ ወርቅ መዳልያን ዓባይ ዋንጫን ክትሽለምን ከላ ካልይቲ ጋንታ ንኡስ ዞባ ጎልጅ ተሸላሚት 8,000 ናቕፋ ሳሲት ድማ ጋንታ ንኡስ ዞባ ተሰነይ ተሸላሚት 6,000 ናቕፋ ብምዃን ውርድረን ዛዚመን ሻምፒዮን ሊግ ከተማ ባረንቱ ኣብ መንጎ 8 ክለባት ናይ ቀዳማይ ዲቪዥን ከተማ ባረንቱ ንኣስታት 5 ኣዋርሒ ክካየድ ፅንሐ ውርድራት ብውዕ መንፈስ ተዛዚሙ ኣብቲ ዝተኻየደ ውርድራት 74 ሸቶ ክምዝገብ እንከሎ 67 ብጫ 6 ቀይሕ ናይ ጉድለ ዲሲፕሊን ካር ከም ዝተዋህበ ዝሓበሩ ኣካየድቲ እቲ ውርድር ብቕዓት ተፃወቲ ብምርጋፅን ጋንታታት ናይ ተወዳዳርነት መንፈሰ ንምሕዳር ከም ዝዓለመ ገሊፆም ኣብቲ ን5 ኣዋርሒ ዝቐፅለ ግጥማት ኩዕሶ እግሪ ቀዳመይቲ ጋንታ ተገልዓሉ ዓባይ ዋንጫ 10,000 ወርቅ መዳልያን ዓባይ ዋንጫን ክትሽለምን ከላ ካልይቲ ጋንታ ኣውላ 6,000 ብሩር መዳልያን ሳሲት ድማ ጋንታ ዳህላክ 5,000 ንሓስ መዳልያን ተሸሊማ ኣማኑኤል ኣብርሃም ካብ ጋንታ ተስፋ ብሉፅ ኣመዝጋቢ ሸቶ ሴምተኽሉ ካብ ጋንታ ገልዓሎ ብሉፅ ተፃወታይ ራይሞን ኣቤል ካብ ጋንታ ገልዓሎ ድማ ብሉፅ ሓላ ውሉዳትን ብውልቁ ዝተሸለሙ ተፃወት እዮም ኣብቲ ኣጋጣሚ ጋንታ ዱታ ናይ ጠባይ 1,000 ናቕፋ ተሸሊማ ንዓሰርተ መዓልትታት ዝቐፀለ ውርድራት ደረጃ ቢ ኩዕሶ እግሪ ዞባ ጋሽ ባርንጫ 10,000 ናቕፋን ወርቂ መዳልያን ክትከውንን ከላ ካልይቲ ጋንታ ንኡስ ዞባ ጎኘ ተሸላሚት 8,000 ብሩር መዳልያን ሳሴት ድማ ጋንታ ንኡስ ዞባ መጎሎ 6,000 ንሓስ መዳልያን ተሸሊማ ኣብቲ ኣጋጣሚ ንብሉፃት ኣመዝጋቢ ሸቶ ሓላ ውሉዳትን ኣሰልጣንን ከምኡውን ብሉፅ ተፃዋታይን ዝተዳለወ ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም ቱር ደ ፍራንስ ትማል ሓሙስ 16 ሓምለ መበል 12 መድረኹ ኣብ ዝቐፅለሉ ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ራብዓይ ተርታ ሒዙ ኣብዛ መድረኽ ተቀዳደምቲ 172 ኪሎ ሜትር ዝርሕቐታ ውርድረም ሸፊኖም ኣብ መበል 19 ኪሎ ሜትር ኣባል ሎቶ ኢንተር ማርሸ ባፕቲስ ሰቨይስትሮፈር ዕውት መጥቃዕ ተካሂዱ ካብ ዓባይ ጉጅለ መሊቑ ኣብ 45.8 ኪሎ ሜትር ንዝነበረት ናይ መንጎ ቅፅበታ ውርድር ኣብ ቅድሚት ዝነበረ ባፕቲስ ሰቨይስትሮፈር ቀዳማይ ኣትዩ 25 ነጥቢ ወሲዱ ዓባይ ጉጅለ ድሕራ ኣብዚ ቦታ ኣብ ዝበፅሕትሉ ብወዲ ጋንቱኡ ቼክ ሪፓብሊካዊ ማትያስ ቫቼክ ናይ ሊድ ኣውት ሓገዝ ዝረኸበ ወናን ቀጠልያ ማልያ ማደስ ፔደርሰን ንዓባይ ጉጅለ ስዒሩ 20 ነጥቢ ወሲዱ ያስፐር ፊሊፕሰን 16 ቲም ሜርለር 14 ማክስ ካንተር 12 ቢንያም ግርማይ ድማ 10 ነጥቢ ወሲዱ ኣብ መወዳእታ ድሕሪ ዝተኻየደ ሓያል ቅፅበታ ውርድር ነዛ መድረኽ ክዕወተላ ቅድመ ግምት ረኺቡ ዝኣተወ ቤልጅማዊ ኣባል ሶዳል ኩክስቴፕ ቲም ሜርለር ንውርድሩ ብ3 ሰዓትን 38 ደቂቕን 53 ካልኢትን ብምዝዛም ሳልሳይ ናይ ቱር ደ ፍራንስ ናይ መድረኽ

0: ዓወት ኣመዝጊቦም። ንሜርለር ተኸቲሎም ኣባል ደኬታሎን ኦላፍ ኮጅ ካልኣይ፣ ቤልጅማዊ ያስፐር ፊሊፕሰን ሳልሳይ፣ ኣባል ኤንኤስኤን ቢንያም ግርማይ ራብዓይ፣ ቤልጅማዊ ሚላን ፍረቲን ሓምሻይ፣ ጀርመናዊ ማክስ ካንተር ሻውዓይ፣ ወናነ ቀጸልያ ማልያ ማርስ ፔደርሰን ድማ ታሽዓይ ተርታሒዙ። በዚ መሰረት ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ43 ሰዓትን 4 ደቂቕን ሓደ ካልኢትን ብግዜ ቀዳማይ ኮይኑ ይመርሕ ኣሎ። ዴንማርካዊ ዮናስ ቪንጌጋርድ ብ3 ደቂቕን 36 ካልኢት እንዲሕሩ ካልኣይ ሬሜኮ ኤቨኖፐል ብ4 ደቂቕን 6 ካልኢት እንዲሕሩ ሳልሳይ ተርታሒዙሎ። ብነጥቢ ዴንማርካዊ ማድስ ፔደርሰን ብ357 ነጥቢ ቀዳማይ ኮይኑ ይመርሕ ኣሎ። ቢንያም ግርማይ ካብ መራሒ ፔደርሰን ብ40 ነጥቢ ድሒሩ ብ317 ነጥቢ ይኽተሎ። ስሎቬንያዊ ታደይ ፖጓቻ ብ42 ነጥቢ መሪሕነት ኣንበሲ ዓቐብ ናይ ዝውርድር ሒዙሎ። እስጳኛዊ ኣባል ትሬክ ሁዋን ኣይሶ ድማ መሪሕነት ብሉፅ መንእሰይ ናይ ዝውርድር ሒዙሎ። ብጋንታ ሊድል ትሬክ ቀዳሚት ኮይና ትመርሓላ። ቶር ደ ፍራንስ ሎም ዓርቢ 17 ሓምለ መበል 13 መድረኽ ክቕፅል እዩ። ኣብዛ መድረኽ ድማ ተቀያደምቲ 258 ኪሎ ሜትር ዝርሕቀታ ብዝሃደሙ ተቀያደምቲ ተዓዋትያ ከተነፅር ትፅቢት ዝግበረላ መድረኽ ክትካየድ እያ። መሳርዓ ኣብ ምተርና ኣብ ዕርጊ ተፃወቲ ልኢማ ዝፀንሐት ሻምፒዮን ፕሪምየር ሊግ ኣርሰናል ንግሪኻዊ ናይ ክንፊ ኣጥቃዓይ ክሪስቶስ ዞሊስ 33.9 ሚልዮን ፓውን ብዝሓተተ መስርሕ ናብ መሳርዓ ክትፅምብሮ ምስ ክለብ ብሩጅ ኣብ ስምምዕ በፂሓ። ምስግጋር ዞሊስ መዓልታ ድሕሪ ምስግጋር ሊያንድሮ ትሮዛር ናብ በሽክታስ ዝተፈፀመ ብምዃኑ እቲ ግሪኻዊ ልክዓዊ መተካእታ ትሮዛር ብምዃኑ ናብ ኣርሰናል ክፅምበር ኣብ ስምምዕ በፂሑ። ኣብ ክልቲኡ መስመራት ክንፍን ኣብ ቦታ ቁፅሪ 10 ናይ ምፅዋት ዓቕሚ ዝውንን እዚ ግሪኻዊ ዝሓለፈ ዓመተ ስፖርት ክለብ ብሩዥ ንምበል 20 ግዚኣ ንሊግ ቤልጅም ኣብ ዝተዓወተትሉ ኣብ 52 ግጥማት ናይ ኩሎም ውርድራት 22 ሸቶ ከመዝገብን ከሎ 29 ናይ ሸቶ ቀረባት ድማ ገይሩ። ብዘርኣዩ ድንቂ ብቕዓት ድማ ብሉ ተፀዋታይ ሊግ ቤልጅም ብምዃን ንሽልማት በቂዑ። ብኣርሰናል ንምዕዳጉ ዝተገብረ ውፃኢታት ድማ ናይ ሊግ ቤልጅም ክብረ ወሰን ብምዃን ተመዝጊቡሎ። ኣብ ትሕቲ ሓድሽ ኣሰልጣኒ ኣንቶኒ ኢራኦላ ናይ ቅድመ ምድላዋት ልምምዳታ ጀሚራ ዘላ ሊቨርፑል ንሃንጋርያዊ ኣከፋፋልያ ዶሚኒክ ሶቦዝላይ ክሳብ ሰነ 2031 ዝፀንሕ ሓድሽ ውዕል ከተእስሮ ምስ ተፃዋታይ ኣብ ስምምዕ በፂሓ። ኣብ ሓምለ 2023 60 ሚልዮን ፓውንድ ወፃኢታ ተገይርሉ ካብ ሳልዝበርግ ናብ ሊቨርፑል ዝተፀንበረ ሶቦዝላይ ውዕሉ ኣብ 2028 ዘበቅዐ እኳ እንተነበረ ከም መርኣያ ናይቲ ኣብ ዝሓለፉ ዓመታት ከንፀባርቆ ዝፀንሐ ድንቂ ብቕዓት እያ ሊቨርፑል ሓድሽ ውዕል ክትህቦ ኣብ ውሳነ በፂሓ። ስቦዝላይ ቅድሚ ሕጂ 120,000 ሶሙናዊ መሃያ ዝወስድ ዝነበረ ኮይኑ በዚ ሓድሽ ውዕል መሰረት ድማ ሶሙናዊ ደመዙ ናብ 250,000 ፓውን በሪኽሎ። ንቤልጅማዊ ዩሪ ተለማንስ ናብ ማንቸስተር ዩናይትድ ዘፋንወት ኣስቶን ቪላ ንብራዚላዊ ኣከፋፋሊ ጃኦ ጎመዝ ካብ ወልቭዝ ከተፈርሞ ኣብ ስምምዕ በፂሓ። ኣስቶን ቪላ ነዚ ኣብ ዝሓለፉ ዓመታት ብከም ማንቸስተር ዩናይትድ ዝኣመሰለ ዓበይቲ ጋንታታት ክህደን ዝፀንሐ ብራዚላዊ ኣከፋፋሊ ናብ መሰርዓ ንምፅምባር ወፃኢታት ብዝገበረቶ 38 ሚልዮን ፓውንድ እዩ ተሳቂዑላ። እቲ 34 ሚልዮን ፓውንድ ቀዲሙ ዝኽፈል ኮይኑ እቲ 4 ሚልዮን ድማ ድሕራ ከተስዕቦያ። ዝሓለፈ ዓመት ምስታ ናብ ታሕተዋይ ዲቪዥን ዝተመሰት ወልቭስ ኣብ ኩሎም ውርድራታ 41 ግጥማት ዘካየደ ጃኦ ጎመዝ ኣብ 2023 ካብ ፍላሚንጎ ናብ ወልቭስ ካብ ፅምበር 130 ግጥማት ከካይድ እንከሎ 7 ሸቶ ድማ መዝጊቦ። ኣስቶን ቪላ ካብ ጃኦ ጎመዝ ብተወሳኺ ንስዊዘርላንዳዊ ጆን ማንዛምብን ኤኳዶራዊ ኢስቱፒናን እውን ናብ መሰርዓ ክፅምብሮም ኣብ ስምምዕ በፂሓያ።
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተረፍ ምረባት ኤረቲቪ ሓድገኩም ብወገነይ ሰላም።

0: ብምኽንያት ምረቓ ዲጋ ኣሕድርኒ ካብ ኣስመራ ንሸነኽ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና። ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ ውሑዳት ዓመታት ኣዝዩ ስር በተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኩለን ምምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሓሉ ጸኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝጽበ ዝነበረ ሓረሳይ ኣብ ልምዓት ጀራርዲን ክዋፈር ብምኽኣሉ ንርእሱ ኮይኑ ዕዳጋታት ኣብ ምርግጋዕ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ በጺሓ። ዲጋ ኣሕድርኒ ብሁድ ተሳትፎ ህዝብን መንግስትን ዝተዓመጥ ስራሕ እያ። ኩሎም መሻርክቲ ኣካላት ድማ እዙ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጸምታ ኣጽሒሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽእሎን ሒዙ ተበጊሱ? ኣመሓዳሪ ንዝዘባሎ ጓዓን ሰባ ኣቶ ኣብርሃም ሓጎስ ከምዝስዕብ ክብል የብረ
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና ንውፅኢት ናይቲ ድኻም ውፅኢት ናይቲ ሃልኪ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዘይ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 45 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪያ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተ ህዝቢ ተበግሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡስ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። ሰለስተ ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ ኣብ 11 ዝበፅሓ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቓ ኣብ እዚ ጭላለ ኣብ ኣኼት ድማ እንጂ ዝሰርሓ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ስ ነዚ ዕላማ እዚ ስ ብኸመይ ጌርካኢኻ ክትሕዞ ወይ እቲ ህዝቢስ ኣብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድና ምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገዲኹም ክትርእዎኹም ሰብ ኣብ ግራት ይበኣስ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ። ኣነ መሬተይ ሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ። እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሮ ናብ ነገራዊ ነገር ቀይሮ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ተፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበ ሲ ንሕና ካፍርየ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይቲ ሰብ ምብግጋስን ገዛእ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመረቕታ ንገብሮ ዘለና ሕጂ ዋ በልማይ ሒዝካ ኣለኻ እንታይ ክትገብር ኢኻ ማይ መሓዝ እኮ ትሚልካ ንምዕቋር ዘይኮነ ፅባሕ ኣብ ረብዓ እዛ ማይ እዚኣ ሲ ተወዲኣስ ኣብ ክረምቲ ክትመልእ ክትፅበይ ኣለካ። እዚ ማይ እዚ ዓቆርካ ማይ ሒዝካ ኮፍ ኢልካስ ማይ ኣለና ምባል ዘይኮነስ ተጠቐመሉ ኣብ ዝመፅእ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ። እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ መዕቆሪ እምበር መኸዘን ይኮነን።
0: ጂኦግራፊያዊ ኣቀማምጣ

0: ዞባሎ ጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ዕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ።
1: ንስራሕን ኣሰራርሓን ድጋ ኣሕድርኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህለ ግርማፅን ኣዘራሪብና ነርና።
2: ናይ ምምሕዳር ከባቢ ዲጋ ኣሕድርኒ ወይ ከዓ ዲጋ መሃግ ክዛረብ ንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብ ዝሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይዛ ዲጋ ኣብ ከባቢ ማይ ኩዕታት እዩ ምፍዋስ ጀሚሩ። ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ብኣካል ኣባላት ተሰዲዱ ንሕና መፅና ክንከባተሎ ጀሚሩና ማለት እዩ እ ኣብዚ ሰለስተ ማሽነርታት ኣወፊሮም ብዓዲ ማለት እዩ ዝኽፈል እጂ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ተገሪ ብዘይ ካብዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃኢ ገይሩ ጥረ ገንዘብ ክንብል ንኽእል ማለት እዩ። ብጠቕላላ 11.8 ሚልዮን ወፃኢ ብጥረ ገንዘብ ወፃኢ ተገይሩሉ ማለት እዩ። ትሕዝቶ ናይዚኣ እንታይ እዩ? መጀመርያ እቲ ብራኸ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ልዕሊ ባይታ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኮይድሎ ማለት እዩ። እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ ክልተ ደንደስ ዘሎ ተሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣለዎ ንብሎ ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ እዩ እዚ ማለት እዩ። ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎ ሜትር ስኩር ንብሎ ስኩር ኪሎ ሜትር ትኩል ንብሎ ንኽእል ማለት እዩ። ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ። እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታትን ዝራእትን እዩ ዘፍሪ ኣዝዩ ምችእ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ። ስለዚ ሕጂ ኣብዚ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታታት ኣለዎም። ኣብ ቀፃሊ እውን እቲ ስመስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለ ዝኸይድ ካብኡናሓሽዎን ክብከብልዎን ተስፋ ኣሎ። እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ብነብሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕሪ ብነብሱ ዝቃለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ። እዚ ንዕዘቦ ዘለና ማይ እዚ ዝጂ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰርሕ ስለ ዝነበርና ማይ ይመፀና እዩ ውሒዝ ይመፀና እዚ ውሒ ዓጊትና ስለ ዘለና ኣብ መንጎ እውን እንዳ ሰራሕና የሸግረና ውን ነይሩ እቲ ውሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳ ሰራሕና ኢና ተዓቂቡ ማለት እዩ። ካብኡ ጀሚሩ ዕቃበ ጀሚሩ ሳብዚ ሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ።
3: ክንደይ ይኮኑ እዚ ብኣማውንት እዚ
2: ናይ እዚ ሕጂ 211,000 እንተዳየልኒያ ብምሉእ ዳሕራይ ኣብዚ መፃኢ ሳብ መወዳእታ ማለት እዩ። ኣብዚ ግን ናይ ሓደ ሲሶ ናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል።
0: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን። ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለየ ረብሓታት ይውዕል። ቅድሚ ምስራሕ እዛ ዲጋ ንዝነበሮም ፀገማት ኣመልኪቶም ክገልጹ ከለዉ
4: መጀመርያ ረዚና ዓንደ ገርግሽት ይበሃል ተቐማጢት ደርሰነይ የ እዚ ዲጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን እዚ ዲጋ እዚ ምስ መፀና እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ዲጋ እዚ ምስ መፀና ከልሸልሸወና

0: 17 ሲና ሰዓት 3 ንፍደሰሉ ግዜ ነይሩ ከይት ደኸምናሉ ስጋብ 6 ዓመት በዲህነና ስራሕ እዚ እጅ ከዓ ብሓቂ ሓጎስና ወሰን የብሉን ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን።
1: ኣነ ፈረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ሕዳር ከባቢ ደርሰነየ ኣነ ከዓ ልክዕ እዩ እዚ ቦታና ኣብ 1993 ድሕርና ፅነት ከትርታት ነዝኩሉ ጉቦታት ጀሚና ጉዳይ ኤሌትሪክን ዲጋን ስኡት ሓንፂፁ ካብ ሰዓት ህዝብ ዙ ትንፋስ ደ ይብ ኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ኸዓ ንምንታይ እያ ንዲጋን ኤሌትሪክ ኢኻ ብስኡት ሓንፂ እዩ ገንዝብና እንዳለመና ፅኒ ክሳብ ዝሕዚ እዩ ምዕቱ ኣኺሉ እዚ ኸዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 221 ከዓ ስራሓ ጀሚራ መዓል ኣበፂሕኻ ኣብ መፈፀምቲ ኣበፂሕኻ ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 225 ስለ ዝጀምሩ ካ ልምዓይ ናይ ቦርዱረ እዚንእወ ዝበዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ እዚ ማይ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንኸባቢና ንሃገርና ከም ንኸውን እየ ዝፈልጥ ስለዚ ከዓ ንመንግስትን ሓድና ከዓ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብዚ ዝኸይ 1000 ሜትሮ ንናብ ታሕቲ ዓዲ ዝኸይ 1000 ሜትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞተር ምፃእ ዓቕሚ ናይ ትገበረ ናብ ትገብር ዓቕሚ ካብ መንግስቲ እዚ ቱቦ ዝሽሕ ናብ ዝኸይ ሜትሮ ሽሕና ካብ ዝዶ ናብ ዝኸይ ሜትሮ 2000 ሜትሮ ካብ መንግስቲ የድልየና ደረቕ ቱቦ ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን
2: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ እልዳዋያሕ ከባቢ ደርሰነይ ይብሊ እና ዮም ኣምዕል ርያሓ ምሕሌና ወፋርሓ ምሕሌና ዲጋና ሸጋ ወኤሌትሪክና ኣታ አልሓምድልላህ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብል በስ ዮም ኣምዕል ምንቅያስ ወልዓል ፍርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ወሰምዓት በስ ፈርሃም እልየና አልሓምድልላ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ ግል ሕኩመትና ትግባእ ሕና ልልምዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሐሊ ለኣዳም እንደጀመዓ ምንካሪ ይግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእል ኣብፅሐና አልሓምድልላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለ ዲጋል ዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋ ትሉ ማይሊ ወግላዓድ ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከመላሓዘዩ መደድ ከምዘልገቢእ ዲብ ረቢና እንደትወከልና አልሓምድልላህ ኩሉ ለመሓዛት ማይ ከምዘለው ሕዝ አልሓምድልላህ ክዳም ህሊና ድዩ ዓምደ ግረቢ
3: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ኣሕድርኒ ብሰንበት 31 ጉንባት 226 ኣመሓዳሪ ዞባ ጋሽባርካ ዝርከቦም ሰበ ስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦግ ተመሪቓ

ብድሕሪ እዚ ኣብቲ ሚኒስተር ዞባዊ ምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ከዓ ዕድመ ዝተገብረሎም ኣጋይሽን

0: ሚኒስተር ዞባዊ ምሕዳር ኣምባሳደር ዓብደላ ሙሳ፣ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር መሓመድ ዓሊ ሑሪ፣ ከምኡ ኸዓ ዕድመ ዝተገብረሎም ኣጋይሽን እኽለማ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰርሕብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ
1: ከም ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ድጋ እዚ ምምሕዳር ከባቢ ደርሰነይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለባዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ኽእል እዩ ኣቐድሜየለይ ዓወትና ሓፋሽ
0: ኣመሓዳሪ ንዞባሎ ጓዕን ሰባ ኣቶ ኣብርሃም ሃጎስ ኣብ ዘስምዖ ቃል ከዓ
2: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ፣ ዝኸበርካ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሩይ፣ ዝኸበርካ ፀሓፊ ግንባር ጋሽባርካ ኣምባሳደር መሓሙድ ዓሊ ጃበራ፣ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰብስልጣናት መንግስቲ ከምኡ ውን ኣዘዝቲ ሰራዊት፣ እዚ ሎሚ ንዝንምርቆ ዘለና ዲጋ ሓያል ፃዕርን ብዝሓየለ መንፈስን ተጀመረ። ኣብ መፈፀምታን በቂዑ እንሆ ድማ መመረቕቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡውን ንኡ ዘባና ወጊድ ንክሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብ ፀሓና ክብል ደሊ። ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን፣ ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን። ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ። እቲ ቀንዲ መስካሪ ልዕሊ ኩሉ ውዴታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብ ፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐበ። ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ። ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከምኡ ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስካ 5,500 ኩንታል ብመንግስቲ ተለገሰ እዩ። ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱውን ካብ ዘለዎ ጸንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍ ናይ ህዝቢ ምንባሩ እውን ክግለጽ ይከኣል። ብኣጠቓላሊ ዝወፀ 11.8 ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሐ። ስለዚ ዲጋ ሰሪሕና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምፃእ መቐይሮን ከባቢኻን ትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን። ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ። ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰማዓኹም እንዳበልኩ ዲጋ ሰሪሕኻ ወዲእኻ ማለት እውን ኣይኮነን። እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቅፅል ስራሕ እውን ተዓጢቕና ክንከይድ እንዳተላበኹ ነዚ ድጋዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽባርካ ኣመሓዳሪ ዞባ ጋሽባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብሙሉእ ነመስግን። ዓወትና ሓፋሽ ይብል ዓወትና
0: ኣመሓዳሪ ዞባ ጋሽ

0: ዝኸበርካ ኣምባሳደር ዓልሑሪ እውን ብወገኑ ከም ዝስዕብ ቃል ኣስሚዑ።
1: ዝኸበርካ ሚኒስተር ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን፣ ዝኸበርካ መሓዳሪ ንኡስ ዞባ ለጓዓን ሰባ፣ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን፣ ዝኸበርኩም ህዝቢ ምምሕዳር ከባቢ ደርሰኒ ኣቐዲመ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበል 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም። ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ። ዝኸበርኩምን ዝኸበርክንን ዲጋ ከም ምህናፁ ምክንኻኑን ምምሕዳሩን ስለ ዝኸብድ እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ዲጋኹም ብጉጉይ ኣጠቓቕማ ከይብከል ብሰኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ኩልኹም ምእንቲ ክህብ ኩልኹም ተጠቀምቲ ናይቲ ዲጋ ዝኾንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ኮሚቴ ማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት ኣለኩም። ቀጻልነቱን ፅሬቱን ንምውሓስ ከዓ ጉዳይ ኣጠቓቕምኡን ምሕደሩኡን ፍሉይ ቅልሓታ ሂብኩም ክትሕዝዎ ኣለዎ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ብንዋት ዝተሓጋገዙ ኣካላት መንግስቲ ብስሜን ብስም ዘበጋሽ በርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ። ከምኡ ውን ምምሕዳር ንኡስ ዞባ ለጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ 6 ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘሎ ፃዕርታት ዝገብሮ ዘሎ ምትብዕን ተበግሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ምትሕጋዝ ዝገብር ምዃኑ ኣረጋግፅ። ዓወት ሓፋሽ ዘለኣለማዊ ዝኽሪ ሰማእታትና ዲጋታትና እኹይ ማይ ንሕጥላት ይግበረና ይቐንየሊ።
0: ኣብ መወዳእታ ኸዓ ንሚኒስተር ሚኒስትሪ ሕርሻ ኣቶ ኣረፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትሪ ሕርሻ ኣቶ እፍሬም ክፍሉ ከም ዝስዕብ ክብል ቃል ኣስሚዑ።
2: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን። ስራሕናዮ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰናይ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰናይ ተገይሩ ዘሎ እዩ። እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና። ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቁቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእሲ ንጥሪትን ንወዲ ሰብን ማለት እዩ። እንታይ ግን ክብል ደሊ እዚ ዲጋ እዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ምሉእ ምተባዕ ክንገብር ምሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወት ንሓፋሽ።
0: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት ዓዲሉ።

0: ኣብቲ ኣጋጣሚ ንድምቀት ናይቲ ጽምብል ዝተፈላለየ ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ትስፉ መጻኢ ኣብ ጭቡጥ

ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ዝኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ሓይሊ ልምዓት ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣስር ኣያታቱ

0: ስመይ ቀላት ባህ ልቢ ገብረ ማርያም ዓደይ ደርሰነይ እዩ ኣብኡ ተወሊዶ ዓብዪ ክሳብ ሕጂ ኣለኹ ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ፃዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ ቁርባብኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቐን ኣዴታት ዕትሮ ተሸኪመን ካብዚ ን40 ሰባ ምስዓት ተከለዛ ንድኦ በዚ ለካ 40 ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ጎ ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረርኡን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ እዚ ክብለካ ከለኹነ እዚ ዲጋ እዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዝዓመት ዝገበረ እዚ ህዝቢ ሰልዲ ደዋፀሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስ ገጢሙ ኣብዚ ዓድናን መብራህቲ ንክንረክብ ዲጋናን ንክነመርቕ ከለና ብስም ዚ ህዝቢ ደርሰነይ ዝስማዓና ሓጎስ ሙሉእ እዩ ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገ ኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ ውን ኣዝና ሰብ ሙሉእ ተስፋ ኢና ስሙራት ኢና ውን ዞም ዓዲ ላዕላይና ታሕታይና ደገ ዘሎ ብዝውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓር ውን ንመስግኖም ኢና
1: ኣን ሽመ ተክሪዝገ ተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ ሎሚ ድስምዓኒ ሓጎስ ኣ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ ምክንያቱ ዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳር ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገ ዘሎ ህዝቢ ደርሰነይ ምስ ኩሎም ምምሕዳር ንእዞባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱነ ናይ ብሓቂ
2: እዚ ማይ እዚ እንታይ ይክኾነኩም ማይ ተኣኪቡስ እንታይ ይኸውን እንታይ ፀገሚ ነይሩ እንታይ ረሃዋ ክምፅሕ ሕጂ
1: እወ ማይ ፀገም እንትህሉ ኩሉ ነገር የለና ብደይ ማይ ክትነብር ኣይትኽእልና ማይ እንተሊ ግን ኩሉ ነገር ይርህወካ ማለት እዩ ጌራይ እውን ይዓበ ማይ ኣብዚ ቅድሚዮ ናፅነት ዝነበረ ማይ ነበረና ናብ 80ታት ሒሽካ ካብ ናፅነት ንድሕሪት ግዚ ኩሉ ከባቢ ማይ ኩዕናይ ዝርባ በሎ ህዝቢ ምፅዓደ ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሂሉ ኒሃ ማይ ተተባሂሉ ጀርጅን ትገብር ዝደልዩ ሃይራንሽ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ ትሕርሃልዩ ሙሉእ ዓወት ኣሎ ንጌራካ ይዓቢ ንጌራካ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንተረኪብና ዝኣሞ ሰብ ዝጠሚ ክርከብ ቲ ድሓሙቕ ሓምሊ ሕጂ ካእቱ ዝነፍዕ ኣራንሻ ክፍሪ ማለት እዩ
3: ኣነ ኣዳም ዑስማን ይበሃል ተወላዲ ወዲ ዓዳ እምሪ እየ ካብ ቁርደት ነብር ካብ ቁርደት እየ መፅ እየ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ እቲ ዕድመ እዚ ናይዚሲ ስራሕ ኣሎ ምስለና ጥራይ ተሓጓስና ስጋዕ ሕጂ ስርንቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕምቡቡ ሽቡ እንዳለ ሰብ ኣብ ኣኼባ ንባዕል ናብዚ ኢና ንውዕል ነርና ብፀላኢ ሕምቡቡ ሽቡቡ እናተባህለ ባይቶና ከይተወድእ ንሃድም ነርና ከዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባሳ እዚ ምስ ርአና ብሓቂ እዚ ከዛን እዚ ምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብ ዝሓሊፉ መንግስትና ናፅነትና ረኺባ መንግስትና ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳ ስለምንታይ ኣነ እጃ ዓዳ ኦምሪ እየ ሰማዕኒ ኣለኻ ካብዚ ርባ እዚ 40 ሰባ ሰቱ ነይሩ ሰብ ማይሱ እዩ ንቕፅ ኢሉ መሬት 40 ሰባ ካብኡ ስተ ነይሩ ሎሚ ግን ኣብ ማእከል ገዛ እሞ መኪነ ፅርግያና ፅሩብ ማይና ቁርሩብ ሕጂ ከዓ ልቺ መፅእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን ይብሉ
4: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዚ ዲጋ እዚ ልክ እንታይ ሞ ክገልፆ ከማ ናይ ክእኒ ናይ ሎም መዓልቲ ተሓጓስ ኣብዚ 6 ዓመት ኣላ መንግስትና መምሕዳር ሒዝና ሕፃኖ ጓር ንፀንሕ በዚ ቅጫን ንፀብሑን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ ኩሉ ዝህዝቢ እዚ ከዓ ኣብዚ ዘይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ድብለና ነይሩ ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓናን እዩ ብዙሕ ኢና ተሓጒስና እጂ ንሕና ከዓ እንዳ 20 ሰራዊት 29 መፅና ነይሮም እንዳ 50 መፂኦምና ብዙሕ እዩ ክሳይና ካብዚ ን40 ሰባ ማይ ንወርድ ነርና ካብ 40 ሰባ ወሪድና ሕጂ ካዚ ኩሉ ሃብቲ መፂእና ካብ ጀርጅና ሕጂ እውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመንሒዝና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጒሰሎም መዓልቲ ክገልፆ ከማና ይክእል
5: ኣነ ሚካኤል ተዛረብ በሃል ዓደይ ደርሰነይ ኣብ ንኡስ ለጓዓን ሰባ ዝርከብ ኣብ ንኡስ ለጓዓን ሰባ ዝርከብ ኮይኑ ነባር ስመራ ኮይነ ዓደይ ኣብዚ ማለት እዩ እዚ ዲጋ እዚ መቸም ከም ዝፍለጥ ኣዴታትና ትዝረብ ካብ ተዛሪቡ እ ሓቂ ዘረቡ ማዓልቲ ዘረብሉ ውዒሎም ሕጂ ግን ይረኣየካ እዩ ኣነ ነዊሕ ግዜ ተመላለሰ ኣብ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘ በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከልዋ ይረኣየካ እዩ ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቡ ጉልበቱን ግዜኡን ገንዘቡን ወፊዩ መዓረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈርዩ ኣለው ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይ ሲ ማይ ዲጋ ተሰሪሑ ማለት ተኸዚኑ ማለት ትርጉም የብሉን ማይ ብገባብ ክጥቀመሉ ክትክእል ኣለካ ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣዋህ ፍጠሪ ማለት እዩጎኑጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ ኣብ ርእሲኡ ከዓ ፅምብል በዓል እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ዝጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረ ሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርህቦ ኣብ መስርሒ ዘሎ እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና

ኣብ ቀደም እዋን ደጉዖት ናብ ከበሳ ኤርትራ ብምምጻእ እናሓንሳ ዝጐርፈኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስቲ ሓዳር እሞ ዘይወለዳ እንተሃልየን ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዖት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ ድራማ

0: ብዙሓት
1: ኣድዝራብዕ ነራ ዓዳ ዓለወኛ ሽምልልድን ነይሮም ናናዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወፁ ከለዋና ወያ ቆፅሊ ቆፅሊን ዓድና ሽምልልድን ናባኹምያ ኮይና ኣታዝዓድና ኩላ ተስታይ ኮይና ኣታዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
2: ፍድዎ ነዚ ነዝ በዓለገ ኣነ ውሽጢ ገዛ

ከንቆፎ ንግብድ ምሸት ብርብሮ ሰባት ንኽሓርቁ ደለኻ ተምብሮ ደስታ ትቐሳቕስ ደለኻ ተምዕሮ ፍትሕዎ ዓሳ

ክንወፍር ድሮና ለቢስና እንክንኣቱ ኣምዕት ሰጓሲስና ምስ ተጓዖት ገጢምና ስዒርና ድርብ ጋማ ዓወት ተዓዚምና።

0: ዓየ ኣብ ጊንዳዕ ዝርከብ ኣርከይ ዑመር ዑስማን በዓልቲ ቤቶ ከድጃ ሓሞነር ወዲ ካልድ ዑመር ኣብ ጊንዳዕ ዝርከብ ኣርከይ የማነ መወጋቶ ተዋሳይ ወዲ ናቱ የማነ ሰናይ የማነ ኣብ ጁባ ዝርከብ ዮሃንስ ብክረጤ ምስ በዓልቲ ቤቱ ቴድሮስ ሓድጉ ናዝሬት መዝገቡ ዛዋ ሚልዮን ተስፋ ሂወት ሚሮን ኣማኒኤል ክርሓት ኣሰፋው ቃጤስ ኣብርሃ መድሃኔ ሳሙኤል ቡላ ኣማኒኤል እስጢፋኖስ ሚሮን ተመስገን ኣማን ገብረ መስቀል ጎይቶም በርሀ ይቀኒልና
1: ይቀኒልና ግርማይ ሽኩረን ብጣዕሚ ኢና ነመስግነካ ሽኩረን ለክ መርሓባ ሽኩረን ግርማይ ሄሎ ደባይዎ መርሓባ መርሓባ መርሓባ
2: ሰላም
1: ሰማዕካ ኣለኹ መን ክብል
2: ኣብርሃም ተክለ ኣበሃል
1: ሕራይ ከመይ ውዒልካ ኣብርሃም
2: ሰላም እያ ኣላኹ መስገን
1: ትፈደል ኣብርሃም ቀፅል
2: ንመጀመርታ ንክቡር ፕረዚደንት ያሳ ፍርቂ
1: ሕራይ
2: ከምኡ እውን ንወላዲተይ ወይዘሮ ፋና ተስፋ እዚ
1: ተማም
2: ንክብርቲ በዓልቲ ቤተይ ቤተልሄም ዲላይ
1: ሕራይ
2: ንሓዊ ኣብ ሸወደን ዝርከብ ሄኖም ተስፋይ
1: ተማም
2: ንኩሎም ገዛውተይ ኣብ ፈተነይ ዝርከቡ
1: ኣራይ
2: ንዕሮክተይ ኣብ ፈተነይ ዝርከቡ
1: ተማም
2: ንኣሃዶይ ኣሃዱ 42
1: ተማም ሓራይ
2: ንሓትነይ ኣብ ኣንተረ ትርከብ ሰንበት ተስፋ ዝቢ
1: ተማም
2: ንሓትነይ ኣብ ኣተቀሪዛን ትርከብ ኣልጋነሽ ተስፋ ዝቢ
1: ተማም
2: ንደቂ ሓትነይ ኣብ ኣስመራ ዝርከባ ናዝሬት ሰምሃር ወጋዕታ
1: ኣራይ
2: ምስ ወዳ ወጋሕታ
1: ተማም
2: ንወዲ ሓትነይ ኣብ ሓለዋ ፕረዚደንት ዝርከብ ሓበንት
1: ኣራይ
2: ንወዲ ሓትነይ ኣብ ግብፂ ዝርከብ ኤስሮም
1: ተማም
2: ንወዲ ሓትነይ ኣብ ካናዳ ዝርከብ ሙሴ ገብሪ ሂወት
1: ኣራይ
2: ንብምሉእ ህዝቢ ኤርትራን ንዓኸም
1: ሽኩረን ኣብርሃም ይቀኒልና ብጣዕሚ ኢና ነመስግነካ መርሓባ ከማን ቴሌፎን ኣላትና ሄሎ
3: ሄሎ ሰዓደ
1: ሄሎ ድባይዎ መርሓባ
3: ሰዓድ ከመይ ውዒልቲ
1: ፅቡቅ ኣልሓምዱላ ከመይ ውዒል ክስኺ
3: ኣልሓምዱላ ሰላም ክብል ደለ ሰዓደ
1: ሕራይ ጠዋሊ መን ክብል መጀመርያ
3: ኣወል ጀሚለ ሻዊሽ በሊ
1: ሕራይ ጀሙል ሓቢብቲ ትፈደል ቀፅሊ
3: ተቀዳምነት ንጋለይ ሪማን ሬድዋ ንሳምዓ
1: ተማም
3: ኣስዒበ ድማ ንኣሕዋተይ ኣብ ውሽጢን ወፃእን ዝርከቡ ንመሓዘተይ
1: ሕራይ
3: ንዓኺ ንስዓድ ሳልሕ ንስዋዕድ ኣሕመድ
1: ሕራይ ሽኩረን ሓቢብታ ንቀኒልና
3: ነዞም መራኺ ተሰጋግሩኒ ድማ ብቐዳምነት ንዓም ስርዕለይ ስከፍ
1: ሕራይ ሰምዑ ኩሎ ኩሎም ጀሙኡሉ
3: ሓራይ ሓይቲ ንኩሎም ገባብትና ከዓ
1: ሕራይ
3: ከምኡውን ንሃኒ ገብሪ ሂወት ምስ ደቃ
1: ተማም
3: ወንደቂ ሓወይ
1: ኣራይ
3: ሃይሰም ኣደም ፍልቴን ሮብለ
1: ተማም
3: ንስ ሓደን ብርከት ንዕንብጀ
1: ኣራይ
3: ንኩሎም ደቂ እዩ ንዳዕበት
1: ሕራይ ሽኩረን ጀሙሉ ኩሎም ሰሚዕ መክኾን ተስፋ ገብር ይቀኒ የለይ
3: ንሓንቲ ሰብ ኣለካ ኩሉ ግዜ ዝርስዓ ከና ንብለይ ባ
1: ሕራይ
3: መና ደይትለ
1: መን እያ ሕራይ
3: ንነብስኺ
1: በቃ ፅቡቅ ጀሙሉ ነብስኻ ምፍታው ፅቡቅ እዩ ሽኩረን ሓቢብቲ ኣና ሽኩረን ይቀኒልና ጀሙሉ መርሓባ ኣላ ይኸሊኪ ሽኩረን ለኪ መርሓባ ሕራይ ምበር ዝኸበርኩም ተዓዘብትና ዕረፍቲ ናብ ዝቐፂላ ትስዕብ ደርፊ የኸብለኩም ደርፊ ናይ ድምፃዊ ነፍሲሄር በረኸት መንግስቲ ኣብ ዓደይ ትብል ደርፊ ኢና ቀሪብና ዘለና ንዓያ ሰሚዕና ክንመለሰኩም ኢና ምሳና ፅንሑ

0: ምስ ድምፃዊት ሩምዴት ኣለሚና ፀኒሕና ዝኸበርኩም ተዓዘብትና ጥዕምቲ ደርፈን ሰምዐ ፀኒሕና ካብኡ ድማ ናብ ቴሌፎናትኩም ኢና ቴሌፎንኩም ክሳብ ዝመፀአና ከምቲ ዝበልክዎ መደብኩም መደብ ሄሎ ድባይዋ ብቐጥታ ኢና ሒዝናልኩም ቀሪብና ዘለና ቴሌፎን እውን መፅያት ኢና ላ ክንቅበላ ሄሎ
1: ሄሎ
0: ሄሎ ድባይዋ መርሓባ
1: ከመይ ዋኢልኩም?
0: ፅቡቅ ኣልሓምዱላ መን ክብል?
1: ኣቕባ ዝግንጎሶም ከማይ ድማ
0: ሕራይ ኣቕባ እዚ ከመይ ውዒልካ?
1: እግዚኣብሔር መስገን
0: እትፈደል ቀፅል።
1: ጠቕና ዝርከቡ ስድራ ቤተይ
0: ሕራይ
1: ኣንጎሶም ሓጎስ እንጃብርሃ
0: ተማም
1: ከምኡ በዓልቲ ቤተይ ትዕግስ ገረ ዝገር
0: ሕራይ
1: ኣብ ኖርወይ ዝርከብ ሓወይ ምልጎይት ኣንጎሶም
0: ተማም
1: ኣብ ኣሜሪካ ትርከብ ሰላም ኣንጎሶም
0: ሕራይ

0: ኣብ ሆላንድ ዝርከብ ተምራይ ዳንጎሶም
1: ተማም
0: ከምኡውን ንሓይላት ምክልኻል ኤርትራ
1: ሕራይ
0: ንዓኹም ከዓ
1: ሕራይ ይቐኒልና ኣቑባዝጊ ሽኩራን
0: እሽ ሽኩራ
1: ከማን ተሌፎን ኣላ ትናህለው
2: ሄሎ
1: ሄሎ ዱባይዋ መርሓባ
2: ምዕራፍ ይበሃል ካብ ተሰነይ ሳዕደይ
1: ሕራይ ከመይ ውዒልኪ ምሕረት
2: እግዚኣብሔር ምስገን ምዕራፍ
1: ከመይ ውዒልኪ
2: እግዚኣብሔር ምስገን ሳዕደይ
1: ፅቡቅ ኣልሓምዱላ ሓቢብቲ ኣና ትፈደሊ
2: ሕራይ መጀመርታ ንክብርቲ ወላዲተ ብረት ገርዝጌር
1: ሕራይ
2: ንሕኡ ንሓወይ ንርኣዮም ሓሪ
1: ተማም
2: ምስ ደቁ
1: ሕራይ
2: ንሓፍተይ ኣበባ መሓሪ
1: ተማም
2: ስድራ ቤታ ምስ ደቃ ምስ ሰባያ
1: ሕራይ
2: ብድሕሪኡ ንሓወይ ሓየሎም መሓሪ
1: ሕራይ
2: ምስ ስድራ ቤቱ
1: ተማም
2: ንሓፍተይ ኣብ ሆላንድ ትርከብ መዓሾ መሓሪ ምስ ስድራ ቤታ ብምልኦም
1: ሕራይ
2: ብድሕሪኡ ንወደይ ኣባል 38 ዙርያ መፂ ኣለውን
1: ሕራይ
2: ደሊ
1: ተማም
2: ንጓለይ ሲልቫና ገብረ ሚካኤል
1: ሕራይ
2: ኢልዳና ገብረ ሚካኤል
1: ሕራይ
2: ንወደኮይ ኣዝዩ ዝፈቶ ግርማየ ትመላሽ
1: ተማም
2: ንወደኮይ ተስፋ ኣለም ወድርጋሎም
1: ሕራይ
2: ንወደኮይ ሸዊት ተስፋን ክኤል ምስ ስድራ ቤቱ ምስ ደቁ
1: ሕራይ
2: ንኣዝየ ዝፈትዋ መሓዛይ ዮርዳኖስ መሃፅኤል ኣብ ስመራ እትርከብ
1: ሕራይ
2: ምስ ደቃ 38 ዙርያ ክልተ ደቃ ውን መፅአን ኣለዋ
1: ሕራይ
2: ደሊ
1: ተማም ሕራይ
2: ኣዝየ ዝፈትዋ መሓዛይ ምሕረት ገብረ ኣዳም ሳልሳይ መደበር ፖሊስ ኣስመራ
1: ተማም ሕራይ
2: ምስ ድራኣ
1: ሕራይ
2: ንኣዝየ ዝፈትዋ መሓዛይ ኣሴር ማዓቀባ ኣብ ባሮንቱ እትርከብ
1: ተማም
2: ምስ ደቃ
1: ሕራይ
2: ከምኡውን ንኣዝየ ዝፈትዋ መሓዛይ ትዕግስቲ ምስ ደቃ ኣይኮታ ትርከብ
1: ተማም ሕራይ
2: ንኣዝየ ዝፈትዋ ጓልሓትነይ ኣራንሺ ሰምርኣብ
1: ተማም
2: ስድራ ቤታ
1: ሕራይ
2: ብድሕሪኡ ንኩሎም ጎራብተይ ኣብ ዘለዉ
1: ተማም ሕራይ
2: ንኣዝየ ዝፈትዋ ጓልኮይ ስብኒት ሸዊት
1: ሕራይ
2: ቤቱ ሸዊት
1: ተማም
2: ዊንታ ሸዊት
1: ሕራይ
2: ንኣዝየ ዝፈትዋ ጎረበተይ ፍርቱና ክብረኣብ
1: ሕራይ
2: ንክቡር ፕረዚደንት ኢሳያስ ኣፈወርቂ
1: ሕራይ
2: ከምኡ ንኣዝየ ዝፈትዋ መሓዛይ ኣብ ማሕበር ትርከብ ሓያት እድሪስ ምስድራ ሰላም ክብል ይደሊ ሳዕደይ
1: ሕራይ ምዕራፈይ ሕራይ ኩሎም ሰሚዖም ክኾኑ ተስፋ ገብር
2: ሕራይ ሓራይ ሰዕበይ የቀኒ
1: ሽኩራን ይቐኒ የልና ሓቢብቲ ኣነ መርሓባ ከማን ቴሌፎን ላትና ሃሎ ሃሎ ሕራይ እምበር ዝኸበርኩም ተዓዘብትና ከምቲ ዝበልናዮ መደብኩም መደብ ህሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናልኩም ቀሪብና ዘለና ተሳትፍኹም ኣይፈለየና እንዳበልና በዞም ኣብ ሞስኮ ቴሌቭዥን እናትረእዮን ዘለኹም ቁፅታት 12254 ከምኡውን 12247 ደው ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ከምቲ ዝበልክዎ ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ኢና ሒዝና ዘለና ሓንቲ ካብኣተን ዝቐፂላ ትስዕብ ደርፊ ኢ ክትከውን ደርፊ ናይ ድምፃዊት መንእሰይ ሃና ያሲን ደርፊ ብቋንቋ ብለን ኢ ክትከውን ማለት እዩ ሕጂ እውን ንዓ ሰሚዕና ክንምለሰኩም ኢና ምሳና ፅንሑ

0: ካብ ቀፂለ ንሓሙኣ ንሓፍተይ ረሞዳን ዳውድ
1: ተማም
0: ካብኡውን ንኣደ ማሓዛይ ማማዋሓዚ ምስ ማሓዛይ ፎቶ ማሓዛይ ሪም ማሕሙድ ነቦዓ ማሕሙድ ደባይዋን ሰላም ክብል ደሊ
1: ራይ
0: ካብኡ ቀፂለ ንመምህር ናይ ሰርሙማ ረህዋ ፍፁም ሰላም ክብል ፈቱ
1: ተማም
0: ካብኡ ቀፂለ ንመሓዝ ታደይ ፀጋየማነ እምባየ ጅራ እምባየ ፍቓዱ ተሸመን ሰላም ክብል ፈቱ
1: ተማም
0: ካብኡውን ንሳሳን ሶመሰ ዙርያ ዝወረረት ሓፍተይ ሰላም መሓመድ ስራጅ መፅቡን ፅያ ኮንግራ ክብል ፈቱ ምስ ሙሉኣት መሓዝታ
1: ኣራይ
0: ካብኡ ቀፂለ እውን መሓዚ ሓፍተይ ሰና ጓልከረን ሩታ ሰላም ክብል ፈቱ
1: ሓራይ ሓራይ ፍርያል
0: ካብኡ ቀፂለካ ንምርዓት ንፕረዚደንት እሳያታ ፈቅን ንዓኸን
1: ሓራይ ሽኩራን ፍርያል ብጣዕሚ ኢና ነመስግነክ ሽኩራን ሓቢብታና
0: ኣራይ
1: መርሓባ ቴለፎናላትና ሃሎ
2: ሃሎ ከመይ ውዒልኩም
1: ፅቡቅ ኣልሓምዱላ ከመይ ውዒልካ
2: ከመይ ውዒልክ ኣልሓምዱላ
1: መን ክብል
2: ሻም ኢብራሂም ዓሊ ይበሃል
1: ሃራይ ሻም ትፈደል ቅፅል ሃራይ
2: ንወደይ መጀመርያ
1: ተማም ሃራይ
2: ሓድሽ ተወልደ ወደይ
1: ሃራይ
2: ኣማን ሻም ኢብራሂም ዓሊ
1: ሃራይ
2: መዕባይ ወደይ ሻም ኢብራሂም ኣዳላ ሻም ኢብራሂም ዓሊ ያበታ ኣዳል እዳጓንዴ
1: ተማም ሃራይ
2: ባይ መዓሊ እንደገና ንስድራ ቤተይ እብራሂም መዓሊ ኣክላ ባዕሉ
1: ተማም ሕራይ
2: ብምልኦም ስድራይ ብምልኦም
1: ሕራይ
2: ንኣኸላይ ዜና ከዓ ኩሎም
1: ሽኩረን ሻም ኩሎም ሰምዑካ ኣለዉ ብጣዕሚ ኢና ነመስግነካ
2: ይቀኒለይ ሳዕደ
1: መርሓባ ይቀኒልና ሽኩረን ሻም መርሓባ ከማን ቴሌፎን ላትና ሃሎ ሄሎ ደባይዋ መርሓባ ፅቡቅ አልሓምዱላ መን ክብል
3: ልዕል ትበሃል ካብ ዓሰር
1: ሕሪት መን
3: ልዕልቲ
1: ልዕልቲ ከመይ ውዒልኪ
3: እግዚኣብሔር መስገን ከመይ ትውዕሊ
1: አልሓምዱላ ሓቢብታና ትፈደለ ቀፅሊ
3: ሃራይ መጀመርታ ንይ ልዕልቲ ኣስመርታ ጳውሎስ
1: ሃራይ
3: በርሀ
1: ተማም
3: ንኣሕዋተይ ሸዊት ሃይለ ሮሜል ሃይለ
1: ተማም
3: ካብ ቀፂለ ንዝፈት ሓወይ ፅባሕ ቀዳም ማይነት ክዝምረቕ ሄነኩ ሃይለ እንኳዕላ መዓልቲ መረቕቲ ካፅሓሳ ክብሎ ደሊ
1: ሃራይ
3: ቀፂለ ንኩሎም ተመረቕቲ ፅባሕ ዝምረቑ እንኳዕ ፅሓክም ይብሎም
1: ተማም ሓራይ
3: ንሓስነታተይ
1: ተማም
3: ኣኩርታተይ ዳኒኤልን ዳኒኤልን
1: ሃራይ
3: ንኩሎም ሓወቦታተይ
1: ተማም
3: ንኣሞይ ቅዱሳን
1: ሃራይ
3: ከምኡውን ብምልኦ ሓይልታት ምክልኻል ኤርትራ ንከተማ ዓሰርን ከተማ ድባርባን ከዓ ህዝብ ሰላም ይብሎ
1: ሃራይ ይቀኒልና ልዕልቲ ሽኩረን ሓቢብቲ
3: መርሓባ
1: መርሓባ ሓራይ እምበሃሉ ተኸበርኩም ተዓዘብትና ቀፂላ ትስዕብ ደርፊ ናይ ድምፃውያን ሳሙኤል ትኩእ ምስ ሰምሃር ብቋንቋ ዓረብ ዝደረፈዋ ደርፊ ኣ ክትኮኑ ማለት እዩ እዛ ደርፊ እዚኣ ኣብ ካፍተን ኣብ በዓል ናፅነት ኤርትራ ዝፈረያ ደርፍታት ሓንቲ ኣ ክትከውን ማለት እዩ ጥዕምቲ ደርፊያ ሸባብ ቅዋ ሓቢርና ክንሰምዓ ኢና ክንመለሰኩም ኢና ሕጂ እውን ምሳና ፅንሑ

ዕዙዝን ልባውን ሰላምታ ነብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልም ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም ብምምናይ ድማ መደብና ብደርፊ ኢና ክነፍልሞ ብሓባር ንከታተል